0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።

ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን አደራችሁ እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሐሚሺ ዳሌት በኸሽባን ታፍሽን ፔም ዛይን ሲሆን እንደ አውሮፓ ዘመን አቆጣጠር ኦክቶበር 15 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ጥቅምት 5 ቀን 2019 ዓመተ ምህረት ነው። የጧቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ገብርኤል ኮሄን ሲሆን የስቱዲዮ ተረኛ አስተናጋጆች ሻየው ደጉና ወርቅነሽ ሸቴነን ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ጋዜጦች በዛሬ እትማቸው ለአንባቢያን ያቀርባቸው ዋና ዋና ርዕሰ ጉዳዮች እንመለከታለን። ወቅታዊ ዘገባ እናቀርባለን። ከአድማጮች ጋር የስልክ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የጧቱ ዜና

0: ሻየው ደጉ ተዘጋጅቶ ይቀርባል። ሻየው
1: ጤነስተልነ ወጥነሽ እንዴት ነሽ?
0: ክሪስፋ
1: አሙስ ላይ ሆነን ወደ ቅዳሜ ሳምንቱ ማለቂያ ወደ አርብ ቅዳሜ ሰንበት መሽጋገር ያድል ዲስሎድ ጥሩ ሳምንት ማለቂያ ይሁንልን። ማይክሮፎኑን አስረከብሽኝና ዜናውን እንሆ። አርስተ ዜና የጠፋችሁን ሃይማኖት ካሳው ቤተሰቦች ለመጀመሪያ ጊዜ ትናንት ከሻባክ ድርጅት ኃላፊ ዝኔ ጋር ተገናኝተው ሐሳብ ለሐሳብ ተለዋወጡ። ለ26ኛ ክነሴት ብሔራዊ ምርጫ 12 ቀናት ብቻ ቀሩ። እስራኤል ፖሊስ ውትድርና አናገለግልም የሚሉት የሃርዲ ማህበረሰብ ወጣት ልጆችን እየተከታተለ የማሰር እንቅስቃሴውን ለጊዜው ጋብ እንደሚያደርግ ገለጸ። ዓለም አቀፍ ሰላም ምክር ቤት በዛ ቀበሌ ወታደራዊ ጦር ሰፈር ለማቋቋም ያለው ነክድ እስራኤል አትፈቅድም። እስራኤል የሲናይ ቀይ ባህር ዳርቻዎችን አካባቢ ትቆጣጠራለች ሲሉ ሚኒስተር ስሞትሪች በቀጥታም ሳይሆን በተዘዋዋሪ ፍንጩን ንግግራቸው በግብጽ ላይ ቅሬታን አሳደሩ። አሜሪካና በኢራን መካከል ውጥረቱ ቀጥሎ ፕሬዝዳንት ዶናልድ ትራምፕ ትናንት እንደተናገሩት በኢራን ተስማሚ ትክክለኛ አስተዳደር የለም አሉ። የሚሉት ዋና ዋናዎቹ ናቸው። ዝርዝሩ እንሆ። የጠፋችው የታዳጊ ወጣቱ ሃይማኖት ካሳው ቤተሰቦች ለመጀመሪያ ጊዜ ትናንት ከሻባክ ድርጅት ኃላፊ ዝኒ ጋር ተገናኝተው ሐሳብ ለሐሳብ ተለዋወጡ። ታዳጊዋ ሃይማኖት ከጠፋች እንሆ 2 ዓመት ከ7 ወራት በላይ አልፈዋል። በዚህ ስብሰባ የተካሄደው በሻባክ የሀገር ውስጥ መረጃ ድርጅት ዋና ኃላፊ ዝኒ ቢሮአቸው ሲሆን ወላጆች ከእሳቸው ጋር ለአንድ ሰዓት ያህል ተወያይተዋል። የሃይማኖት ቤተሰቦች እንዳሉት ከሆነም የሻባክ የእስራኤል አጠቃላይ መረጃ ድርጅት ኃላፊ ለስቃያቸው አጋርነትና ርህራሄም አሳይተዋል። እንዲሁም የመንግስት የህግ አማካሪ ፍቃድ መሰረተ ድርጅቱ በምርመራ ውስጥ ያለው ተሳትፎ እንዲሰፋ ፍቃደኛ መሆናቸውን ገልጸዋል። በትናንትናው ዕለት የዚች ሃይማኖት ቤተሰቦች መኪና መንገዶችን ዘግተው ሰላማዊ ሰልፍ አድርገዋል። ለ26ኛው ክነሴት ምርጫ 12 ቀናት ሲቀሩ የአምሃ ይስራኤል ፓርቲ ሊቀመንበር ዊንተር ድምጾችን ከይስራኤል ቤትን ፓርቲ እና ወደ ራሱ ለማዘዋወር ታስቦ የተዘጋጀ ትልቅ የሩሲያ ተነጋጋሪዎች የዘመቻ እንቅስቃሴ ጀምረዋል። በአምሃ እስራኤል ውስጣዊ የህዝብ አስተያየት ዳሳሳዎችም የህዝብ አስተያየት መስጫዎች መሰረት በሁለቱ ፓርቲዎቹ መካከል የሚወላወሉ ወደ 2 ተጨማሪ ወንበር ሊያገኙ ይችላሉ የሚል ትንበያ አለ። በዚህ ማህበረሰብ ዘንድ ደግሞ በፓርቲው ውስጥ በቁጥር ወደ 2 ወንበር የማግኘት ሁኔታም ሀሳብ ቢኖርም ዮሴፍ ሀዳድ እጅግ ተወዳጅ ሰው ነው። ስለዚህም ፓርቲው በአርቲፊሻል ኢንቴሊጀንስ በሰው ሰራሹ አስተውሎት በመጠቆም የሀዲዲ የዘመቻ ቪዲዮዎቹ ወደ ሩሲኛ የተተረጎሙ ሲሆን ተዛማች በሆኑ ማህበራዊ አውታር መረቦች ላይ ለማሰራጨትም የገንዘብ ድጋፍ እያደረገ ይገኛል። ቃል አቀባያችን ያራ ሻፒራ በካን ሀዳሾት ዜና ላይ እንደዘገበችው ከዚህም በተጨማሪ ሀዳድና ዊንተር ባለፉት ጥቂት ቀናት ውስጥ በሩሰኛ የብዙሃን መገናኛ ማዕከላትም በዚህ መግለጫ ሰጥተዋል ተብሏል። ፖሊስ የሃሪዲ ወታደራዊ ከሃዶች እንቢባዮቹ ለመያዝ ታቀዱትን እንቅስቃሴ ለጊዜው የሰረዘ ሲሆን ይህም የሃሪዲ ማህበረሰብ በማነሳሳት የምርጫ ቀን ጭምር ሊጎዱ የሚችሉ ተቃዋሚዎችን ሊያስከትል ይችላል ከሚል ስጋት የተነሳ ነው። ቃል አቀባያችን ዳንኤል ግሩቢስ በዜና ፕሮግራም ላይ እንደገለጸው ከሆነ የእስራኤል መከላከያ ሰራዊት በሚቀጥለው ሳምንት መጀመሪያ ላይ በጉሽ ዳን አካባቢ ከሃዲዎች ማለት ውትድርና እናገለግል ባይ አማጽያን ለመያዝ አቅዶ ነበረ። ነገር ግን ፖሊስ ከምርጫው ቀን መቃረብ ጋር ተያይዞ እንቅስቃሴው ለነሱን ቢባዮች የሚያዝ እንቅስቃሴን ለመጠበቅ ወይም ለመቀጠል ውሳኔ አላስተላለፈም ተብሏል። እስራኤል በዓለም አቀፍ የሰላም አስከባሪ ኃይል የማረጋጋት ኃይል ማለት ነው አገልግሎት ላይ እንዲውል ታስቦ የተዘጋጀው በዛ ሰርጥ ውስጥ የሚገኝ ዋና ወታደራዊ ካምፕ የማቋቋም ፕሮጀክት ሂደት ማጽደቅ ፈቃደኛ አልሆነችም እስራኤል። ጉዳዩ የሚመለከተው የሰላም ምክር ቤት በዛ ቀበሌ በዚህ በአዝኖን ሐሴ ወር መጀመሪያ ላይ ለአሜሪካዋ አርኬል ኢንተርናሽናል ኩባንያ ያወጣው የመጀመሪያው የግንባታ ውል ሲሆን ዓላማውም ለዓለም አቀፍ ኃይል ቀዳሚ ሆነው ለሚያገለግሉት 150 ወታደሮች ማረፊያ የሚሆን ወታደራዊ ለማቋቋም ነው ተብሏል። ሆኖም በሁሉስይን ሐሳብ እስራኤል አትደግፍም አትፈቅድም። እስራኤል በሲናይ ቀይ ባህር ዳርቻ አካባቢ ተቆጣጥራለ ሲሉ ሚኒስተር ስሞትሪች በቀጥታም ሳይሆን በተዘዋዋሪ ፍንጭ የሆነ ንግግራቸው በግብጽ ላይ ቅሬታን አሳደሩ። የፕሬዝዳንት አብዱልፋታህ አልሲሲ ጽፈት ቤት ከካይሮ ባወጣው መግለጫ ግብጽ በእስራኤል ላይ ጥቃት ለመሰንዘር አንዳችም እቅድ እንደሌላትና ግንኙነታቸውን ለመምራት ብልህ ማዕቀፍ የሆነውን የሰላም ስምምነት ሙሉ በሙሉ እንደምትከተል ገልጿል። በግብጽ ፕሬዝዳንት ጽፈት ቤት በኩል ግብጽ በእሷ ላይ እያሰረች ነው የሚሉትን የእስራኤል ክሶች የተቹ ሲሆን ሀገሪቱ የተሰወረ አጀንዳ እንደሌላትና ብቸኛ ዓላማዋም ደህንነት፣ ሰላም፣ መረጋጋትን መጠበቅ ብቻ እንደሆነም በጥብቅ ተናግሯል። በአሜሪካና በኢራን መካከል ውጥረቱ ቀጥሎ ፕሬዝዳንት ትራምፕ ትናንት እንደተናገሩት በኢራን ተስማሚ ትክክለኛ አስተዳደር የለም አሉ። ለሰፊው ህዝብ የሚያስብ መሪዎችም የሉም። ከችግሮቹ አንዱ ይህ ነው። ምናልባትም በጣም ርቄ ሂጅ ሊሆን ይችላል። ዳቢሎስ ከማን ጋር መነጋገር እንዳለብኝ ምንም አላውቅም። የመጀመሪያው እርከን መሪዎቻቸው የሉም በዛቻ ሀገር። ሁለተኛው እርከን መረጡ። የሁለተኛው እርከን መሪዎቹ የሁሉም ለኢራን ጎጂ ነው በማለት ተናግረዋል። እሳቸው እንዳሉት እኔም ጦርነት አልወድም፣ ጦሰው እንድገድል አልፈልግም ሲሉ ትራምፕ ትናንት ንግግር አድርገዋል። የአየር ጸባይ ትንበያ ዛሬ የሙቀቱ መጠን ይቀንሳል፣ ቀዝቃዛማ ይሆናል። ከወቅቱ መደበኛ ሁኔታ ትንሽ ዝቅ ይላል፣ ቀዝቃዛማ ይሆናል። እስከ ቀትር ድረስ ደግሞ በአብዛኛዎቹ ቀላል የሆነ ዝናብ ሊኖር ይችላል። ነገ በሀገሪቱ ሰሜናዊና መካከለኛው ክፍላት አካባቢዎች ዝናብ እንደሚዘንብ ይጠበቃል። እንዲሁም ነጠላ መብረቅ ነጎድጓድ ሊኖርም ይችላል ይላሉ የአየር ጸባይ ተመራማሪዎች። የሙቀቱ መጠን ከወቅቱ መደበኛ ሁኔታ በታች ቀዝቃዛማ ይሆናል። በቅዳሜ ደግሞ ዝናብ በሂደት እየደከመ ይቀንሳል ነው ያሉት። ይህን ይመስላል የሰዓቱ ዜና። ወርቅነሽ እሸቴ
0: ሻያው ለዜናው እናመሰግናለን። ወደሚቀጥለው ዝግጅት ለማለፍ ሙዚቃ

የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ጋዜጦች በዛሬው ተማቸው ላንባባን ያቀርባቸውን ዋናውና ርዕሰ ጉዳዮችን መለከታለን። ማሪብ እስራኤላዊውም የዱታሮኑትና ሃሬጽ አራቱ መለታዊ ጋዜጦች ደርሰውናል። ማሪብን ስንመለከት በመጀመሪያ ገጹ ላይ ትኩረት የሰጠበት ዋና ርዕሰ ጉዳይ በቀድሞው የሻባክ ድርጅት ኃላፊ ሮኒን ባርና በጠቅላይ ሚኒስትር ቢንያሚን ነታንያሁ መካከል የተፈጠረውን ውዝግብ በሚመለከት ሰፊ ዘገባ አቅርቧል። ይህ ርዕሰ ጉዳይ ሁሉም ጋዜጦች በመጀመሪያ ገጻቸው ላይ ትኩረት የሰጡበት ርዕሰ ጉዳይ ነው። እንግዲህ የጥቅምት ሰባቱ ጥቃት ከመድረሱ በፊት የተለያዩ ማስጠንቀቂያዎችን መልእክቶችን ለጠቅላይ ሚኒስትር ቢንያሚን ነታንያሁ ልክ ያለው በስብሰባም በውይይትም አንስተናል ነው የሚሉ የቀድሞ የሻባክ ድርጅት ኃላፊ ሮኒን ባር። ዋናው ግን ይሄ ጥቅምት ሰባቱ ጥቃት በደረሰበት ሌሊት ለጠቅላይ ሚኒስትሩ ስልክ አልደወሉም ነው እንግዲህ የሚለው። በጠቅላይ ሚኒስትሩ በኩል ስልክ አላወቅኩም፣ አልቀሰቀሱኝም፣ ስልክ አልተደወለልኝም፣ ዘግቼ ነው የሰማሁት ነው የሚሉት ጠቅላይ ሚኒስትሩ። እንግዲህ ይህን ጥቃት እንደሚታወቀው በሮኒን ባር በኩል ደግሞ እንግዲህ ስም ማጥፋት ነው፣ ስሜ ያላግባብ እውነት ባልሆነ ባልነበረ ነገር እየጠፋ ነው። ጠቅላይ ሚኒስትሩ የጥቅምት ሰባቱን ጥቃት ማስጠንቀቂያዎች አስቀድሜ እያወቅኩ ዝም እንዳልሁ አድርገው ስሜን እያጠፉት ነው በማለት እንግዲህ ትናንት ያው በመገናኛ አውታሮች ይፋ እንደሆነው ለፍርድ ቤት ክስ አቅርበዋል። ሮኒን ባር በስም ማጥፋት ወንጀል ጠቅላይ ሚኒስትሩን በመክሰስ 3 ሚሊዮን ሸቀል ካሳ እንዲከፈላቸው ከሰዋል። ከክሱ ጋር የተለያዩ መረጃዎችን ወደ ጠቅላይ ሚኒስትሩ የላኳቸውን ሰነዶች እንግዲህ ከጥቅምት ሰባቱ ጥቃት ጋር ተያይዞ ያው አጠቃላይ ከሀማስ አሸባሪ ድርጅት ጋዛ ሰርጥ የፍልስጤማውያን አሸባሪ ድርጅቶች ጋር ተያይዞ የላኩትን መልእክት የነበረውን ውይይት ስብሰባ አያይዘዋል ነው የሚባለው። እንግዲህ ከዚህ ከክሱ ካቀረቡት የክስ መዝገብ ጋር ሮኒን ባር እንደሚሉት እንግዲህ ለአብዛኛው ላቀረብኳቸው ጥያቄዎች፣ የማስጠንቀቂያ መልእክቶች በአሸባሪ ድርጅት ላይ እርምጃ እንዲወሰድ በአሸባሪ ድርጅት መሪዎች ላይ ያው እነሱ ላይ እርምጃ እንዲወሰድ በላኩት ማስጠንቀቂያ ባስተላለፉት መልእክት ለአብዛኛው መልእክቶች ማስጠንቀቂያዎች ምላሽ አልሰጡኝም ጠቅላይ ሚኒስትሩ። ለአንዳንዱ ደግሞ አሉታዊ የሆነ ያው አልተቀበሉትም የእምቢተኛነት ያው ምላሽ ሰጠዋል ነው የሚሉት። ና ይሄን ሰነድም እንዳላቸውና እንዳያያዙ እውነቱ ፍርድ ቤት ላይ ይወጣል፣ ፍርድ ቤት ያው ስንገናኝ እውነቱ ይፋ ይሆናል በማለት ክስ አቅርበዋል። ጠቅላይ ሚኒስትር ቢንያሚን ነታንያሁ ይሄን ክስ የቀረበ ክስ በሚመለከት ስም በማጥፋት ወንጀል ሮኒን ባር ለእኔ ለመደወል ያን ቀን ጥቅምት ሰባት ያነ ዘግናኝ ጥቃት ሲደርስ ስልክ የለኝም ነው ያለ። እንግዲህ ዛሬ ከስንት ጊዜ በኋላ በቀረበው ክስ ስልኩ አልነበረኝም ብሏል። የእኔ ስልክ የመጨረሻ በጣም አደጋ ሲደርስ የቀይ መስመር ነው እንግዲህ ብሎ የገለጹት የዚህ እንኳን የቀይ መስመር ስልክ ቁጥሬ አለው እና ለምን መደወል ይችል ነበር በማለት እውነት ነው ወይ በሚል ጥያቄ እንዲያውም በሰጡት ምላሽ በኤክስ ወይም በቀድሞ ትዊተር ገጻቸው ላይ በጻፉት መልእክት ሮኒን እውነት ነውን ያኔ በትክክለኛው ሰዓት ብትደውልልኝ ኖሮ የስንት ሰው ህይወት ማትረፍ በቻል ነበር በማለት ምላሽ ሰጥተዋል። ከዛም ያው ትናንት ምሽት በ11ኛው ቴሌቪዥን ጣቢያ ተገኝተው ጠቅላይ ሚኒስትሩ ቃለ መጠይቅ ተደርጎላቸዋል። ያው ይህን ጉዳይም ጥያቄ ተነስቶላቸው ምላሽ ሰጥተውበታል። ሰነድም ይዘው ቀርበው እንደነበር አይተናል እና ያው እንዳልተደወለላቸው የሻባክ ድርጅት እንግዲህ እሳቸው የሚመሩት ድርጅት ሰራተኞች፣ የጥበቃ ሰራተኞች 24 ሰዓት ከኔ ጋር ናቸው፣ በነዛ አማካኝነትም በእነሱ ተወካይ አማካኝነት በጣም በአጭር ጊዜ ውስጥ በተወሰኑ ደቂቃዎች ውስጥ እኔን ማግኘት ይችል ነበር፣ እኔን ማግኘት ቢፈልግ ኖሮ ግን ያው ሆን ብሎ አላደረገውም፣ እኔ በጊዜው እንዳውቅ አላደረገም ነው የሚሉት ጠቅላይ ሚኒስትሩ። ሮኒን ባር ደግሞ ስም ማጥፋት ነው፣ ሁሉንም ማድረግ የነበረብኝን ነገር አድርጌያለሁ፣ እንግዲህ በመካከላቸው ያለው ውዝግብ ከሞላ ጎደል ይሄን ነው የሚመስለው። ሁሉም ጋዜጦች ትኩረት የሰጡበት ርዕሰ ጉዳይ ነው ይሄ ጉዳይ። ሌላው የመንግስት ተቃዋሚ ፓርቲዎች ሊቀመንበር ያኢር ላፒድ ጠቅላይ ሚኒስትር ቢንያሚን ነታንያሁ በምርጫው ወቅት አሁን ያው በምርጫው
ለምርጫው ሲባል ሆን ብለው በዚህ ጊዜ ወታደራዊ ጥቃት ሊያደርሱ ያው ሊኖር ይችላል። በኢራን ላይ ወታደራዊ ጥቃት ከምርጫው ጋር በተያያዘ ሁኔታ ብቻ ኢራን ላይ ጥቃት እንዲወሰድ ሊያደርጉ ይችላሉ ብለዋል። እንግዲህ ያው ከምርጫ በፊት ኢራን ታጠቃለች፣ ያው እንግዲህ ጦርነት ይኖራል የሚል ስጋት አለ። እንግዲህ ያን ተከትሎ ጠቅላይ ሚኒስትሩ እንዲያውም ሆን ብለው ምርጫው ጋር በማያያዝ ጥቃት ሊፈጽሙ ይችላሉ በኢራን ላይ ብለዋል። ሌላው እንግዲህ ሁላችንም ያሳዘነ ሁኔታ ነው፣ መላው እስራኤል ዜጎች ያሳዘን። እንግዲህ በዚህ ሳምንት በሰሜን እስራኤል ተማሪዎች ጉብኝት በሚያደርጉበት ጊዜ ማሎት ታርኪሻ የተባለው አካባቢ በሚገኝ የሽባ ትምህርት ቤት ተማሪዎች ናቸው ማሎት ኦርት ማሎት የተባለ ትምህርት ቤት ተማሪዎችና የትምህርት ቤቱ ሰራተኞች 50 የሚሆኑ በአጠቃላይ ያው ጉብኝት በሚያካሂዱበት ጊዜ የትምህርት ክፍል ነው ጉብኝቱ ነው እንደሚታወቀው። ያው ከተፈናጥሮ ሳይፈነዳ እስካሁን የቆየ ፈንጅ በማግኘት ልጆች 14 15 ዓመት ልጆች ሲጫወቱ አንዱ ተማሪ ያው እንደምናስታውሰው እንግዲህ ሻንጣ ውስጥ እንደከተተው ነው እስካሁን ባለው ምርመራ የሚነገረው። ፈንድቶ ያው አንድ ተማሪ ህይወት አልፏል። ትናንት የቀብር ስነ ስርዓቱ ተፈጽሟል። ይህ ተማሪ 14 ዓመት ታዳጊ የ9ኛ ክፍል ተማሪ ነው። ኤላዛር ያኢር ቪሌንስኪ ይባላል። እንግዲህ 14 ዓመቱ ነፍስ ይማር። ትናንት የቀብር ስነ ስርዓቱ ተፈጽሟል። በጣም በጣም በርካቶች በተገኙበት ፎቶግራፍ ተደግፎ ምንድን ነው የሚለው ርዕሱ የብርሃንና የፍቅር ጮራ ይላል። እናቱ በቀብር ስነ ስርዓቱ ላይ ባደረጉት የስንብት እንግዲህ የንግግር ህይወትህ አጭር ነበር፣ ግን በአጭር ጊዜ ህይወት አንተ ህይወትን ትወዳለህ፣ ህይወት ደግሞ አንተን ትወድህ ነበር። ጥሩ ነገር ሰርተሃል፣ ርሩነ ትራራለህ፣ ለሁሉም ነገር ለፍጥረት ሁሉ ረዥም ጊዜ ተስፋ ነበረህ። በአጭር ጊዜ ውስጥ ግን ብዙ ጥሩ ነገር አይተናል በማለት የስንብት ንግግር አድርገዋል። ይህ ዘገባን በጋዜጣ ውስጥ ገጽ በሰፊው ቀርቧል። ሌላው ትናንት በጣም በርካታ አደጋዎች እንደተከሰቱ እንደውም የአደጋ ቀን በሚል ርዕስ ነው ማሪም ያቀረበው። በኪራትጋት በሚገኘው የኢንተል ፋብሪካ በደረሰ ፍንዳታ 2 ሰዎች ቆስለዋል፣ 1 ሰው ህይወቱ አልፏል በሚያሳዝን ሁኔታ። እንግዲህ የጋዝ ቱቦ ሲቀይሩ ያው በቴክኒክ ችግር ብልሽት ነው ይህ አደጋ እንደተፈጠረ ዘገባው ላይ የተገለጸው። 1 ሰው ህይወት አልፏል፣ 2 ቆስለዋል። ሌላው ደግሞ በሞዲን ኢሊት ይቅርታ ቦታውን ቆይተን ገልጸዋለን። የ10 ዓመት ልጅ ሲጫወቱ እንግዲህ በተቀጣጣይ ነገር ነው ሲጫወቱ በልጆች መካከል ያ ተቀጣጣይ ነገር ፈንድቶ የ10 ዓመት ልጅ ህይወቱ አልፏል። ሌላው በመኪና አደጋ ነው። በመኪና አደጋ በቴላቪቭ አካባቢና በሰሜን እስራኤል በደረሰ የመኪና አደጋ የ2 ሰዎች ህይወት አልፏልና ትናንት በጣም የአደጋ ቀን ነው በሚል ርዕስ አቅርቦታል። እንግዲህ ማሪብ ብሔረሰብ ጉዳይ ሌሎች ጋዜጦች ላይም አለ፣ እንመለከተዋለን። ወደ እስራኤል አየሁም ስናልፍ እስራኤል አየሁም በቀድሞ የሻባክ ድርጅት ኃላፊ ሮኔን ባርና በጠቅላይ ሚኒስትር ቢንያሚን ናታንያሁ መካከል የተፈጠረውን ቀደም ሲል ያው የተመለከትነውን ውዝግብ እንደዚሁ በሰፊው ተመልክቶታል። ምንም እንኳን ሮኔን ባር በተከታታይ ማስጠንቀቂያዎችን መልእክቶችን አቅርቤ ያለው በስብሰባም ተወያይተናል፣ ግን ጠቅላይ ሚኒስትሩ ወይም እምቢተኛ ምላሽ ነው የሰጡት ወይ ደግሞ ምላሽ ብዙም አልሰጡኝም በሚል አቤቱታ፣ ጠቅላይ ሚኒስትሩ ደግሞ አላሳውቁኝም በሚል እንግዲህ ስም ማጥፋት ነው በማለት ሮኔን ባር በ3 ሚሊዮን ሸቀል ክስ አቅርበዋል። ይህን ነው ጋዜጣው በመጀመሪያ ገጹ በሰፊው የተመለከተው። እስራኤል አየሁም የዲዮት አሮኖት ወደ ዲዮት አሮኖት ስናልፍ በተመሳሳይ በመጀመሪያ ገጹ ላይ በሮኔን ባርና በጠቅላይ ሚኒስትር ቢንያሚን ናታንያሁ ሮኔን ባር የቀድሞ የሻባክ ድርጅት ኃላፊ እንደዚሁ ይህን በሰፊው አቅርቦታል። እንደ ሌሎች ጋዜጦች ሁሉ እንግዲህ ጠቅላይ ሚኒስትሩ ያው በሰጡት ምላሽ ሮኔን
እውነትህን ነው ከልብህ ነው በሚለው በጥያቄ ምልክት በሰዓቱ ስልክ ብቻ እንኳን ስልክ ብቻ ደውልህልኝ ቢሆን የስንቶችን ህይወት ማትረፍ እንችል ነበር የሚል አረፍተ ነገር የተካተተ መሆኑን ያው ጎላ አድርጎ ጽፎታል ኢዶት አሮኖት። እንግዲህ በዘገባው የአውሮኔን ባር ባቀረቡት የስም ማጥፋት ክስ ላይ ጠቅላይ ሚኒስትሩ በሰጡት ምላሽ ነው ይሄን ያሉት። ያው ትናንት እንግዲህ በደረሱ በተለያዩ አደጋዎች የሰው ህይወት ማለፉን በኢንተል በቅራት ጋት በሚገኘው የኢንተል ድርጅት አንድ ሰው መሞቱንና በተፈጠረው ፍንዳታ ሁለት ሰው መቁሰላቸውን እንደዚሁ አቅርቧል። ቤታሪሊት ነው። በቤታሪሊት የ10 አመት ልጅ ህይወት አልፏል። በመኪና አደጋም በተመሳሳይ ሁለት ሰዎች ህይወት ማለፉን ተመልክቶታል የዲዮት ሃሮኖት። ወደ ቀጣዩ ጋዜጣ ስናልፍ በሃሬጽ ነው። ሃሬጽ በእስር ቤቶች ይላል። በእስር ቤቶች በሚፈጠር እንግዲህ ግጭት መሆን ተብሎ ይሄ ካድር ጉሚ ብዙ ጊዜ ለሁከትና ግጭት የሞላበት ተቃውሞ ሰልፍ ላይ ሲጠቀሙበት እንሰማለን። እንግዲህ ሰልፉን ለማረጋጋትና ለመበተን በዚህ በእስረኞች ላይ እንግዲህ የሰው ልጆች መብት የሰው ልጅ መብት አስከባሪ ድርጅቶች ባደረጉት ምርመራ በአለፉት ቅርብ አመታት በእስረኞች ላይ አደጋ ደርሷል። በካድር ጉሚ እንግዲህ ምን የጎማ ጥይትን በለው ልክ በአማርኛ እንግዲህ በቀጥታ ሲተረጎም እንደዛ ነው 21 አጋጣሚዎች ተፈጥረዋልና እስረኞች ላይ ከባድ ጉዳት እስከማድረስ ድረስ በህክምና እርዳታ ተደርጎላቸው ግን አካላቸው ላይ ያው የጠባሳ እስኪቀር ከባድ ጉዳት እስኪቀር ድረስ አደጋ ደርሷል በእንደዚህ አይነት በ21 አጋጣሚዎች የሚል ዘገባ አቅርቧል ሃሬጽ። በሮኒን ባርና እንግዲህ በቀድሞ የሻባክ ድርጅት ኃላፊ ሮኒን ባር በስም ማጥፋት ወንጀል ከሰዋል ጠቅላይ ሚኒስትር ቢንያሚን ናታንያሁን ይላል። ያው ሌሎች ጋዜጦች ላይ እንደተመለከትነው ነው ከጥቅምት 7ቱ ጥቃት በፊት ብዙ ሐሳቦችን አቅርብ ያለው ጥያቄዎችን አቅርብ ያለው ምርጫ እንዲወሰድ አደጋ ሊደርስ እንደሚችል ያው የአሸባሪ ድርጅቶች የተዘጋጁ መሆናቸውና አስቀድሞ ማስቀረት እንዲቻል ማሰናከል እንዲቻል አሸባሪዎችን እንቅስቀሳ በአሸባሪዎች ላይ ምርጫ እንዲወሰድ ጥያቄ አቅርብ የነበር ግን አውንታዊ ምላሽ አልተሰጠኝም ወይም ጭራሽ ምላሽ አልተሰጠኝም ይሁን እንጂ ሁኔታውን ያወቁ ዝም እንዳልሁ ተደርጎ ሲሜ እየጠፋ ነው ያላግባብ ይላሉ እንግዲህ ሮኒን ባር። ጠቅላይ ሚኒስትሩ ደግሞ አላውቅም አልደወሉልኝም ያን ቀንም ግን ህይወት ማትረፍ እንችል ነበር ቢደውሉልኝ ጥቃቱ የደረሰለት በማለት ምላሽ እንደሰጡ ሃሬጽም ያው በራሱ አቀራረብ በሰፊው ላምባቢያን አቀርቦታል ይሄን ዘገባ። ሌላው ምርጫ ጋር ተያይዞ በአለፈው ጊዜ እንግዲህ በመጨረሻ በነበረው ምርጫ የባቲያም ነዋሪዎች 50% ግማሽ ብቻ ነው ወደ ምርጫ ጣቢያ ሄደው መብታቸውን የተጠቀሙ የሚመረጡት። ይሄ ደግሞ ምናልባት እንግዲህ ከምርጫ በቂ ምርጫ ቅስቀሳ ሳይሆን ቀርቶ ሳይሆን እዚህ ጋር የተያያዘ ሳይሆን በተመራጮች ላይ በህዝብ ተወካዮች ላይ እምነት የማጣት ችግር ነው። ዜጎች እንግዲህ በተመራጮች ላይ እምነት የማጣት ችግር ነው መራጮች በሙሉ ዜጎች ወጥተው እንዳይመርጡ ያደረገው የሚል ዘገባ አቅርቧል ሃሬጽ። ሌላው እንግዲህ ከኳታር ጌት እየተባለ የሚጠራው ከኳታር ጋር በተያያዘ በጠቅላይ ሚኒስትሩ ቢሮ እንግዲህ ጠቅላይ ሚኒስትሩ ቅርብ ሰራተኞች አማካሪዎቻቸው ከኳታር ጋር ያው ገንዘብ ተቀብለዋል በሚል እንግዲህ ለአመታት የዘለቀ ያው ውዝግብ አለ ምርመራ ላይ ያለ ከዚህ ጋር ተያይዞ እንግዲህ የጠቅላይ ሚኒስትሩ ቢሮ ሰራተኞች ኦሪህና እስራኤል አይንሆረን እና ዮናታን ኦሪህ ሁለቱ ከኳታር ባለስልጣናት ጋር ተገናኝተዋል ግን የተገናኙበት ምክንያት በአውሮፓ ነው የተገናኙ ያው የኳታርን በ2022 ዓመተ ምህረት በኳታር የተካሄደውን የዓለም እግር ኳስ ጨዋታ ወይም በኢብራይስቱ ሞንዲያል ያልነምንጠራውን እሱን በሚመለከት ቅስቀሳ ለማድረግ ነው። በተለይ ላይት ሃውስ ስታዲየም የተገነባው በጣም እጅግ ዘመናዊ ስታዲየም ብዙ ተወርቶለታል በዓለም መገናኛ አውታሮች ይሄ ስታዲየም እንግዲህ እሱን ለማስተዋወቅ ሲባል ተገናኝተው ተወያይተዋል በሚል ሰፊ ዘገባ
አቅርቧል። ሀሪጽ የደረሰውን መረጃ ዋቢ በማድረግ በውስጥ ገጹ ስፋት ጽፏል። በሶሪያ ወደ ሶሪያም በመሻገር የሶሪያው ፕሬዚዳንት የሶሪያው መሪ መሐመድ አሻራ እንግዲህ ዓለም አቀፉ ማህበረሰብ እያመናቸው ነው በሚያደርጉት ለውጥ ያው ጥሩ መሆኑን እያደነቋቸው ነው። ነገር ግን ሶሪያ ውስጥ ደግሞ የሶሪያ ዜጎች እየተጠራጠሩ ናቸው። ምናልባት እስልምናን እምነት ያስፋፉ የትምህርት ስርዓቱን ግን የጎዱ ይመስላል። በትምህርት ስርዓቱ ላይ ለምሳሌ በኩርዲት የኩርድ ቋንቋ በትምህርት ቤት የሚሰጠው ሰዓት እንዲቀንስና በከፍተኛ የትምህርት ተቋማትም እስልምና እምነት ትኩረት እንዲሰጠው ያደርጋሉ በሚል የሀገሪቱ ህዝብ በዚህ ሁኔታ እየተጠራጠራቸው ነው። በውጭ ዓለም ግን በዓለም አቀፉ ማህበረሰብ ግን እያደነቃቸው ነው የሚል ዘገባ አቅርቧል ሀሬጽ። እንግዲህ አድማጮቻችን፣ ሌላው የሁቲ አማጺ ቡድን ከቻይና ባገኙት የተለያየ ቴክኖሎጂ መካከለኛ ርቀት ተወንጫፊ የባላስቲክ ሚሳኤሎችን ያመረቱ እየሰሩ ናቸው የሚል ዘገባ ማቀርባል። ጋዜጦች እንግዲህ በዛሬ እትማቸው ለአንባቢያን ካቀረቧቸው ዋና ዋና ርዕሰ ጉዳዮች መካከል የመረጥናቸው ይህን ይመስላሉ። ወደሚቀጥለው ዝግጅት እናልፋለን። አብራችሁን ቆዩ።

0: ወርቅነሸቴ ወደ ወቅታዊ ዘገባ ተሸጋገርን። እንግዲህ መጀመሪያ በዜና ሰማንና ወይ ጋዜጦችን አምድ ዳሰስን። አሁን ደግሞ ወቅታዊ ዘገባ በርዕሰ ጉዳዮች አበይት ርዕሰ ጉዳዮች እንቀኛለንና የመጀመሪያው ከጥቅምት 7ቱ የሽብር ጥቃት በፊት የግብጽ የመረጃ ድርጅት ሐላፊ ወደ እስራኤል መጥተዋል መባሉና ለህዝብ ይፋ የሆነው መረጃ ምን ይመስላል?
1: ይሄ ነገር ሻያው እንግዲህ ሀገራችን በሰፊው ሲያወዛግብ የቆየ ጉዳይ ነው። የግብጹ መረጃ ድርጅት ሐላፊ በግብጽ እንግዲህ ከግብጹ ፕሬዝዳንት ቀጥሎ ያው በስልጣን ሐላፊነት ሁለተኛ ናቸው መተዋል እስራኤል ተብሎ ከጥቅምት 7 ጥቃት በፊት መስከረም 26 ቀን 2023 ዓ.ም ነው እንግዲህ ወደ እስራኤል መጥተው ቤንጎሪዮን ዓለም አቀፍ አውሮፕላን ጣቢያ ካረፉ በኋላ ከ57 ደቂቃ በኋላ እንደገና በአጠቃላይ እስራኤል ቆዩ 67 ደቂቃ። አውሮፕላኑ እንግዲህ አርፎ መሬት ላይ ቆየበት 57 59 ደቂቃ እየተባለ በሰፊው ሲወራ ሰንብቷል። ማንን አገኙ? ከማን ጋር ተወያዩ? ሊያስጠነቅቁ ነው የመጡት ስለ ጥቅምት 7ቱ ጥቃት? ግብጽ እስራኤልን አስጠንቅቃለች? እንዲያውም ዋናው የመረጃ ድርጅት ኃላፊው ነው ጉዳዩ እጅግ አሳሳቢ ከመሆኑ የተነሳ እሳቸው ነው የመጡ ሲባል ሰምተን ነበር። ሰሞኑን እንግዲህ እኛ መረጃውን ስናቀርበው ሰምተን ነበር። ግን ደግሞ ጠቅላይ ሚኒስትሩ እንደሚታወቀው ከማን ጋር ነው የተገናኙት? የግብጹ መረጃ ድርጅት ማን አገኛቸው? ምን አሉ? አላወቅኩም የሚል መልእክት ሲያስተላልፉ በጣም እንግዲህ ሁሉም ሰው የተደነቀበት ነበር። እሳቸው ሳያውቁ እንዴት ሆነ? ማን መጣ? ያው የቤንጎሪዮን ዓለም አቀፍ አውሮፕላን ጣቢያ ካሜራዎች ይፈተሹ፣ ምን ነበር? ማን የመጣ? ማንን አገኙ? ትናንት እንግዲህ ያው ሁሉ ነገር ተጣርቶ ይታይ ብሉመንታል ነው በ11ኛው ቴሌቪዥን ጣቢያ ዘጋቢ ነው እሱ ይፋ ባደረገው መረጃ ያን ቀን የግብጹ መረጃ ድርጅት አልመጡም። እንግዲህ ከግብጽ መጣ በተባለው አውሮፕላን ሁለት የግል ባለሀብቶች እንግዲህ ባለሀብት ናቸው። አውሮፕላኑ እነሱን ካመጣ በኋላ ሁለት ናቸው ባዶን ወደ ግብጽ እንደተመለሰና ከዛ ውጭ ምንም ነገር እንዳልነበረ ያው እንግዲህ አስቀድመው ያረፉበት አውሮፕላኑ ያረፈበት አካባቢ ባለ ሀብቶች እንግዲህ ያው ቅንጡ ባለ ሀብቶች ሆን ብለው አስቀድመው ከያዙ በኋላ ነው እንግዲህ እንዲህ አይነት ቦታ ማረፊያ የሚፈቀድላቸው። እንግዲህ ሁሉ ነገር ተጣርቶ በዚህ ሁኔታ የተጠናቀቀ መሆኑን የእስራኤል የመንገድና ትራንስፖርት ቢሮ ሁሉ ነገር እንደሚያውቅ፣ የሰዎችን ማንነት እንደሚያውቅ፣ አስቀድሞም እንደፈቀደላቸው እንዲያርፉ በዛ አውሮፕላን ማረፊያ ጣቢያ ሁሉ መረጃ ሁሉ እንዳለ ይፋ ተደርጓል። የሰዎች ስም ግን ያው የግል መብትን ከመጠበቅ ማንነትን ከመጠበቅ አንጻር ይፋ አልሆነም። ዞሮ ዞሮ ግን ሁለት የግል ባለሀብቶች ናቸው። አውሮፕላኑም እነሱን ካደረሰ በኋላ ባዶ ሆኖ እንደገና የተመለሰው ወደ ግብጽና እንግዲህ ይህ መረጃ ደግሞ ትናንት ምሽት ይፋ ሆኗል።
0: ህዝብ አከራካሪነቱን በተመለከተ የግብጹ የመረጃ ድርጅት ኃላፊ ኦክቶበር 7 ከባድ የሽብር ጥቃት በእስራኤል ላይ ከመድረሱ በፊት በሴፕተምበር ወር እስራኤልን ጎብኝተዋል የሚለው ሁኔታ ከምን ተነስቶ ነው? ወርቅነሽ፣ ለምን ባለፉት ቅርብ ሳምንታት ያህል የዚህ የሽብር ጥቃት ከመድረሱ በፊት በቅዳሜ ሰንበት ጥቅምት 7 2023 ዓ.ም ግብጽ አስቀድማ ለእስራኤል ሐማሶች በአዛ ቀበሌ የሚገኙ ሐማስ በእስራኤላውያን ላይ ጥቃት ያልተጠበቀ ጥቃት ይፈጽማሉ ብለው መረጃውን ለእስራኤል ነግራለች ከሚለው ነው የመነሻው አይደለ? አሁን ይህን በተመለከተ አሁን ይህ ሁኔታ በሬው ላም ወለደ የሚል መሰረታዊ ያልሆነ እንዲህ አይነት ንግግር እየተናገሩ ያሉት የትኛው አካል ነው?
1: እንግዲህ መረጃ ወጣ፣ የትኛው አካል ነው ማጣራት ያስፈልጋል። እንግዲህ ብዙ ጊዜ ያው እንደምታውቀው ጋዜጦች ላይ እናያለን፣ የተለያዩ መገናኛ ምንጮች ላይ ያው እናያለን፣ አሁን የመገናኛ አውታር ምንጮች ላይ ይሄ ነገር ምናልባት በሂደት ይጣራል። እንደዚህ አይነት እውነት ያልሆነ ነገር ሳይጣራ መቅረቡ ለምን መረጃዎችን እንደው ዝም ብሎ ሳይጣሩ እንደደረሰ በማቅረብ ምክንያት ነው ወይም ሆን ብሎ ነገሮችን እውነት ለማስመሰል ነው? በነገራችን ላይ ግብጽም እንዳስተባበለች ተነግሯል። ብዙ ጊዜ ለእስራኤል መረጃ አላስተላለፈችም ብላ ተብሏል ሲባል ሰምተናል። አባስ ካማልም የግብጹ መረጃ ድርጅት አልመጡም እስራኤል ሀገር ሲባል ነበር። እንግዲህ ትናንት በቀረበው መረጃ ደግሞ እውነትም እንዳልመጡ የመረጃ ድርጅት ኃላፊ የግብጽ ማለት ነው ተረጋግጧል። ለምን ሆነ ማን ይህን መልእክት አስተላለፈው እንግዲህ የሚገርም ነው። ማጣራት የሚያስፈልገው ጉዳይ ነው።
0: ያሞነ ይህ ከባድ ሽብር ጥቃት ነው። በእስራኤል ህዝብ ባሳለፈው ታሪክ ሽብር ጥቃት ደርሶብናል። ይህም በተመለከተ ምንም ሽፍንፍን ብሎ እውነቱ ተሸፍሽፍንፍን ብሎ አይቀርም፣ መውጣቱ አይቀርም። በኃላፊነት ተጠያቂው ማን እንደሆነ ይጠየቀዋል። ያው እንግዲህ በአጣሪ ኮሚቴም እንዲቋቋም መንግስታዊም ሆነ መቼም ገለልተኛ አጣሪ ኮሚቴ ይቋቋም የሚለው ጥያቄ እስካሁን መፍትሄ አልተሰጠውም እና በቀጣይነትን እውነቱ ፍርጥርጥ ብሎ ለህዝቡ ግልጽ በሆነ ሁኔታ ይፋ ይሆናል ተብሎ ነው የሚጠበቀው አይደል? እንግዲህ ወደ
1: ቀጣዩ ስናልፍ ያው እንግዲህ ሻያው ዛሬም ትናንትም እየዘገብ ነው ያለው ጉዳይ ነው። በጠቅላይ ሚኒስትር ቢንያሚን ናታንያሁ እና በቀድሞ የሻባክ ድርጅት ኃላፊ ሮኒን ባር መካከልም ውጥረቱ እንግዲህ ተባብሶ እየቀጠለ ነው ያለው።
0: በጣም በሁኔታ በክርክሩ በጣም የመረጃ ድርጅት አካል የሻባክ ድርጅት የሀገር ውስጥ የመረጃ ድርጅት ዋና ኃላፊ ባር ማን ነው ሮኒን ባር እና በጠቅላይ ሚኒስትሩ መካከል አሁንም ይህ መረጃን በተመለከተ ነው። ጥቅምት 7 ቅዳሜ አሸባሪዎቹ ድንበር ሰርካዛ ድንበር ጥሰው ወደ እስራኤል ስለመግባታቸው ሁኔታ ለጠቅላይ ሚኒስትሩ ኃላፊነት እንዲህ በሚሆንበት ጊዜ ደህንነት አካላት ማሳወቅ አለባቸው። ጠቅላይ መሪ ጠቅላይ ሚኒስትሩ ስለሆኑ መናገር በስልክ በኩል ማሳወቅ አለባቸው በሚለው እስካሁን ነግረዋል። የሻባክ ድርጅት ኃላፊ ለጠቅላይ ሚኒስትር ስልክ ደውለው ቀስቅሰዋቸዋል። ይህን ጉዳይ በተመለከተ አልቀሰቀሳቸውም የሚለው አከራካሪ ሁኔታ ሆኗል እና አሁን እሱ ራሱ ምን እያለ ነው? እንዲያውም ክስ የመካካሹ ይገባኛል ስም የጠፋ ብለው በሚሊዮን የሚገመት ገንዘብ ጠቅላይ ሚኒስትር ከሰዋል። ይሄ ሁኔታ እውነቱ ከምን ላይ ነው? አሁን የብሔራዊ የክነሴት ምርጫ ሊሆን የፖለቲካ እንዲህ ሲጣጣፍ በጊዜ እንዲህ አይነት ክርክር እንዲህ አይነት እስካሁን ሶስት የጦርነት ከፈነዳ ስንት ዓመት አስቆጠርን? ሶስት ዓመት አስቆጠርን አይደለም እንዴ? አሁን ላይ ለምን ይህን መረጃ ለምን ይዘው ቆይ? እስካሁን ለምንድን ነው? መቼ ነው መመርመር? ይህ ጉዳይ እኮ መመርመር ያለበት እኮ ከጦርነቱ እንዲያው በሳ አንድ ዓመት ባልበለጠ ጊዜ ከፈነዳ ጦርነቱ አጣሪ ኮሚቴ መኖር አለበት አይደለም?
1: እንግዲህ አጣሪ ኮሚቴም አልተቋቋመም። ሮኒን ባር እንዳልከው በሶስት ሚሊዮን ሸቄል እንግዲህ ስም በማጥፋት ወንጀል ሶስት ሚሊዮን ሸቄል ጠቅላይ ሚኒስትሩ እንዲክሷቸው ነው ክስ ያቀረቡት። ምላሽም ሰጥተዋል። ጠቅላይ ሚኒስትሩ ለዚህ ጉዳይ አልደወልክልኝም፣ ብደውል ሊኖረው ብዙ ህይወት ማዳን እንችል ነበር። ከባድ ነው እንግዲህ ያ ጥቃት እንዳልሀንተ እንደገለጽከው ይሻየው ከባድ ነው። በእስራኤል ታሪክ እንግዲህ የበርካቶችን ህይወት ማትረፍ እንችል ነበር የሚለው ምላሽ ደግሞ ጭራሽ ቤተሰቦችን በእጅጉ እያስቆጣ ያለ ነው። ቤተሰቦች እውነቱ ማወቅ እንፈልጋለን የሚል ጥያቄያቸው እየተጠናከረም ነው።
0: አዘንተኛ ቤተሰቦች ሽብር ጥቃት
1: ቤተሰቦቻቸው ሰለባ የሆኑት
0: ብዙ የእስራኤል ዜጎችን ብቻ አይደለም የሽብር ሰለባ የተጎዱት የተገደሉት የአሜሪካ ዜጎች እስራኤልና የአሜሪካ ዜግነት ያላቸውም ሳይቀር
1: የሌሎች ሀገሮችም አሉ። በአጠቃላይ በእስራኤል እንዳንድ ሉዓላዊት ሀገር የደረሰው የሽብር ጥቃት ይሻየው በጣም ከባድ ነው። በእስራኤል ታሪክ እጅግ አንገት የሚያስደፋ በጣም ጥቁር ጠባሳ ነው። መጣራት አለበት። ለምን ሆነ? በባለስልጣኖች መካከል እንግዲህ በተፈጠረ አለመግባባት የመረጃ ልውውጥ እጥረት፣ የመረጃ ክፍተት እንዲህ አይነት ጥቃት ሊደርስ አይገባም ነበር። ለማንኛውም ይሄ እንግዲህ መጣራት የሚያስፈልገው ጉዳይ ነው። በሁለቶች መካከል ያለው ውዝግብ ግን ያው እንደገለጽ ነው፣ በጋዜጦችም በዜናም እንዳልነው ነው እንግዲህ እንደቀጠለ ነው።
0: በዋናነት በጣም ሀዘን ጥልቅ ሀዘን ያለባቸው የተገደሉባቸው በሽብር ጥቃት ቤተሰቦቻቸው ዝም ብለው አልተቀመጡም። አሁንም ቢሆን የአሜሪካ ዜግነት ያላቸው ለአሜሪካ የኮንግረስ ምክር ቤት አጣሪ ኮሚቴ ይቋቋም በሚል ጥያቄ ግፊት እያደረጉ ነው የሚገኙት። እንግዲህ ይህ አጣሪ ኮሚቴ ገለልተኛ አካል የት ነው የሚቋቋመው? በአሜሪካ መንግስት ነው የሚያቋቁመው ወይስ የእስራኤል መንግስት ነው የሚያቋቁመው?
1: የሚያቋቁመው ያለበት የእስራኤል መንግስት ነው። እስራኤል ራሷን የቻለች ሉዓላዊት ሀገር ናት። ይሻየው እንግዲህ ያው መንግስት ህዝቡ በጠየቀው መንገድ እንዲቋቋም አልፈቀደም። ይሄን ኮሚቴ በመንግስት በራሱ መንገድ እንዲቋቋም ወስኗል። ይሄም ከባድ ውዝግብን ፈጥሯል በመንግስትና በህዝቡ መካከል። አሁን ምርጫ ላይ ነው ያለው። ምርጫ በኋላ ምናልባት ይህ ሊቀጣዩ እርምጃ እናያለን።
0: የራሳቸው የአሜሪካ መንግስት ኃላፊነት አለበት። የአሜሪካ ዜጎች ናቸው። እስከሆኑ ድረስ አጣሪ ኮሚቴ ይቋቋምልን ብለው በዚህ አቅርበዋል። በዚህ ጉዳይ እየተወያዩበት ነው አዘንተኛ ቤተሰቦቹ አሜሪካ ዜጎች። እንግዲህ ወደ ቀጣዩ ርዕሰ ጉዳይ ስናልፍ ወርቅ በሸቴ፣ እንግዲህ በጣም አሳሳቢ ማንም አሳዛኝ የሆነው ለማንም ወላጅ በእውነት ያቺ ሃይማኖት ታዳጊ ወጣት ከጠፋች እንሆ 2 ዓመት ከ7 ወራትን አስቆጠረች። የለችም፣ አልተገኘችም። ወላጆቹ ግን በጣም በእውነት ትልቅ ትግል ላይ ናቸው። በፍለጋ ሁኔታ በተመለከተ በእስራኤል መንግስት ባቀረቡት ጥያቄ መሰረት የወንጀል ምርመራን በተመለከተ ፖሊስ ሰራዊቱም በቂ አይደለም ብለው እንዲያውም የሻባክ ድርጅት ይህንን በተመለከተ ኃላፊነቱ የፍለጋ ምርመራ ስራዎቹ ላይ በሻባክ ድርጅት ይዘዋወር የሚለው ጥያቄ ለመጀመሪያ ጊዜ ትናንት የሻባክ ድርጅት ኃላፊ ዚኒ ከቤተሰቦቻቸው ጋር ከሃይማኖት ቤተሰቦቻቸው ጋር ተገናኝተው በጉዳዩ ተወያይተዋል።
1: ጥሩ ነገር ነው። እንግዲህ ለመጀመሪያ ጊዜ በጣም ለበርካታ ወራት ነው የጠየቁ እንዲገናኙ የሃይማኖት ቤተሰቦች። እንግዲህ ከሻባክ ድርጅት ኃላፊ ጋር ምላሽ አልተሰጣቸውም ነበር። በተዘዋዋሪ መንገድም በቀጥታም ደብዳቤ እንደላኩ ገልጸዋል። ከዚህ በፊት እንግዲህ ትናንት ለመጀመሪያ ጊዜ የተገናኙ እንግዲህ ጥሩ ዜና ነው። የእነሱ ጥያቄ ሻባክ ጣልቃ ይግባ በምርመራው ነው እና ሃይማኖት ወደ ቤቷ ትመለስ እና ያለን እንግዲህ ቀጣዩን እርምጃ ጥሩ ነው። ተስፋ እናደርጋለን እንግዲህ የሆነ ነገር እንደሚገኝ
0: የሁላችን ተስፋ ነው በእውነት።
1: ስልክ መስመራችን ላይ አቶ ተበጀ መሀሪ ይገኛሉ። አሁን ኢሻያው ወደ እሳቸው ነው የምናልፈው። ጤና ይስጥልን አቶ ተበጀ መሀሪ እንደምን አደሩ?
0: እንግዲህ
2: አቶ ኢሻያው ደጉ፣ ወይዘሮ ወርቅነሽ ሸቴ ሰላም፣ እንዴት አደራችሁልኝ? እኛ ሰላም አደርን። የተመሰገነው አምላክ ጨለማውን ወስዶ ለአሁን ለሙሲቱ ጠዋት ያበቃንን አምላክ እያመሰገነ ሰላም አደርን ነው የምለው።
1: እናመሰግናለን፣
0: እናመሰግናለን። እንግዲህ አቶ ተበጀ መሀሪ እንግዲህ እሶ በሚለው እንዲያው አይሆን ብለው ካሁን ቀደም ነገሩን እና ያው እንዴት ነው ባህል አይደለም በዚህ ብንቀጥልስ እንዴት ነው?
2: ይህን ከአሁን ቀደም ጀምረን ተመሰጋግነንበታል። እንዲያውም ሲያንሰነ ነው ሰዓት እያነሰነ በትናንትናው ጊዜም ለመነጋገር አስቤ ሳለው ባስበው ሰዓቱ ተዳክሞ አየሁት ቀረና እንግዲህ እናንተን ዛሬ አይደለም እስራኤል ሀገር ገባን ጀምሮ በጣም ስናዳምጥና በአሁንም በቋንቋችን በጣም ደስ እያለን ነው የምንኖረው። አሁንም እግዚአብሔር ትውልድ ያልፍ ትውልድ ይተካ እየተባለ በግዕዝ ትውልድ ያልፍ ትውልድ ይመጽ ይላሉ። ትውልድ እያለፈ ትውልድ እየተተካ ሲሄድ ከላይ ቀደም ሲል የነበሩት እናንተን እየተኩ ሲሉ እናንተ ደግሞ የምትተኩ ያደርግልን። እንዲያው ዛሬም ያው በቻላቸው ሀና ተተክታ አሁንም እየተቀበለች ታስተነግደናለች፣ ወደ እናንተ ታስተላልፋለች። እናንተም እግዚአብሔር በእውነት ጥበቡን እየጨመረ ይስጣችሁ፣ ሰዓትም እየጨመራችሁ በእውነት ሰዓቱን ህዝባችን ወገናችንን ያለውን ከውስጥ የሚያውቀውን የሚሰማውን በእናንተም አንዳንድ የምንሰማቸውን ነገሮች ቢሆንም ባይሆንም ብንናገር በጣም ደስ ይለናል ብዬ ነው የማስበው።
1: ጥሩ። ያው እንግዲህ ካለን ጊዜ አንጻር ጊዜውን ለመጠቀም አቶ ተበጀ ምንድን ነው ሀሳቦት? ዛሬ ምን ሀሳብ አለዎት?
2: ሀሳቤ በመጀመሪያ ይቺ የጠፋሽ አሽከረ ሃይማኖት የምትባል ያላነሰ ዘመን ያው ከእናት ከአባቷ በእውነት በእውነት በጣም አሳሳቢ ነው። ያው ባለመገኘቷ እግዚአብሔር እሷን እንዲከስት ምንወት የነው ምንወቱም የኔ ብቻ ሳይሆን እስራኤል ምንወት ነው። በእውነት ሰውን ሰው ሰርቆ እንደዚህ አርጎ ሲል እንኳን በተቀደሰሽው በአገሪቱ በኢየሩሳሌም በማናቸውም በባይዳ ሀገር እኮ እንደዚህ ያለ ነገሮች እኔ እንጃ ተመቸም አላውቅም። የተቀደሰሽውን ሀገር እያረከስናት ነው። አምላክ ይቅር ይበለን። በሁለተኛው ደረጃ አሁን ባለፈው እንግዲህ ቀንና ጨርቅሽ በጣጠሽ ያልቃል የው ሳምንት ሊቃረብ ነው መሰል በበርሸባ የሞተሽ ሴትዮ በጣም አሳሳቢና አስገራሚ ነገር ስለሆነ ይህ ራሱም በጣም እንዲያው የሚያሳዝን ነገር ነው። እግዚአብሔር ቅርታውን ይላክልን ነው የምለው። በሀገሪቱ ላይ መጥቶብን ያለው ቀላል ነገሮች አይደሉም። እግዚአብሔርን ረስተነዋል። አምላክን አላቋጠር ነው። ይህ እስከሆነ ድረስ ብዙ ምልክት የሚሰጠን ሰዎች በህፃንነታቸው የሚቀሰፉ እንዲሁ በጥዩል ሄደውም አሁንም ህፃናቶች ይህም ሁሉ በትምህርት ሳያገኙ የቀሩ መሰለኝ ያገኙትን እያነሱ እየቀጠቀጡ ይህንን በህፃንነት ሞት እና አሳሳቢ አሳዛኝ ነው። አሁን ወደ በርሸባው ለፍ ልበልና እንኳን ትዳር መስርተው ትዳርስ ባይመሰረት ሰውን ሰው እንዴት ያርዳል? ሰውን ሰው እንዴት ይገላል? በእውነቱ ይህን አስተማሪዎችም አላገኘንም። ራባኖች እንዲያው የኛ ካህናቶችም ይህን እንዳታደርጉ ወዮላችሁ ወዮ ብሎ የሚናገር የለም። አሁንም ከኦሪት ዘኍልቍ ከምዕራፍ 35 ላይ ጀምሮ የሚነገረው ሰውን ሰው የገደለ ይገደል። አሁንም ያለ ጦርነት በቀር ከጠላት ጋር ያይደል ያልሆነ ባልንጀራውን የገደለ እንኳን የገዛ ምሽቱን አክር በንተብጤ ከያለ ምሽቱን ልብስ ተጋፎ ያደረውንና የወለደሽ ከበደሽ እናት ናት፣ እህት ናት፣ ልጅ ናት። እንዲያድርጎ ይህን ሁሉ ማድረግ አንደኛ ለራሱ ያሳዝናል። በምድርም እየተረገመ በሰማይም ለዘላለሙ ከገሃነመ እሳት ነው እንጂ እግዚአብሔር እንደማይቀበለው ነው። እንኳን ሰው በሬው ይህን እዚህ አሁን የተናገርኩት መጽሐፍ ላይ ስንመለከተው በሬ እኮ ሰውን ወቅቶ ቢገልም ወዲያው ግደለው፣ ስጋውም የረከሰ ነው እንዳትበላ፣ ቆርበቱንም አቃጥል እንዳትጠቀም ይላል። እንስሳውን እኮ እንኳን ሰውን እና ይህን ነገሮች በጣም አሳሳቢ ላይ ነው ያለ ነው። አምላክ እሱ እግዚአብሔር ይቅርታውን ይላክልን። እውነት በጣም አሳሳቢ ነው። ዞሮ ወርቅ ነሽ ሻያው ስንመለከተው ችግር ነው ያለ ነው። ይህንሳ አስተማሪ ያስፈልጋል። ተወዮላችሁ። ከአሁን ቀደም ዛሬ አለም የተጀመረ ይቺ ሴትዮ
1: እንደው ምን ይሻላል? አቶ ተበጀ
2: አቤት።
1: እንደው ምን ይሻላል ይህን ችግር እንደው ለማስቆም? ብዙ ጊዜ ችግሩ ይነሳል፣ ቀላል አይደለም። እንደው በስንት ዓመት አንድ ጊዜም ቢሆን እንኳን የሚደርሰው ጥቃት ከባድ ነው። በፊት የከፋ ነበረ፣ አሁን ግን እየቀነሰ ነው። እንደገና ደግሞ ቀርቶ ነበር ጀመረ ምናምን፣ አሁን ብዙ ምንሰማው አንደኛውን ቢቀር መልካም ነበር። ግን በስንት ዓመት አንዴም ቢሆን የአንድ ሰው ህይወት የስንት ሰው ህይወት እንደሚያበላሽ እያየ ነው። ቤተሰቦቹን በዝራው ያሉ የራሱን ቤተሰብ ያፈራቸውን ቤተሰብ ህይወት ይዞ ነው የሚሞተው አንድ ሰው ሲገደል። ና እንደው ነገር እንዲቀር ምን እንደ ህብረተሰብ እንደ ማህበረሰብ ምን ማድረግ ያስፈልጋል ይላሉ?
2: አንደኛው አሁን እንደተናገርኩት የሃይማኖት መሪ የተባሉ ዝም ብለው ከመቀመጥ የሚያወግዙ ቢሆኑ ይህንም ፍርድ አሁንም መንግስት ጋር ሆኖ ለምን ወሬቱ ይህን ይላል። መንግስት እንግዲህ ብዙ ሀሳብ አለው። የሃይማኖት መሪ ግን ምንድን ነው የተማሩት? ምንድን ነው የሚያነቡት? ምንድን ነው የሚራመዱት? ይህንን ያደረገ ይገደል ይለዋል። ይህን የሰራ ወዮላችሁ፣ ታላቅ ኃጢአት ነው፣ በሰማይም በምድርም ታላቅ ኃጢአት ነውና ወዮላችሁ። እንኳን መግደልና መምታት አይቻልም። መደብደብ ሰምን የመጣ ነው። ከምኔቱ መጥቶ ምን ወረደበት? እና ያይደለሽ ጠላት ከጠላት ጋር ግን ጠላት እኮ ሲዋጉት አሁንም እንደነ ንጉሰ ዳዊት እግዚአብሔርን ለምን ወየጠየቀ ጠላት ሊጎዳ ሲል እንዴት ነው ማደርገው ሲል ሄድና አይዞ ሄድ በእንዲ ያለ ገዛ አይዞ ጠላትህን ስደመስሳለህ ተብሎ ነው እንጂ በደግ ብሎ ሄዶ ጠላት ሰውን ሊገል አልቻሉም ነበሩ ጻድቆቹ። እዚህ እንዴት ወገንህን ምሽቱን ከቤተሰብ ወንድም ተወንድም ሄድተሄድ እንዴት ነው በነገረ ሰሪ እየተነሳ ይህን ሁሉ የሚሆነውን እኮ የሃይማኖት መሪዎች ለምን አሰምሩም? ለምን አወግዙም? ሽማግሌ እስካሁን ድረስ መንግስት ሰጠ። ሽማግሌዎች አሁንም ወጡ ወረዱ ተንከላቱ። ገና ሲጣሉ ተጣሉ ሲባል እነዚህን ሰዎች ሰድቦም ተቆጥቶ

0: ቆም አሳርቆም አልሆን ያለውን ማፋተቶ ከቤት ምሽባት ጋር የሆነ አሁን ረባና ዲኒምም ከተለያዩ መስሪያ ቤቶች የሚያፋቱ ጋር የማይሆን ከሆነ እያፋቱ ምክር እየሰጡ ሽማግሌዎች ኖሩ ነበር። አሁን ሽማግሌውም ደከመ አበቃ። የሃይማኖት መሪም ብዙ ዘመኖች አይናገሩም። ድሮ በኢትዮጵያ ነው ስቅጠጥ ብሎ የሚኖር አሁንም በነፍስ አባቱ የሚተዳደር ነበር። አሁን የነፍስ አባት የሚባል የለ። ወደ ነፍስ አባት ቅረብ
1: እሱ ነገር ይጠ አሁን በዚህ በእስራኤል እንግዲህ ባለው ሁኔታ እንደምናየው በራባኑትም ሆነ ይፋታል፣ ይጋባል በፍርድ ቤት ከዛ እንደው ከዚህ አልፎ በሽምግልና የሚሆን ነገር ይሰራል እንደ ኢትዮጵያው ብለው ያምናሉ። ምክንያቱም ሰው ከተፋታ በኋላ በሽምግልና በቤተሰብ አብሮ እንዲሆን ወይም በራሳቸው ፍላጎት አብሮ ከሆኑ በኋላ ብዙ ግድያ ይፈጸማልና ሽምግልናው ምን ያህል ይሰራል እዚህ ሀገር ብለው ያስባሉ?
0: ሽምግልናው በጣም ይሰራል። በእውነቱ እግዚአብሔር ያዘዘው ነገር ነው። አሁንም እነዚህ ሽማግሌዎች ደግሞ አንተም ተው አንቺም ተይ፣ እሷ ግምኛ ተናግራ የእኛ እንግዲህ አባቶቻችን ወንድሞቻችን ይናደዳሉ። ከሚናደዱት ላይ ንዴቱን የሚያበርደው ሰው ሲመክረው ሲቆጣው ያልሰማ ያው ሰይጣን ነው ማለት ነው። በቀረ ግን ሽማግሌ መክሮ ተቆጥቶ ያውን እንኳን ለመግደል እንዳይማታ ኃይል ቃል እንዳይሳደብ አባቷን እናቷን ሰድቦ እንደሆን ይቅርታ እንዲጠይቅ እሷ ተሳድባ እንደሆነ ይቅርታ እንድትጠይቅ ይህን ሁሉ ይቅር ይቅር አሰኝቶ ሽማግሌ ይህን ይላል። እምብ እያሉ ደግሞ አንዳንድ ግራ መላሽ የተከተላቸውን እነዚያ ምንድን ነው የሚሆኑ? ወደ ፍርድ ቤት ይሰዳል ወይ ወደ ራባና አድኒም ይሰዳቸዋል።
2: አቶ ተበጀ መሀሪ በጣም እናመሰግናለን። በእውነት ቀላል አይደለም። ትዳር በፍቅር የተመሰረተን ትዳር ግልጽነት ያስፈልጋል። ግልጽነት ምንድን ነው? የጎደለን ነገር የለም እዚህ። ምንድን ነው የሚያጋጨን የሚያጋድል? ምን ምክንያት ኑሮ ነው? እንዲያውም አጠቃላይ እስኪ
0: ከመጽሐፍ አለ ሻያው ወርቅነሽ ትገባላችሁ፣ ትጠግባላችሁ፣ ትበላላችሁ፣ ትጠግባላችሁ፣ ትረሱኛላችሁ፣ አሁንም ስሜንም ታቀሉታላችሁ፣ እንደ ልባችሁ ነው፣ አንገተ ደንዳኖች ናችሁ ብሏል። ፊቱን አዙሮ ለምንድን ነው ይህ እስራኤል ከመጀመሪያው ጀምሮ እግዚአብሔር የተቆጣው ግብፅ ሲወጣ ጀምሮ ሙሴን 10 ጊዜ ገፈተሩት ይላል። መቱት እንዳይባል ጨነቀና ገፈተሩት 10 ጊዜ ሲል ሆሪታችን ቁጭ ብሎ ይገኛል። የገፈተረ ህዝብ ነው። በደረቀ ወይ ባህርን አሻግሮ እየለመነ አሁንም ወንነ ወሰገደ እያለ እየሰገደ በጉልበቱ ተንበርክኮ እያለቀሰ አሁን ቁሚው አርምሚ በትእዛዝ እግዚአብሔር ሲያልፎ ማይከሌች ደቂቀ እስራኤል ወቆመቱ አርመመት ባህር ስማ ብያን ታድሆናይ ዛሃሎ ካንተ በሰማይ እያለ እየለመነ ደቂቀ እስራኤሎች እስኪያልፉ ድረሳች አንቺ ባህር ቁሚ እባክሽ ብሎ ለምኖ ያሻገረውን አንተ ነቢይ ወንድምህ ካህን ብለው ቀንተው፣ አሁን ደግሞ ያለው ወንዱ በሴቱ መቅናት ነው፣ እሴት በወንድ መቅናት ነው፣ ጎረቤቱ በጎረቤት መቅናት ነው። ይህ ሁላ እኮ የእግዚአብሔር ቁጣ መጥቶ አንገተ ደንዳና ህዝብ ሆነናል። ፈሪሆተ እግዚአብሔር የለንም፣ አምላክን አንፈራውም እኮ ሆነናል። አሁን
2: እውነት ያሳለፍነውን ችግር የነበረበትን ህይወታችን ይዘን እዚህ በጣም ብዙም የጎደለን ነገር የለም። በእውነት ላሰብ እንዲህ ነበርኩኝ። ያሳለፍነውን ህይወታችን ዞር ብለን ችግሩን የነበረውን አኗኗሩን ሁኔታ ድሮ እንዴት ምን ደረጃ ነው ያለን ብለን እንደምነው ማናስብ። በእውነት
0: ስለሱ እኮ ነው ሻያሁ፣ ስለሱ እኮ ነው አንገተ ደንዳና ህዝብ ነው አይሰማም ያለ። በእውነቱ ህዝብ ላይ እኮ ነው ለእስራኤል በእውነት በጣም በጣም ተቸግረናል። እውነት ቅድስቲቱን ሀገር ኢየሩሳሌም እዚያ ማዶ ተነስተን ስንመጣ ደግሞ ከዚህ እንደዚህ ያለ ነገር ይመጣል ብለን በእውነቱ ደብረ ጥሉል ደብረ እርጉ ሲል የእግዚአብሔር ማደሪያ ይችን የእግዚአብሔር ተራራ የእግዚአብሔር ማደሪያ ሀገር ወትና ገኛት ነው ያልን እንጂ እንዲህ ያለ ነገር ይመጣል የሚል ነበረን። አላውቅም፣ አልሰማሁም። ግን መጥተን ግን ይኸው እዚህ ሁሉ ደረስነ። እንደገናም ደግሞ ትዝ ብለን ስንመለከተው መጽሐፎችን ስንመረምር ወሬታችን አዎ ሙሴ የተራገመው እርግማን፣ ኢያሱ ወልደነዌ የተራገመው እርግማን ይህን ነው ሁሉ ዛሬ ይኸው ለእስራኤል ላይ እንደተቀመጠ

0: እንኳን የሷ ወገን የሱ ወገን ቢሆን እንግዲህ እንዲያለውን ሰው የሚቀርበው ያለ አይመስለኝም። እግዚአብሔር ግራ መላክ ተከትሎት ነው። ምን ለማድረግ አይቻልም ዘመዶች።
1: ጥሩ፣ እናመሰግናለን አቶ ተበጀ ማህሪ። እንግዲህ መሳዝን ድርጊት ነው የተፈጸመው። ጥሩ፣ እስኪ እንግዲህ የመጨረሻ ያድርገው ነው ምንል። በጣም እናመሰግናለን።
0: አሜን አሜን፣ የመጨረሻ ያድርግልን። አሁንም እግዚአብሔር ምርጫውም እየተቃረበ ነው። እግዚአብሔር የሃይማኖት የሚጠብቅ ምርጫ ይሆንልን። በወር ትእዛዝ የምናደር ይሆን። እግዚአብሔር ይስጥልን። እናንተም ተባረኩ። ኑሯቸው ያማረ ይሆን። ህብረተሰባችን እንዲህ እያደገ እየጠየቃችሁ ያለንን ፍላጎት ስንናገር እኮ እኔ ለራሴ ይቀለኛል። እግዚአብሔር ይስጣችሁ፣ ሰላሙን ዘመን ያምጣ። ይኸው ዛሬ እንግዲህ ከሐሙሲቱ ዛሬ ህጽበኒ ብለን ጸሎት የምትወጣው ምን ማልዳ ይህ ነው። እናንተን ስጠብቅ ነው ያረፈድኩኝ እና እግዚአብሔር ሰንበትን የምንጠብቅ የምንቀበልበትን ንጽህናውን ይስጠን። አመሰግናለሁኝ። መልካም ቀን መልካም ዘመን። ኢየሩሳሌም እንዳርሰ ድንበር ይጠብቅልን። ይችን የጠፋች አሽከር የሚከሰትልን እግዚአብሔር።
1: እሺ፣ እናመሰግናለን። መልካም ቀን ይሁንልዎት።
0: ሰላም ሰላም። መልካም
1: ሻያው እንግዲህ ስርጭታችን እየተጠናቀቀ ነው። ያው በጣም የሃይማኖት ጉዳይ በየቤቱ በጣም ሰው ያዝናል። ወላጆች ደግሞ እንደው ይምጡ አንድነታቸውን ያሳዩ ከኛ ጋር እያሉ ናቸው። እንግዲህ ኢየሩሳሌም ከሱኮት በዓል ጀምሮ ኢየሩሳሌም ነው የሚገኙት። ያው ድንኳን ጥለው ያው ከውጭ ጉዳይ ሚኒስቴር ፊት ለፊት ያው አይተናቸዋል ባለፈው የሱኮት ጊዜ ሄደን። ህዝቡ ይምጣ አንድነቱን ያሳይ ጠይቅ እያሉ ነው። ያሳዝናል። ስለ ሃይማኖት ሲታሰብ ያለ ሁኔታ በአጠቃላይ በጣም ነው የሚያሳዝን። እስኪ እንግዲህ በቅርቡ መልካም ወሬ ያሰማ እንላለን፣ ለቤተሰቦችም ለህዝብ እስራኤልም። ወደ ቤቷ ተመልሳ ስርጭታችን ተጠናቀቀ። ሰዓቱ እያለቀ ነው። አዎ ይባላል ነው ግን ሰዓቱ አልቋል። ለገብርኤል ኮሄን ቴክኒክ ባለሙያችን ነበር ምስጋና የደረሰው። ሻያው ቀን አንድ ሰዓት ላይ እንደገና ከአድማጮች ጋር እንገናኛለን። መልካም ቀን።
2: መልካም ውሎ።
1: መልካም ውሎ።

0: የስቱዲዮ ተረኛ አስተናጋጆች ሻያው ደጉ ሰጠኝ ዘመናና አይቾባዬ እንዲሁም ወርቅነሽ ሸቴነን ያሉን ዝግጅቶች ዛሬ ዜናና ሰማና ወቅታዊ ዘገባና ቀርባለን። ከዛም ሳምንታዊ ምዝናኛ ዝግጅት ይቀርባል። ካድማጮች ጋርም የስልክ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 2 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የሰዓቱ ዜና በሻያው ደጉ ተዘጋጅቶ ይቀርባል።
1: ወርቅነሽ ሸቴ አመሰግናለሁ። አርስተ ዜና ከሶስት ዓመት በፊት ጥቅምት 7 ለሽብር ጥቃት ውድቀት የደህንነት ኃላፊዎች ናቸው ናታንያሁ አይደሉም ሲሉ የትምህርት ሚኒስትር ዮአብ ኪሽ ወነጀሏቸው። ለ26ኛ ክነሴት ብሔራዊ ምርጫ 12 ቀናት ቀሩ። የጠፋችው ሃይማኖት ካሳው ቤተሰቦች ለመጀመሪያ ጊዜ ትናንትና ከሻባክ ድርጅት ኃላፊ ዚኒ ጋር ተገናኝተው ሐሳብ ለሐሳብ ተለዋወጡ። ዓለም አቀፍ ሰላም ምክር ቤት ባዛ ቀበሌ ወታደራዊ ጦር ሰፈር ለማቋቋም ባለው እቅድ እስራኤል አትስማማም ተባለ። በአሜሪካና በኢራን መካከል ውጥረቱን ቀጥሏል የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። የጠፋችው ወጣቷ ሃይማኖት ካሳው ቤተሰቦች ለመጀመሪያና ደጋፊዎቻቸው ለመጀመሪያ ጊዜ ትናንትና ከሻባክ ድርጅት ኃላፊ ዚኒ ጋር ተገናኝተው ሐሳብ ለሐሳብ ተለዋወጡ። ታዳጊዋ ሃይማኖት ከጠፋችነው 2 ዓመት ከ7 ወራት በላይ አልፏል። ስብሰባ የተካሄደው ከሻባክ የሀገር ውስጥ መረጃ ድርጅት ዋና ኃላፊ ዚኒ ቢሮ ሲሆን ወላጆችም ከእሳቸው ጋር ለአንድ ሰዓት ያህል በጉዳዩ ተወያይቷል። የሃይማኖት ቤተሰቦች እንዳሉት ከሆነም የሻባክ የእስራኤል ጠቅላይ መረጃ ድርጅት ኃላፊ ለስቃያችን የእሳቸው ስቃይ ስለመሆኑ ነግረዋል። እናም ፍለጋውን በተመለከተ ግን ተጠናክሮ እንዲቀጥል እነሱም ወላጆችም ቤተሰቦችም ሆኑ እነሱ ደጋፊዎቻቸውም የዚሁ ጥያቄ አድማ እንደሚቀጥሉ ገልጸዋል። ከሶስት ዓመት በፊት ጥቅምት 7 ለሽብር ጥቃት ውድቀት የደህንነት ኃላፊዎች ናቸው ሲሉ የትምህርት ሚኒስትር ዮአብ ኪሽ ወነጀሏቸው። ጥቅምት 7 2023 ዓ.ም አሸባሪዎች ከዛ ወደ እስራኤል ግዛት ሰርገው በገቡበት ጊዜ የደህንነት ስርዓት ኃላፊዎች ለጠቅላይ ሚኒስትር ናታንያሁ አስቀድመው ከተኙበት አልቀሰቀሷቸውም አልነገሯቸውም ሲሉም የትምህርት ሚኒስትር ዮአብ ኪሽ ተናገሩም። የትምህርት ሚኒስትር የደህንነት ኃላፊዎች ያላቸውን ግዴታም አልተወጡም በማለት በጥፋተኝነት ወንጅሏቸዋል። የቀድሞ የሻባክ ድርጅት ኃላፊ የራሳቸውን ጥፋትን ውድቀት ለመወጣትም ዘዴ እየፈጠሩ ናቸው ሲሉ ወቅሷቸዋል። የያሻር ፓርቲ ሊቀመንበር ጋዲ አይዘንኮት ባዛ የሶስት ዓመት ጦርነት ካለፈ በኋላም ሐማስ አሁንም ስልጣኑ እንደቀጠለም የጦርነት ግቦች ደግሞ አልተሳኩም ሲሉ ተናገሩ። ከአዛ ድንበር ሆነው በሰጡት ጋዜጣዊ መግለጫ አይዘንኮት የሐማስን አገዛዝ ለማስቆም ቃል ገብተዋል። ጠቅላይ ሚኒስትር ቢሮ ከገባሁበት ሰዓት አንስቶ በስምንት ወራት ውስጥ ሐማስ ከአዛ ሰርጥ ቁጥጥር እንዳያደርግ እንዲደመሰስ እንዲወድቅ አደርጋለሁ በሚል ቃል ገብተዋል። ይህን በእኔ መሪነት የሚመራው አዲስ መንግስት ኦፊሻላዊ ግብ ይሆናል። ይህ በናታንያሁ መንግስት ተቀባይነት ያገኘውን የፕሬዝዳንት ትራምፕ ንግድ መሰረት በማድረግ ወይም ወታደራዊና የአሰራር አቅሞችን ታክቲካዊ እና ፈጠራ የተሞላባቸው ድርጊቶችን በመተግበር ይከሰታል ብለዋል። እነዚህ ድርጊቶችም የሐማስን ወታደራዊ ክፍል ወደ ማጥፋት ያመራል። የሊኩድ ፓርቲ ምላሽ ሐማስን ለማንኮታኮት እንዴት ብለህ ነው እንደ መንሱርና ቲቢ የሚመሩትን ፓርቲዎችን አው ይዘው ነው የሚሰሩት ሐማስን የሚያጠፉ የሚል ጥያቄ አቅርበውላቸዋል። በሄድራ ከተማ የሚገኝ ትምህርት ቤት በተማሪዎቹ መካከል ጸብ ግጭት ተፈጥሮ አንድ የ13 ዓመት

0: ታዳጊት ተማሪ በመካከለኛ ሁኔታ ቆሰለም። የማገን ዳቪድ አዶም ሐኪሞች ቁስለኛውን አስቸኳይ እርዳታ ካደረጉለት በኋላ በከተማው ውስጥ ወደምትገኘው በሄሌልያ ፌ ሆስፒታል በአምቡላንስ ወስደውታል። የአዛት ተኩስ አቁምን በተመለከተ እስራኤል በዓለም አቀፍ የሰላም አስከባሪ ኃይል የመረጋጊያ ኃይል አገልግሎት ላይ እንዲውል ታስቦ የተዘጋጀውን በአዛ ሰርጥ ውስጥ የሚገኝ ዋና ወታደራዊ ካምፕ ለማቋቋም የቀረበውን ጥያቄ እስራኤል አልፈቀደችም። ከዛሬ ከሰዓት በኋላ በሰሜኑ ክፍለ ሀገር በሁለት ሰዓት አካባቢ በሬሚም ተራራ ሰንሰለታማ ኮረብታ አካባቢ ደሬክ ኖፍ አካባቢ ሆን ተብሎ የተዘጋጀ የቦምብ የማፈንዳት ስራ በቁጥጥር ስር እንደሚውል ሰራዊቱ አስታወቀ። በዚህ ምክንያት ቦምብ በሰው ላይ ጉዳት እንዳያደርስ በተቆጣጠረ ሁኔታ አፈንድቶ ለማስወገድ በሚል የሚሰራ ስራ ስለሆነ በአካባቢው የሚገኙ ሰዎች መደንገጥ የለባቸውምና ከዚሁ ጋር በተገናኘ ደግሞ አንዳንድ በአካባቢው የመኪና መንገድ የተወሰኑ ይዘጋሉ ሲል ሰራዊቱ አስታውቋል። በሆላንድ የእስራኤሉ አምባሳደር ጽቢ ባፕኒ የአምስተርዳም ከተማ በከፍተኛ ሁኔታ በመተቸት የሽብር ደጋፊዎች ፊታቸውን እንዲሸፍኑ ያለምንም ቅጣት እየፈቀደች መሆኗን ገለጹ። ይህ የተገለጸው በከተማዋ ውስጥ የፊት ገጽታቸውን የሚሸፍኑ ጭምብሎች የሚያደርጉ በሰላማዊ ሰልፎች ላይ የመከልከል ደንብ ባለመተግበሩ ወቅሰዋል። እንደ አምባሳደሩ ቫትኒ ገለጻ የከተማዋ ከንቲባ ፌብኬ ካልሻማ ቀደም ሲል በከተማዋ ሰልፎች ላይ ተግባራዊ ሆኖ የነበረ ይህንን ክልከላ ለማስፈጸም መርጠዋልና ይህ መቀጠል የለበትም የሚል ጥሪ አስተላልፈዋል። የአየር ጸባይ ትንበያ ዛሬ ሙቀቱ ከሰነበተው ቀዝቃዛማ ይሆናል። እስከ እኩለ ቀን ድረስ አካባቢ በአብዛኛው ቀላል የሆነ ዝናብ ይከሰታል ተብሏል። በነገ አርብ በሀገሪቱ ሰሜናዊና ማዕከላዊ ክፍላት ሀገራት የአካባቢ ዝናብ ይኖራል ተብሎ ይጠበቃል። አልፎ አልፎ ነጎድጓድ ይኖራል። የሙቀቱ መጠን ከወቅቱ የተለመደ ያነሰ ቀዝቃዛማ ይሆናል ነው ያሉት የአየር ጸባይ ተመራማሪዎቹ። የእስከዚሁ ነው የሰዓቱ ዜና። ወርቅነሽ
1: ሻይ ወር ዜናው እናመሰግናለን። ወደሚቀጥለው ዝግጅት ለማለፍ መሸጋገሪያ ሙዚቃ ነው።

0: የመረጥነው ድምጽ በርግጥ እንደተቆጠረና በመርጫው ሂደት ማጨወርወር እንዳልነበረ ፍታዊነቱ የተጠበቀ እንደሆነ እንዴት ማወቅ እንችላለን? ጥያቄ ማቅረባችሁ በጣም ጥሩ ነው። የማዕከላዊ ምርጫ ኮሚቴም የምርጫው ሂደት ፍታዊና ተአማኒ እንዲሆን ተለያዩ መከላከያ መንገዶችን ያካሂዳል። ድምጽ ስንሰጥ ወረቀቱን ሳጥን ውስጥ የምንከተው ራሳችን በእጃችን ነው። ስለዚህ የሳይበር ጥቃቶች ምርጫው ላይ ተጽዕኖ ማሳደር አይችሉም። ምርጫዎች በሚካሄዱበት ጊዜ ለድምጽ መስጠት የሚጠቅሙ ቁሳቁሶች ሁሉ እንደ አዲስ ይዘጋጃሉ። እናም በሁሉም የድምጽ መስጫ ቦታዎች የምርጫ ተአማኒነት ተቆጣጣሪዎች ይገኛሉ። የድምጽ ቆጠራው የሚያከናውኑት ጥንቃቄ የተሞላበት ማጣራትና ተገቢውን ስልጠና ያወሰዱ የምርጫ ጣቢያ ኮሚቴ አባላት በጋራ ነው። ኦክቶበር 27 ቀን ምርጫው የሚወሰነው በእናንተ ድምጽ ነው። የክኔሴት ማዕከላዊ ምርጫ ኮሚቴ ቦርድ የእናንተ ድምጽ ያስጠብቃል።
1: የተከበራችሁ አድማጮቻችን አሁን ወቅታዊ ዘገባ የምናቀርብበት ጊዜ ደርሷል። እንግዲህ ወርቅነሽ አይቸው የ2016 ብሔራዊ ምርጫ ሂደት ምን ይመስላል? በፓርቲዎች መካከል ያለው መነቃቀፍ እንግዲህ እኔን ምረጡ እኔ ይሻላለሁ የሚለውና ዛሬ ደግሞ ዲፕሎማቶች መምረጥ ጀምሯል አይቸው እንዴት ታዩዋለህ?
2: አመሰግናለሁ። በቅድሚያ እንደምን ዋላችሁ እንደባጆቻችንም እንደምናችሁ እናንተ እንኳን ከጧት ጀምራችሁ ስላላችሁ አው ለማንኛውም አው የ2016 ብሔራዊ ምርጫ ነው ትንሽ ተኝቶ የነበረው አሁን እየተንቀሳቀሰ ያለ መስሎ ይታያል። ነገር ግን አቅጣጫውን ስናየው ስንመለከተው እንደናመለከከት ብዙ የሚያሰጉ ነገሮች አሉ። ዞሮ ዞሮ በፖለቲካ ፍጆት ብለህ አንድን ፓርቲ በማቋሸሽ ወደዚህ ከግለሰብ ድረስ የማቋሸሽ ሁኔታ እየተሄደ ያለበት ሁኔታ ነው። የጥቅም 7 2023 ክስተትን እያስታወሱ ከዚህ ከምርጫው ጋር እያገናኙ መራጩ ዘንድ የሚመጣው የሚፈጠረውን ስሜት ለራሱ ፓርቲ ለመሰለን የፖለቲካ አካሄድ ቢሆንም ገደብ ሊኖረው ይገባል። ከደምሮ ምክንያቱም እንደዚህ የምናወጣቸው የምንራጫቸው መርዛማ አቃላቶች ወደ ህዝብ የሚወርዱበት ሰዓት ሌላ ተጽዕኖ ያስከትላል፣ ሌላ ችግር ያስከትላል የሚጣይ ይችላልኝ። ስለዚህ ፖለቲካ ነው አው አንዱን አንዱ መንቀፍ ያለ ነው። ስካውን የተነበረበት ወይ የተሄደበት ሁኔታ ነው። ነገር ግን የምንናገረው ቃላቶች ገደብ ከሌለ በተለይ እጩ ተመራጭና አሁን አሁንም የሚያገለግሉ ያሉት በክንሴት ሌሎች የሚመረጡትም መመረጥ ምረጡኝ የሚሉትም የሚናገሩትን ቃላት በደንብ ሊያስቡበት ይገባል። ያሁኑን ብቻ አይደለም ማየት ያለብን።
1: ጥሩ ወርቅነሽ ምን ትያለሽ? እንግዲህ በፖለቲካ ፓርቲዎች መካከል ያው መነቃቀፍ ያለ ነው። ይህን አልሰራችሁም እኛ እንሰራለን የተሻለ እንሆናለን የሚለውን ነገር እንዴት ትያለሽ? ምርጫው ዛሬ ተጀምሯል በውጭ ሀገር በተለይ በዲፕሎማቶች
3: ያው አይቸው እንዳለው ብዙም አልጨምርበት። ምናልባት እንደ አይቸው ካለው በተጨማሪ ባጭሩ ይሄ የኤአይ ወይም የሰው ሰራሽ ክህሎትም ሌላ ራሱን የቻለ ተጽዕኖ እንደሚኖረው ነው ምርጫው ላይ የሚገለጸው። ከቅስቀሳው ጀምሮ ስና የሚሰሩ ማስታወቂያዎች ላይ መረዳት ይቻላል ታላቅ የኤአይ ወይም የዚህ ሰው ሰራሽ ክህሎት ተጽዕኖ እንዳለበት እና ጥንቃቄ ማድረግ ያስፈልጋል። አስመስሎ ሰርቶ እውነት ነው በሚመስል ሁኔታ እየቀረበ ስለሆነ እንደው እዚህ ላይ ጥንቃቄ ማድረግ ወሳኝ ነው። ሌላው መነቃቀፉ ተጽዕኖ ሊፈጥር ይችል ይሆናል በድምጽ አሰጣጡ ሂደት። ዲፕሎማቶች መምረጣው ጀምረዋል። እንግዲህ ባሳለፍነው ሌሊት ጀምሮ በተለያዩ ሀገራት ያሉ እስራኤል የልዑክ ቡድን አባላት ዲፕሎማቶች ድምጽ መስጠት እየጀመሩ ናቸው። እንግዲህ በህጉ መሰረት ውጭ ሀገር ያሉ ሰዎች ያው ቀደም ብለው ነው ድምጽ መስጠት የሚጀምሩ ዜጎች። ሁሉም ዜጋ የመምረጥ ድምጹን እንዲጠቀም ደግሞ ፕሬዚዳንት ይስሐቅ ሄርጾግ መልእክት አስተላልፈዋል። ያው ውጭ ሀገር በጉብኝት ላይ ነው የሚገኙት። ይሄን ነው የሚመስለው።
1: ጥሩ፣ ወደ ሌላው ርዕሰ ጉዳይ ስናልፍ ወርቅነሽ፣ ከጥቅምት ሰባቱ ጥቃት በፊት የግብጽ የመረጃ ድርጅት ኃላፊ ወደዚህ መጥተው ወደ እስራኤል እንደነበረ ሲነገር ነበር፣ ግን በመጨረሻ እንዳልመጡ ነው የተገለጸው። እንደውም ጠቅላይ ሚኒስትር ናታንያሁ በ14ኛው ቴሌቪዥን ጣቢያ በተደረገላቸው ቃለ ምልልስ መጥተዋል ያሉበት ሁኔታ ሁሉ ነበር፣ አረጋግጠው ነበር። እንዴት ነው
3: እንግዲህ ተረጋግጧል ተብሎ መገናኛ አውታሮች እውነት አድርገው ሲዘግቡት ሲያናፍሱት ሰንብቷል ይሄ ጉዳይ። እኛም ዘግበነዋል። እንግዲህ ያው እየተቀበልን ስለምንዘግብ ስለምናይ መረጃዎችን አይተን ስለምናደርስ ለአድማጮች ያለው መረጃ በሚገርም ሁኔታ እውነት መስሎ ሲናፍስ ሰንብቶ ነበር። እንግዲህ ትናንት ደግሞ በ11ኛው ቴሌቪዥን ጣቢያ ይፋ በሆነው መረጃ እንግዲህ ካሜራዎችንም በመፈተሽ አየር መንገድ ያሉ ካሜራዎችን ማን እንደመጣ ምን እንደነበረ የተገኘው መረጃ ይፋ ሆኗል። እንግዲህ አሁን ባለው አዲስ መረጃ መሰረት የግብፁ የመረጃ ድርጅት ኃላፊ መጥተዋል በተባለበት የተመቱት አውሮፕላን ሁለት እስራኤላዊ ባለሀብቶች ነጋዴዎች እንደመጡበትና አውሮፕላኑ
1: ናቸው ይባላል። ደግሞ
3: እንግዲህ የእስራኤላዊ ግብጻዊ ስለማንነታቸው ስማቸው እንግዲህ የማንነት ጥያቄ ስለሆነ በግልጽ አልተነገረም። ግን አውሮፕላኑ ባዶ እንደተመለሰ ወደ ግብጽ እንደገና ከአንድ ሰዓት ቆይታ በኋላ እነሱ ቤንጎሪዮን ዓለም አቀፍ አውሮፕላን ጣቢያ እንዳረፉ ነው የግብጹ መረጃ ድርጅት ሳይሆን ባለሀብቶች እንደሆኑ ሙሉ መረጃው ማንነታቸው እንዳለ ነው የተነገረው። ይፋ አልሆነም እንጂ ማንነታቸው እንግዲህ ይፋ ይሆናል። ልክ ሲሆን ደግሞ እናሳውቃለን። የበለጠ ያለው ሁኔታ እንግዲህ ነው።
1: ይሄ ነገር ጠቅላይ ሚኒስትር ናታንያሁ መጥተዋል፣ ግን ከኔ ጋር አልተገናኙም ብለው ነበር። እንደገናውን 11ኛው ቴሌቪዥን ጣቢያ እንዳረጋገጠው አሁን ወርቅነሽ እንዳለችው እንዳልመጡ ነው። እና የንግድ ሰዎች ናቸው፣ ግብፃውያንም ሆኑ
2: ነጋዴዎች።
1: አሁን ይህ ነገር በቀድሞ የሻባክ ድርጅት ሮኔን ባርና በጠቅላይ ሚኒስትር ናታንያሁ ላይም ውጥረት ፈጥሯል። እና እንዴት ነው ያለው ሁኔታ
2: እዚህ ላይ? ዋሽቶ የሚያሸዋሹን እንደው እንደዚህ አይነት ነገር ከእኛም ሳይሆን እንደው ጠቅላይ ሚኒስትሩንም እንዲዋሹ ማድረግ ማስዋሸታቸው ተገቢ አይደለም። ስለ ዞሮ ዞሮ አሁንም እያንዳንዱ የቴሌቪዥን ጣቢያዎች ያሉትም በተለይ አንዱን አንዱን ፓርቲ የመንቀፍ ወደ አንዱ የማድላት ለአንዱ ፓርቲ ብቻ ተጭኖ አድርጎ የሆነች ነገር ስትገኝ መቀጥቀጥ፣ ያንን ማውራት፣ ስለዛ መናገር እየተለመደ የሆነ የመጣ ሁኔታ አለ። እና ጠቅላይ ሚኒስትሮች እንዴት ይህን ነገር ያልተረጋገጠ መረጃ ይዘው እንዴታው መጥቷል ብለው ይላሉ? ስለዚህ ዋሽቶ አያስዋሹን የምንለው እና በእውነት እንደዚህ አይነት ክስተቶች ይኮንማ ያለው መረጃ አቀባበል ሁኔታ እኮ ብዙ ነገሮች የሚሰጡትም እኮ እንደዚህ ውስጥ ካልተመረመረ ችግር አለ ማለት ነው። ይሄ ሊጠናበትና በእውነት ከእንደዚህ አይነት ስህተት እንዳይደገም፣ ምክንያቱም ሌላ ነገር ቢሆንም እኮ ክስተት እንግዲህም ሊያመጣን ነበረ።
1: በእኔ ደረጃ ደግሞ ጠቅላይ ሚኒስትሩ እንዳሉት የመረጃ ድርጅት ኃላፊ ስለሆኑ በእኔ ደረጃ እኔ አላገኛቸውም ብለው ነበር። ግን
2: መጥቷል፣ ግን
1: ካልባደረገው በአረጋገጠው ከሌላ የመረጃ ድርጅት ኃላፊዎች ጋር የተገናኙበት ጊዜም ነበር ናታንያሁ ያሉት። እና በዚህ መካከል አሁን በሮኔን ባርና በጠቅላይ ሚኒስትሩ እንዲሁም ሮኔን ባር ክስ ሁሉ ጀምሮ
2: ሮኔን ባር የከሰሱበት ምክንያት ከዚህ ጋር የተያያዘ አይደለም። ከአሁን በፊት ሮኔን ባር ጠቅላይ ሚኒስትር ቤንያሚን ናታንያሁ ሮኔን ባር በጥቅምት 7 2010 የተከሰተው ክስተት ላይ ችግር አለባቸው፣ የእሳቸው ኃላፊነት አልተወጡ፣ በሰዓቱ ለእኔ ስልክ አልተደወለልኝም፣ አልተነገረኝም ብለው አንዳንድ እንዲያውም ከዛ በፊት በካቢኔው ቁጭ ብሎ ፕሮቶኮል የተናገሩት ነገር ከዛ ጠቅሰው እሳቸውን ጥፋተኛ አድርገው የተናገሩበት ሄዱ። ከጥቅምት 7 2013 ጀምሮ በእኒህ የመረጃ ክፍል ሮኔን ባር ላይ የነበረ እምነቴ ተሸርሽሯል፣ አላምናቸው ምናምን ብለው እሳቸው ብዙ ነገር ተናግሩባቸው። እሳቸው ደግሞ አሁን እንደገና ያዛን ተናግሯል፣ እኛም እዚህ በዜና ጠቅሰነዋል። ይቅርታ ጠቅላይ ሚኒስትሩ የተናገሩትን ነገር የማይመለሱ ከሆነ ይቅርታ የማይጠይቁ ከሆነ እከሳለሁ፣ የተናገሩት ትክክለኛ አይደለም ብለው ማስጠንቀቂያ ሰጥቶ ነበር። በዛ ምክንያት መሰለኝ አሁንም እየከሰሱት። ወርቅነሽ ከዚህ ምጫ
3: እዚህ ላይ አሁን ይሄ በተለይ ዋና አሁን የግብፁ እንግዲህ እኛ ጋዜጠኛ እንጂ መቼም የፖለቲካ እንትን ድጋፍ አናደርግም። የግብፁ የመረጃ ድርጅት አባስ ካማል ወደ እስራኤል መጣ የተባለው ግብፅ ስለ ሀማስ የሽብር ጥቃት እቅድ ስለምታውቅ ሁኔታው ስላሳሰባት ለራሱ ለጠቅላይ ሚኒስትሩና ለሚመለከታቸው አካላት መረጃው በትክክል እንዲደርስ ራሳቸው የግብፁ መረጃ ድርጅት ኃላፊ መጡ። በሀገሪቱ እንግዲህ የስልጣን ደረጃ ቁጥር ሁለት ናቸው እና የግብፁ ፕሬዚዳንት ይህን ያህል ስለሚያሳስብ ነው የላኳቸው ተብሎ ነበር ዘገባ የወጣው። ጠቅላይ ሚኒስትሩ እንዳወቁ ይሄ ነገር እንደተነገረ አሁን ግን እየቆየ ማን ጋር ተገናኙ የሚል ጥያቄ መጣ። ጠቅላይ ሚኒስትሩም አላገኘኋቸውም አሉ፣ የመረጃ ድርጅቶችም አልተገናኘንም፣ ማን ጋር ተገናኙ? ይህ ጥያቄ ነው ካሜራዎች እንዲፈተሹ እውነቱ እንዲረጋገጥ ያደረገና ይህ ነገር ዞሮ ዞሮ ግብጽም አላሳወቅኩም ብላ እኳ አስተባብላ ነበር። ግብጽ መረጃ አልሰጠሁም ስለ ጥቅምት ሰባቱ ጥቃት ብላ ተናግራ ነበር። እና ይህ ሁሉ ሆኖ ግን ጠቅላይ ሚኒስትሩ ያውቃሉ፣ ጥቃቱን ማስቆም እየተቻለ ነው፣ ጥቃቱ የደረሰው አስቀድመው ያውቁ ነበር፣ ብዙ ነገር ሲባል ሰንብቷል። አሁን እውነቱ መረጋገጡ እንግዲህ ማን ነው ውሸታ የሚያደርገው ለማን ነው የሚያግዘው? በዛ ላይ በምርጫ ወቅት እንግዲህ ሁኔታው መገመት ይቻላል።
1: ይሄ ብዙ መነጋገሪያ ያው ምርጫውም የደረሰ ስለሆነ
3: በሌለ ነገር
1: ወደ ምርጫው ነገሮችን አንተ ልጅ እንዴት ነው
3: አሁንም እስከ ሳሉን የመጣው?
1: እና እኔ ትልቁ ጥያቄ ማለት ነው አሁን እንደው ግብጽ ናት ወይ የእስራኤልን የደህንነት ሁኔታ እንዲህ ልትሆኑ ነው ብላ የምትናገር? የጥቅምት ሰባቱ የሽብር ጥቃት የደረሰው በእስራኤል የደህንነት አካላት የፖለቲካ መሪዎች ምናምን ስህተት ነው፣ ምንም ይሄ የሚዘነጋ አይደለም። ግን ሌላ ካል መጥቶስ ከሚነግረን ከፊታችን ለምምር ሲያደርጉ
2: ዝም ብለን እያየን
1: እና ማን ነበር ግብጽናት በእውነት እስራኤልን ደህንነት ተቆርቆራ እዚህ ላይ
2: አዎ መቆርቆርም ሳይሆን እዚህ ጋር አንዳንዴ ጓደኛ ሲታማለኔ ብለህ ሰማይ የሚባል አባባል አለ። ሐማስ በአሁኑ ሰዓት ከግብጽ ጋር ያላቸው ግንኙነት ጆሮና ምንድን ነው የሚባለው ሆድና ጀርባ ናቸው። ምክንያቱም ሐማስ የወንድማማች እስላሞች አኺ ሙስሊም የሚባል የሚጠራው በብራይስ የነሱ ደጋፊ ነበሩ፣ በጣም ተቀባይነት ነበራቸው። አሁን ያለው የመንግስት የግብጽ መንግስት ደግሞ እነሱን የዛን መሪ የነበሩትን ገድሎ አባሮ ስልጣን አባሮ እነሱ ስልጣን ያዝቡት ናቸው። በእስራኤል እንደዚህ አይነት ጥቃት የሚጠቃሚ ነገር ካዩ እንዴ ግብጽ እኮ ሐማስ እስራኤል ሐማስን ቅጥቅጥ እንድታደርጋትና ከምድረ ገጽ እንድታጠፋ እኮ ትፈልጋለች።
1: እኔም እኮ የኛን ኃላፊነት ሸሽተን
2: እስራኤልን ዝለል ይችላል የምችለው ደግሞ እነሱ ምናልባት ባላቸው ቅርበትነትም ጋር ያላቸው መረጃ ምናልባት ለማስመታት ነው ያደረጉት ነገር ሊሆን ይችላል። ሁሌ እሷ ናት የሚለው ነገር እኔ በዚህ ተቀባይነት የለኝም። አንዳንድ ጊዜ ግብጽም ቢሆን መጣ ብትናገር የሆነ ራሷን ጥቅም ስላላት ይሉ ጥቅም ከሌለው ዘማት ግን ዞሮ ዞሮ ግን የኛ የራሳችን ነው። አዎ
3: ለማንኛውም መረጃው ራሱ በራሱ ሲጣራ እንግዲህ ያልሆነ ሆኖ እየታየ ነው። በሚገርም ሁኔታ ወደ ሮኒን ባርና ወደ ጠቅላይ ሚኒስትሩ ፍጥጫ ስናልፍ በእርግጥ ማለፍ አይደለም ብዙ ተብሏል። ትናንት ጠቅላይ ሚኒስትሩ ቃለ መጠይቅ ተደርጎላቸው ነበር በ11ኛው ቴሌቪዥን ጣቢያ በቀጥታ ስርጭት እዚህ ድረስ መጥተውና ምንድን ነው ያሉት? ቢደውልልኝ ኖሮ በዛ ሰዓት የብዙ ሰው ህይወት ማትረፍ አንችልም ነበር ወይ ያሉት ነገር እንግዲህ ብዙ ጥያቄ እያስነሳ ነው። በዚህ ደረጃ እንግዲህ ሁሉ ሰው በግፍ ሲጨፈጨፍ እንደው እንደ ዶሮ ጫጩት ያን ያለ ሐማስ አሸባሪ ድርጅት ገብተው ሲጨፈጭፉ በስልክ ምክንያት ነው ወይ ያን ጭፍጨፋ ማዳን ያልተቻለውና አስቀድሞ ያልሆነ ነገር እንግዲህ በተወሰነ ደቂቃ ውስጥ የመረጃ የሻባኩ ኃላፊ ሮኒን ባር ያው በጊዜው ስልጣን ላይ የነበሩት አለመደወላቸው እንግዲህ ጠቅላይ ሚኒስትር
2: በሰዓቱ አልተደወለላቸው
3: እኮ ለምን የሚለው
2: ከአንድ ሰዓት በኋላ ተደውሎላቸዋል። እሺ የዛች ክፍተታች ልዩነት ምን ማምጣት ይቻላል? ዋናው ነገር እኮ ሐማስ እኮ ተደራጅቶ መጥቶ አቅዶ ገብቶ
3: ለምን አልተደወለምም ትልቅ ጥያቄ እኮ ነው። ለምን አላወቁም? ጠቅላይ ሚኒስትር ናቸው
2: ግን ያን ተሞርኩዞም
3: ቢያውቁስ ምን ያደረጉ ነበር? እዛ በኋላ የሚመጣ ጥያቄ ነው። ቢያውቁስ በተወሰደ እርምጃ በላይ ምን ይወስዱ ነበር?
1: ለዚህ ሁሉ እንግዲህ አጣሪ ኮሚቴ ገለልተኛ ተቋቁሞ ማነው ኃላፊነቱን ያልተወጣ ማነው የተወጣ የሚለው እስካልተረጋገጠ ድረስ እንዲህ ሲያከራ
3: ግን እንዴት ስልካቸው የለም?
1: አለ ሁሉ
3: ስልካቸው ስላልነበረኝ አልደወልኩም ያሉ
1: እያንዳንዱ ፕሮቶኮል አለ።
3: እንደው ይሄ ነገር ግን ምን ያህል ይታመናል ነው? የጠቅላይ ሚኒስትሩ ስልክ ለሻባክ ኃላፊ አለመኖሩ ለምን
2: እንደው ይሄ
1: ራሳቸው ወሾሙትን ሰው እንዴት ነው
2: እኮ
3: የሻባክ ድርጅት እንግዲህ ዝም ብሎ ተራ መረጃ
2: ቀይ መስመር የሚባል ነገር እኮ
3: አለ። እሱም አለው እኮ ነው የሚሉት ጠቅላይ ሚኒስትሩ የቀይ መስመር ስልኩም ስልኬም አለው።
2: ይሄ እንግዲህ በአደጋ ጊዜ የሚሰጥበት ሚስጥራዊ
3: አስቸኳይ ነገር
1: ጥሩ
3: እንግዲህ አዎ ዘጋቢ ነው። ለማንኛውም ወደ የሚቀጥለው ዝግጅት እንለፍ።
2: አራሳሉብኝ

ጤና ይስጥልን ክብራትና ክብራን ያምደ መዝናኛ ፕሮግራም ተከታታዮቻችን እንደምን ሰነበታችሁ? እነሆ ሳምንታዊ የመዝናኛ ፕሮግራማችን ማቅረብ ጀመርን። ዛሬም እንደተለመደው የተለያዩ አዝናኝና አስተማሪ ጥንክሮችን ከሙዚቃ ጋር በማዋዛት ይዘን ቀርበናልና እስከ ፕሮግራማችን መጨረሻ ድረስ ቆይታችሁ አብሮን ይሁን። በትዳር ውስጥ ከፍቅር በላይ አስፈላጊ የሆኑ 8 ነገሮች። ፍቅር ለትዳር መሰረት ነው፣ ግን ፍቅር ብቻውን ጤናማ ትዳርን ለመገንባት ሁልጊዜ በቂ አይደለም። ሁለት ሰዎች እርስ በርስ በጣም ቢዋደዱም አንዳቸው ሌላውን ካላከበሩ፣ ካልተማመኑና ችግሮቻቸውን በጋራ መፍታት ካልቻሉ ግንኙነታቸው ሊጎዳ ይችላል። በትዳር ውስጥ የሚከተሉትን 8 ነገሮች ትኩረት ልንሰጣቸው ይገባል። አንደኛ፣ እርስ በርስ መከባበር። በፍቅር የተጀመረ ግንኙነት ያለ ክብር ሲቀጥል ቁስል ሊፈጥር ይችላል። በቁጣ ጊዜ ማዋረድ፣ መሳደብና የትዳር ጓደኛን ዋጋ ማሳጣት ፍቅርን ይጎዳሉ። ባልና ሚስት በልዩነት ጊዜ እንኳ የእርስ በርሳቸውን ክብር መጠበቅ አለባቸው። ሁለተኛ፣ መተማመን። የትዳር ጓደኛ ቃልህን እንዲያምን ከፈለግ ተናግረህ ብቻ ትቅር፣ በድርጊቱም አረጋግጥ። ውሸት፣ ምስጢርን ያለ ምክንያት መደበቅና ተደጋጋሚ ቃል አለመጠበቅ መተማመንን ያዳክማሉ። መተማመን በቀላሉ ሊጠፋ ይችላል፣ እንደገና ለመገንባት ግን ጊዜና ተከታታይ ታማኝ ድርጊት ያስፈልጋሉ። ስለዚህ መተማመንን መፍጠር ያስፈልጋል። ሶስተኛ፣ ጥሩ ግንኙነትና መግባባት። ባል ወይም ሚስት ምን እንደሚሰማቸው ሳትጠይቅ እንዲረዳህ አትጠብቅ። ፍላጎትህን፣ ስጋትህንና የማይመቹህን ነገሮች በግልጽና በአክብሮት ግለጽ። ሌላው ሲናገርም መልስ ለመስጠት ብቻ ሳይሆን ለመረዳት መሞከር አለብን። አራተኛ፣ ኃላፊነትን በጋራ መሸከም። ትዳር የአንድ ሰው ብቻ ሥራ አይደለም። የቤት ሥራ፣ የልጆች እንክብካቤ፣ የገንዘብ ዕቅድና የቤተሰብ ውሳኔዎች በሁኔታዎች መሠረት በጋራ መመደብ አለባቸው። አንዱ ሁልጊዜ ሲደክምና ሌላው የማይሳተፍ ከሆነ ቂምና ድካም ሊከማቹ ይችላሉ። አምስተኛ፣ በችግር ጊዜ አብሮ መቆም። በገንዘብ ችግር ጊዜ፣ በሥራ እጥረት፣ በቤተሰብ ጫናና በሌሎች ከባድ ሁኔታዎች ውስጥ የትዳር ጓደኛ የሚፈልገው መፍትሄ ብቻ ሳይሆን ድጋፍም ሊሆን ይችላል። አንዳንድ ጊዜ አብረን እንፍታው የሚል አቋም ትልቅ ልዩነት ያመጣል። ስድስተኛ፣ ይቅርታ መጠየቅና ስህተትን ማረም። ሁላችንም ስህተት ልንሰራ እንችላለን። አስፈላጊው ግን ስህተትን ማን እንደሰራ ብቻ መቁጠር ሳይሆን ጉዳቱን ለመጠገን መሞከር ነው። ይቅርታ ማለት ከተግባር ለውጥ ጋር ሲጣመር የበለጠ ትርጉም ይኖረዋል። የድሮ ጥፋቶችን እየቆፈሩ ማውጣት፣ በየግጭቱ ወቅት አልፈዋል የተባሉ የቆዩ ጥፋቶችን እያነሱ መካሰስ በትዳር ውስጥ አላስፈላጊ ቂም ይፈጥራል። ስለዚህ በፊት ሲነሱ የነበሩ የማያግባቡ ነገሮችን አሁን ባለው ሁኔታ ማንሳት አይገባም። ሰባተኛ፣ የግል ድንበርና ነጻነትን ማክበር። ትዳር ማለት ሁለት ሰዎች ማንነታቸውን ማጣት አይደለም። እያንዳንዱ የግል ጊዜ፣ የግል ፍላጎትና ከቤተሰብ ውጭ ጤናማ ግንኙነቶች ሊኖሩት ይችላሉ። ቅርርብን ማጠናከር ከቁጥጥርና ከግዴታ ይልቅ በመተማመንና በመከባበር ይገነባል። ስምንተኛ፣ በየቀኑ ለግንኙነት ጊዜ መስጠት። ትዳር በሰርጉ ቀን በተሰጠ ቃል ብቻ አይጠናከርም፣ በየቀኑ በሚደረጉ ትናንሽ ድርጊቶች ይጠናከራል። እርስ በርሳችሁ መጠያየቅ፣ ማመስገን፣ አብሮ መቀመጥና ያለ ስልክ መነጋገር ለግንኙነቶች የሚሰጡ ትኩረቶች ናቸው። ሶስተኛ፣ ወገንን ጣልቃ ማስገባት። የቤተሰብ ወይም የጓደኛ ጣልቃ ገብነት። የትዳርን ምስጢርና ግጭት ሁልጊዜ ለውጭ ሰው ማውጣትና ሌሎች በትዳር ውስጥ ጣልቃ እንዲገቡ ማድረግ አስቸጋሪ ነው። የጥንዶች ምስጢርን ለሰው ማጋራት አይገባም። በትዳር አጋሮች መካከል ያለን የግል ምስጢር ለሌሎች አሳልፎ መስጠት አይገባም። እናስታውስ፣ ፍቅር ሁለት ሰዎችን ሊያቀራርብ ይችላል፣ ግን መከባበር፣ መተማመን፣ መግባባትና የጋራ ጥረት ነው ግንኙነታችን በጤናማ መንገድ እንዲቀጥል የሚረዳው። በአጠቃላይ ጤናማ ትዳር የሚገነባው በግልጽነት፣ በትህትና፣ በይቅርታና እርስ በርስ በመከባበር ነው።
አደገኛ ባህሪያት ሲከሰቱ ቀድሞ በመነጋገር ፍላጎትንና ስሜትን በግልጽ በማስረዳት እንዲሁም አስፈላጊ ከሆነ ከጋብቻ አማካሪዎች ወይም ባለሙያዎች እርዳታ በመጠየቅ ማረምና ማስተካከል ይገባል። አለመግባባት በሚኖርበት ጊዜ ጥንዶች ቁጭ ብለው ችግሮችን ለመፍታት በሰከነ ሁኔታ መመልከት ይገባቸዋል ይላል ስናነብ ያገኘነው ጽሑፍ። የጽሑፉ አዘጋጅ ዶክተር ኢዮብ ማሞ እና ጉዳይ አማረ አካል። ትዳር አብረን እንዳር ልብ ተከርችሞ ልብ ተቆልፎ ጥርስ ያገጠጠ በውሸት ፈገግታ ሰው ያላገጠ ፍቅር አልባ ጉዞ በከንቱ መዋደድ በማስመሰል ዜማ የኋሊት መራመድ አብሮ ያሉ አግድጦ ሲላዩ ሐሜት ካለው ጋር መግተልተል የዘመኑ ቅኝት ከልብ ባልመነጨ በውሸት ፈገግታ እንዲያው ከላይ ከላይ የመጡስ ክስታ ፍቅር መች አምርና ልብ ተከርችሞ በማስመሰል ጉንፋን አብዛኛው ሰው ታሞ ጥርስማ ያገጣል የውሸት የውሸት ከልብ ነው እንጂ የሚነሳው እውነት ከልብ ነው እንጂ የሚነሳው እውነት። ደራሲ ስንታየው ሀብታሙ። አሁን ይሁን በቃ ልቤ ሲመጻደቅ አንታልህኝ ብሎ ግን እየተሰማው አንድ አካሉ ጎድሎ አመሻሹን ሲያመው ልቤን እየዋለ ካንተ ፍቅር ሌላ አልቀበላለ ምንስ አስነካብኝ ምንስ አሳሳተህ ባሳዛኝ ዝምታ እሱ ግን አለፈ በላሁንም ይብቃ አውጣው ቶሎ ብለህ የፍቅሩን መቀነት ወደዛ ጋጥለህ እሱን ስለመርሳት ሳማክረው ውዬ ንግግሬን ጨረስኩ አምስት ነጥብ ጥዬ ንግግሬን ጨረስኩ አምስት ነጥብ ጥዬ። ደራሲ ትግስት ምናለም።

አድማጮቻችን በዜማው ዘና እንዳላችሁ ተስፋ እናደርጋለን። ፕሮግራማችን ይቀጥላል። የተለያዩ አዝናኝና አስተማሪ ፕሮግራሞችን ማቅረባችን ይቀጥላል። አሁንም ቆይታችሁ አብሮን ይሁን። ያለፈ ነገር እንደማይቀየር አትርሳ። ላወቀበት ሰው ያለፈው ለወደፊቱ የራሱ የሆነ ትምህርት አለው። ካለፈው ነገር ተማር እንጂ በፍጹም አታማርር። ማማረር ነገን በበጎ አያሳይም። የሰዎች ሐሳብ ያንተን ማንነት አይገልጽም። ማንነትህ አንተ ውስጥ ነው ያለው። መልካም አድርግ፣ ሌላውን እርሳው። የሁሉም ሰው የህይወት መንገድ ወይም ጉዞ ይለያያል። ለሁሉም ጊዜ ያለውና ጊዜው በደረሰ ሰው ሁኔታ አትቅና። እርሱን ተወውና በራስ ላይ አተኩር። ያለህ ነገር በቂ ነው። ለሰዎች ለደስታቸው እንጂ ለሐዘናቸው መንስኤ አትሁን። በሰዎች ደስታ ደስ ይበልህ። ለሰዎች ክፉ አትመኝ። በሐዘናቸውም አብረህ ዘን። ሰዎች ሲያዝኑ አትደሰት። ሰው ከሆንክ የሰው ነገር ይሰማህ። ይህ ማለት ግን ተንኮል እየሰሩ ከሚደሰቱ ሰዎች ጋር ተደሰት ማለት አይደለም። ሰው እያስከፋ ብሎም እየገደለ የሚደሰት ሰው አለ። አንተ ከተጎዳው ሰው ጋር ሁን። በጊዜ ሥራ እንጂ ጊዜ ባንተ ላይ አይሥራ። ጊዜ የማይፈውሰውና የማይቀይረው ነገር የለም። አንተንም ጊዜው ይቀይርህ ዘንድ ፍቀድለት። በተሰጠህ ጊዜ ለመልካም ነገር ሱሰኛ ሁን። መልካም ማሰብና መልካም መሆን መልካም ነገር እንዲገጥምህ ማመቻቸት ነው። መጥፎነት ካንተ ይራቅ። ላንተም ሆነ ለሰዎች ጉዳት እንጂ ጥቅም የለውም። ሰው የዘራውን ያጭዳል የሚለውን አባባል አስታውስ። የሰራኸውና የምትሰራው ነገር የሆነ ጊዜ ላይ ዞሮ ያገኝሃል። መጥፎ ከሰራህ እንደ ሥራህ፣ መልካም ከሰራህም እንደዚያው ይገጥምሃል። ክፉ ነገር እየዘራህ መልካም ነገር አትጠብቅ። ራስህን አትሸውድ። ጤፍ ዘርተህ ባቄላ አትጠብቅ። ጤፍ የዘራ ገበሬ ጤፍ እንደሚያጭድ ሁሉ አንተም የዘራኸውን በጥፍ ታጭዳለህ። ለራስህ ስትል መልካም ሁን፣ በጎውንም አስብ። ለራስ ማሰብ ማስተዋል እንጂ ራስ ወዳድነት አይደለም። ራሱን የማይወድ ሰው ሌላውን አይወድም። በማንም ላይ አትፍረድ። የመፍረድ ኃላፊነት በፍጹም የለህም። ፍርድ የፈጣሪ ነው። ለመፍረድ እንከን አልባ መሆን ያስፈልጋል። ፍጥረት ሁሉ ፍጥረት በመሆኑ ብቻ እንከን አለበት፣ ጎደሎ አለበት። የተሻለ ሐሳብ አለኝ ብለህ ካሰብክና ከቻልክ ምክር መሰንዘር እንጂ መፍረድ አይደለም። ካልሆነ ዝም በል። ካጓጉል ሐሳብና ጭንቀት ራስን ጠብቅ። ያለመጠን ማሰብ ጭንቀትንና ሐዘንን ያስከትላል። ከአቅምህ ከምትችለው በላይ አታስብ። መመለስ በማትችለው ነገር ላይ አትወጠር። ደግነት አይለይህ። ደግነት ዋጋ ያስከፍልም፣ ነፃ ነው። ያስከፍላል ብለህ ካሰብክም ምላሹ እጥፍ እንደሚሆንልህ አትዘንጋ። እናም ዘወትር ደግ ሁን። ደግ ሆነው የተጎዱ የሉም። ቢኖሩም ከጉዳታቸው ይልቅ በረከታቸውና ሰላማቸው ልክ የለውም። ደስታህንና ሰላምክን ከአንተ ዘንድ አኑራቸው። ደስታና ሰላምን የሆነ ሰው ወይም ነገር ላይ አታስቀምጥ። ያ ነገር ወይም ሰው ካጠገብ ሲርቅ ወይም ሲጠፋ ደስታህም አብሮ ይጠፋል። ደስታና ሰላም ባንተ ውስጥ ናቸው። ባለው ነገር አመስጋኝ የሆነ ይጨመርለታል። በማማረር በረከት የለም። ስለዚህ አመስግን። የጽሑፉ ምንጭ ምክረ ትምህርት ለተሻለ ትውልድ ለላቀ ስኬት። የማይበሩ ክንፎች። በተስፋ ጦት ምክንያት መብረር የማይችሉ በሐሳብ ያለቁ መንታ ልቦች አሉ። ጠውልገው የሚያድሩ ማይጠጡ ማይበሉ፣ ኑሮ ከብዶባቸው፣ ፍቅር ጸንቶባቸው፣ መውደድ የተራቡ የጠፋ ህልማቸው፣ መገናኛው መንገድ ድልድዩ ርቋቸው። መውደድ የተራቡ የጠፋ ህልማቸው፣ መገናኛው መንገድ ድልድዩ ርቋቸው። ወንዝ ማዶ ሆነው በተስፋ የሚኖሩ የሁለት ዓለም ሰው በፍቅር የሚበሩ ሰማቸዋለሁ፣ ሌሊቱን ሲያለቅሱ ቀኑን ሲያንጎራጉሩ። ሰማይ ላይ አንጋጠው እያዩ ባይናቸው፣ ሀገሬን አሳየኝ ናፍቆቴን አሳየኝ ሲሆን ጸሎታቸው። የናፍቆቱ ዜማ የትዝታው ዜማ በቁም የሚገርፋቸው፣ መራመድ ማይችሉ የማይቆሙ እግሮች፣ መዳሰስ ማይችሉ ጥፍጥፍ ያሉ እጆች። መላ የጠፋቸው አሉ ብዙ ልቦች፣ ካሰቡት ለመድረስ የማይበሩ ክንፎች። ደራሲ ስመኘው ላቀው ነጠረ።

የተከበራችሁ አድማጮቻችን ለዛሬ ብለን ያቀረብነው የመዝናኛ ፕሮግራም ይሄን ይመስላል። ስለተከታተላችሁን ከልብ እናመሰግናለን። የዛሬውን ፕሮግራም አዘጋጅቼ ያቀረብኩላችሁ ሰጠኝ ዘመነ ነኝ። ሳምንት በሌላ የመዝናኛ ፕሮግራም እንገናኛለን። እስከ ሳምንት ቸርን ሰንብት። በደህና ቆዩልኝ።

0: የተከበራችሁ አድማጮቻችን፣ አሁን ደግሞ ስልክ መስመራችን ላይ አቶ ተስፋዬ ካሳው ይገኛል። አቶ ተስፋዬ ሃይማኖት ካሳው አባት ነው። እንግዲህ ሃይማኖት ከጠፋች 3 አመት የሞላት ጥቂት ወራት ነው የሚቀሩት። ምን አዲስ ነገር አለ? ጤና ይስጥልን አቶ ተስፋዬ፣ እንደምን አልክ?
1: ጤና ይስጥልን ወይዘሮ ወርቅነሽ፣ አቶ ሰጠኝ፣ እንዲሁም ተመልካች አድማጮቻችን
0: እናመሰግናለን። ሰላም ነን። ያው እንግዲህ በሃይማኖት የፍለጋ ሂደት የሻባክ ድርጅት ጣልቃ እንዲገባ በምርመራው ሂደት ጥያቄ ነበራችሁ። ያው እንግዲህ መንገድ ላይ ከኢየሩሳሌም ከተማ በሚገኝ ውጭ ጉዳይ ሚኒስትር ጽህፈት ቤት ፊት ለፊት ከተቀመጣችሁ ሰንብታችኋል። እንዴት ነው አሁን? ምን አዲስ ነገር አለ?
1: ተመስገን ነው። እንግዲህ በቅድሚያ በሜት ትናንት ያው ከዳቪድ ዚኒ ጋር ስብሰባ አድርገናል፣ ከሮሻ ሻባክ ጋራ። ይህን ስብሰባ እንዲሆን ላደረጉ ለሁሉም አምስራኤል፣ እንዲሁም ደግሞ በቅርብ ሆነው የሁሉም የፖለቲካ ምፍላጋዎች ሁሉም ለዳቪድ ዚኒ ደብዳቤ በመጻፋቸውና ህዝቡም ለሀጥ በመፍጠሩ ያው ትናንት ከሱ ጋር ስብሰባ አካሂደናል። ስብሰባው ጥሩ ነበር። በሜት በጥሩ ሁኔታ ነው የተቀበለን። እነሱ 30 ደቂቃ ብዙ ለስብሰባ አይሰጡም አሉ፣ ለእኛ 1 ሰዓት ሙሉ ነው የሰጡን። የልባችንን ሰምተውናል፣ ተረድቶናል። እሱም እኔም የልጆች አባት ነኝ፣ እንደ ልጄ ነው ማያት ነው ያለው ዳቪድ ዚኒ። እና
2: የጠየቃችሁት ተመልሷል ወይ ነው? እነሱ አሁን ከአሁን በፊትም ፕሬዚዳንቱ የሻባክ ድርጅት ጣልቃ እንደገባ ከተናገሩ በኋላ እናንተ በተደጋጋሚ ጊዜ እንዳልገባ ነው። አሁን ትላንት ስትገናኙ የሻባክ ድርጅት ኃላፊ ወስነዋል ወይ በምርመራው እንደጠየቃችሁት ሙሉ በሙሉ ጣልቃ ለመግባት?
1: ያው እሳቸው ያሉት ምንድን ነው፣ እኔ ዝግጁ ነኝ ለመቀበል፣ ይህንን ነገር ለመቀበል ዝግጁ ነኝ፣ ግን መወሰን የሚችሉ አካላቶች አሉ እነሱ ጋር መድረስ አለበት፣ ብቻውን መወሰን እንደሌለበት ነው የነገረን። ግን እነዚህ አካላቶች ከወሰኑ በሱ በመስሪያ ቤቱ በኩል ዝግጁ እንደሆነ ነው ባጭሩ የነገረን።
0: ይሄ ለመጀመሪያ
1: ግን እስካሁን ድረስ አልገቡም።
0: ከዳቪድ ዚኒን ለማግኘት ያው ብዙ ጥረት እንደተደረገ እናስታውሳለን። ለመጀመሪያ ጊዜ ያገኛችኋቸው ወይስ እንዴት ነው?
1: በጣም አዎ፣ ብዙ ጽፈን ብዙ ሰው እንትን ብሎ በመጀመሪያ ጊዜ ነው።
0: ምን ምን ቃል ገቡ? አሁን እንደው እሳቸው
1: መጀመሪያ ፖሊስ ብዙ ጊዜ ስንቀርብ በጥሩ ሁኔታ አያይንም ነበረ። እሱ በመጀመሪያ ችግራችንን ጥሩ ሆኖ አዳምጦናል፣ ተረድቶናል። ከዚያ በኋላ እሱ ያለው እኔ ይህንን ነገር ለመያዝ የእናንተ ብቻ ሳይሆን የህዝብ ጥያቄ መሆኑን ተረድቻለሁ፣ ዝግጁ ነኝ ይህን ነገር ለመቀበል፣ ግን መወሰን የሚችሉ አካሎች አሉ። ለምሳሌ የህግ ክፍል ኃላፊዋ አለች፣ ስሟን ማን ህፃ ነው የምትባለው
0: የመንግስት ህግ አማካሪ
1: ያው እሷ፣ ጠቅላይ ሚኒስትሩና ደግሞ ሌላ አንድ አካል፣ ሶስቱ ወስነው ከላኩላቸው እነሱ ዝግጁ እንዲሆኑ ነው ባጭሩ የነገረን። እሱ ግን እስካሁን
2: ጠቅላይ ሚኒስትሩን እስካሁን በፊት እሳቸው ነው የሚያዙ የሻባክ ድርጅት ጣልቃ እንዲገቡ ብለን ነበርና በጠቅላይ ሚኒስትሩ በኩልስ ያለው አስተያየት እንዴት ነው?
1: እውነቱ እሱ ነው፣ እውነቱ እሱ ነው። ግን እሱ ብቻ ሳይሆን እኛ አሁን እስካሁን እሱ ብቻ መስሎን ነበር። ያችኛዋም ታስፈልጋለች ያለ ዳቪድ ዚኒ፣
0: የመንግስት ህግ አማካሪዋ ጋሊቢያ ራቭ ሚያራ፣
1: እሷም ታስፈልጋለች። ሌላም አንድ አካል አለ። ሶስቱ በአንድ ላይ ከወሰኑ እኛ ዝግጁ ነን ብለዋል። እኛ ለሁለቱም እንግዲህ ደብዳቤ ጽፈን ጨርሰናል። ዛሬ ከሰዓት ልናስተላልፍ ነው ለእነዚህ አካላት።
2: ፍንጭ አለ ማለት ነው?
1: ፍንጭ የለም።
2: ፍንጫ ለማለቴ
0: ሻባክ እንዲገባ ጥረት እየተደረገ ነው።
2: የሻባክ መግቢያ ፍንጫ አለ ማለት ነው ለእንጂ
1: አንድ እርምጃ ተሂዷል። ከዚህ ቀጣይ ያሉትን ደግሞ ጥሩ ሂደት ነው። ብቻ ስብሰባ መደረጉን በራሱ ጥሩ ነገር ነበር።
0: ምን ያላወቁት ነገር ነበር ብለህ ታስባለህ አቶ ተስፋዬ? አሁን የሻባክ ድርጅት ኃላፊ ጥሩ ነው መገናኘት እንግዲህ ከእሳቸው ጋር ትልቅ ነገር ነው። የትልቅ የመረጃ ድርጅት ኃላፊ ናቸው። ስለ ሃይማኖት ምን ያላወቁት ነገር ነበረ እና እንደ አዲስ እንደሆኝ ያሳውቀናቸዋል የምትለው ነገር አለ?
1: አዎ፣ በሃይማኖት ሙሉ ሲፕሩን አያውቁትም። እንዴት እንደተጠለፈች መጥፋቷን ብቻ እንጂ የሚያውቁ ከሀስ ከፈ ስለ ሃይማኖት ታሪክ እንዴት እንደሄደ እንዴት እንደሆነ ምናምን ሙሉ ሰፕሩልን ብለው ሙሉ ሰፕረን ላቸዋል።
2: ግን አሁን እንደው በሆነ አጋጣሚ የተለያዩ ቦታዎች ተንቀሳቅሼ ነበር በሆነ እና የሃይማኖት ፎቶዎች የተለያዩ ቦታዎች ላይ አለ። ህብረተሰቡ በተለይ ደግሞ ግንዛቤ ያለው እና በየትምህርት ቤቶች በተለያዩ ቦታዎች ተመልክቻለሁ። ባንድ በኩል ጥሩ ነው። አሁን እናንተ በዚህ በዳራሽ ሆናችሁ በቅጥታ በድንኳን ሆናችሁ የህብረተሰቡ ስመጥቶ የመጎብኘቱ የኛው ህብረተሰብ ምን ያክል ነው እንደው ስትገመግመው?
1: አሉ የሚመጡ ሰዎች፣ ትንሾች የተወሰኑ ሰዎች አሉ በተለይ በኢየሩሳሌም ዙሪያ ያሉት። ግን ከቁጥሩ አንጻር እንደው አንድ ሁለተኛው መጥቷል ማለት አይቻልም። በእውነት የኛ ህዝብ ብዙ አይደለም ተሳትፈው። በጣት የሚቆጠሩ ሰዎች መጥተዋል ሁሉንም ማለት ሳይቻል፣ ግን አብዛኛው ሰው ቀርቶ 2% የሚሆነው ሰው የኛ ህዝብ አይመጣም። ለምን እንደሆነ አላውቅም። ግን ነጩ በጣም በጣም በጣም ይመጣል። ዛሬም ብዙ ሰው ነበር። አሁንም 2 ሰዓት ላይ ብዙ ሰዎች የሚመጡ አሉ። በቅቡጻ የሆነ ሰው በጣም ብዙ ነው የሚመጣ። በየትምህርት ቤቱ በየቬነቂቫው ምናምን በተለያዩ እንትኖች ይመጣሉ። ህዝቡ ወታደሮች ሁሉ ሳይቀሩ በሜት ይመጣሉ።
0: አዎ እንደው ግን አሁን ትምህርት ቤት ሲከፈት እናንተ የሚያውቀይ ፉኛ ባሎን ይዛችሁ እናንተ ብቻ አይደላችሁም፣ በየትምህርት ቤቱ ልጆቻችን ይሄን ሲሉ በተለያየ ትምህርት ቤት እንግዲህኛ ችግሩ ምናውቀው ማያውቁ ብዙ ነበሩ። ምንድነው ለምን እያሉ የጠየቁና እንደው በትምህርት ሚኒስቴር በኩልስ በጣም ወሳኝ ነው ተማሪዎች በተለይ በሱ አድሜ አንደኛ ደረጃ ተማሪዎች ይሄን ማወቃቸው ወሳኝ ስለሚሆን በትምህርት ሚኒስቴር በኩል እንዲታወቅ እንደው መሰሩት ስራ አለ?
1: አዎ በነሱ በኩል ግንኙነት ቀጠሮ ይዘናል። ልጆችም ትምህርት እስካሁን አልተዘጋላቸውም። ትምህርት እየተማሩ አይደለም። የሃይማኖት እህትና ወንድሞች በእነዚሁም ዙሪያ እኛ ትግሉንም ለመቀጠል ኢየሩሳሌም ህዝቡ በጣም ከአትሂዱ እያለ ብዙ አስተያየት እየሰጠን ስለሆነ አለያ በቅሊጣ በዚህ ጊዜያዊ ቤት እንዲሰጠን እየጠየቅን ነው። እነሱም ደግሞ ትምህርት ሚኒስተሮች የጻፎኖች መጥተው ግንኙነት አድርገን በዚህ ጉዳይ ላይ እስከ ትምህርት ሚኒስተር እንደሚሄድ ቀጠሮ ይዘናል ለመነጋገር።
2: አሁን እናንተ በድንኳን ኢየሩሳሌም እስከ መቼ ነው የምትቆዩ? አሁን በቅዳችሁ መሰረት
1: እኛ በቅዳችን እንግዲህ ፈቃድ ያለን እስከ 22 ነው በዚህ ወር። ግን እኛ ሻባክ እስካልገባ ድረስ ያው መጀመሪያም እንደተናገር ነው ድንኳኑን እንኳን ቢያፈርሱት አንለቅም በሜት። ይህንን ለሃይማኖት የሚከፈል ትልቅ መስዋዕትነት ብለን ወስነን ያለውን ችግር ሁሉ በጸጋ ለመቀበል ዝግጁ ነን።
0: እንደው ሻባክ በምርመራው ቢገባ ግን ሃይማኖት በቀላሉ በአጭር ጊዜ ትገኛለች ብላችሁ ታስባላችሁ?
1: በእውነት እሱን እግዚአብሔር ነው የሚያውቀው። ግን ቢያንስ ማድረግ ያለብንን ነገር ማድረግ ስላለብን ነው። ሁሉም ማድረግ የሚችል እግዚአብሔር ነው። ግን ደግሞ ከእግዚአብሔር በታች ህዝቡም እኛም ተስፋ የምናደርገው ሻባክን ነው።
2: ጥሩ። አቶ ተስፋዬ እንግዲህ ለህብረተሰቡ የምታስተላልፈው ጥሪ አሁን በድንኳን ነው ያላችሁ እንደገለጽከው፣ እኛም እንዳየ ነው የእኛ ህብረተሰብ እንቅስቃሴ እናንተን መጥቶ የመጠየቁ በእውነት አነስተኛ ነው ካለው ቁጥር። ሀሳቡ ውስጥ አለ በያገኝንበት ሬዲዮ ጣቢያ እንኳን ሲወጡ ሰዎች ሃይማኖት
0: በጣም እንደናገር ሁኔታው ስለሚከብድ ምናምን መንገዱን አለማወቅ ምናምን ይሆናል እንጂ ስለ ሃይማኖት በየቤቱ መያዝን የለም የእኛ ማህበረሰብ።
2: የመምጣት ግን የማየት ጥሪ ሲደረግ ሰላማዊ ሰልፍ ሲደረግ ብዙ አናይም። ና እንደው መጨረሻ የምታስተላልፈው መልእክት ካለ?
1: እሺ በቅድሚያ ለእናንተ በጣም አመሰግናለሁ፣ ሁልጊዜ ስለ ሀይሜ ታሪክ ለህዝቡ ስለምታስተላልፉልን። ከዚያ ቀጥሎ ለህዝቡ የምለው በእውነት እኔ ብዙ ጊዜ ተናግሬዋለሁኝ፣ ችግር በአንድ ሰው ላይ አይደለም፣ መተባበር ያስፈልጋል። አንድነት ኃይል ነው፣ አንድነት ጉልበት ነው። ሰው በጤና ጉዳይ ላይሆንለት ይችላል፣ ግን በስራ ምክንያት በተለያየ ምክንያት የኛ ሰው የተጠመደ ነው አውቃለሁ። ግን ይህንን እንደሚጽፋ እንዲያው ቆጥሮት የእኔ ልጅ ብትሆንስ ዝም ብዬ ስራዬን እሰራለሁ ወይ ዝም ብዬ ማየት አለብኝ ወይ የሚለውን ነገር ወደ ራሱ አስጠግቶ በተለይ በተለይ ሰላማዊ ሰልፍ በሚሆን ሰዓት ላይ ቢመጡና አቅምና ጉልበት ቢሆኑን ቢደግፉን በጣም ደስ ይላል። አንድነት ኃይል ነው፣ ተሰሚነትም ይኖረናል። መብታችንን ጥያቄያችንን በአንድነትና በኃይል ነው በዲሞክራሲ ሀገርና ይህንን ህዝቡ እንደሚጽፋ አይቶት ቢመጣ በእውነት ደስ ይላል። ነጩ በብዛት ይመጣል፣ ከጎናችን ነው። ከተለያዩ ቦታዎችም የኛ ኢትዮጵያኖችም ይመጡ አሉ፣ ግን ከቁጥሩ አንጻር በቂ አይደለም። የመጡትን እናመሰግናለን፣ ግን ያልመጣው በሜት ራሱን መጠየቅ ያስፈልጋል። እንደሚስማ ቆጥሮት የእኔ ልጅ ብትሆንስ፣ የእህቴ ልጅ የወንድሜ ልጅ ብትሆን ዝም ብዬ ማየት አለብኝ ወይ? ፈተና በአንድ ሰው ላይ አይደለም ብሎ ማሰብ ያስፈልጋል። በእርግጥ ሁሉም ማድረግ የሚችለው እግዚአብሔር ነው፣ ግን ከዚያ በታች ደግሞ ቅርብ መጥቶ ማቀፍም አይዟችሁ ማለትም ለእኛ ጉልበትና አቅም ይሰጣል እና ሁላችሁም በእግዚአብሔር ስም እንደው አትቅሩ፣ ብቅ በሉ። ፈተና በአንድ ሰው ብቻ አይደለም፣ ነገ በሌላም ሰው ሊፈጠር ይችላል እና መተባበር፣ አንድ መሆን ጉልበት አቅም ይሰጣል። መብታችን እናስከብራለን።
2: ጽነው መልእክቱ ልክ ነው። እንግዲህ በቅርቡ ተገንታ ደግሞ እንደው የምናነጋግርበት ሁኔታ እንዲፈጠር ነው የምንመኝ። አይዟችሁ፣ ጠንክሩ፣
1: ጠላላርቱ ግናለሁ። እግዚአብሔር
0: ይስጥልኝ።
2: ቻው ወርቅነሽ። እንግዲህ የቀረን ጊዜ ያው የምርጫ ቅስቀሳ ፓርቲዎች የሚያሰሙበት መልእክት ጊዜ ነው እና ያው ይሄ የምርጫ ቅስቀሳው ሁሉ ነገር ይዘቱ ሁሉ ኃላፊነቱ የፓርቲዎች ነው። እንዲከታተሉ ነው የምንጋብዘው። ለባልደረቦቻችን ሻያው ደጉ፣
0: አይቸው ባየ ነበር ዛሬ፣
2: ለቴክኒክ
0: ባለሙያችን ዳኒ ሩኪ ነው። እናመሰግናለን። እንግዲህ ምሽት 7 ሰዓት ላይ እንገናኛለን።
2: እንደገና ደግሞ ምሽት 7 ሰዓት ላይ እንገናኛለን። በያላችሁበት መልካም ቀን እንመኛለን። የምርጫ ቅስቀሳውን እንድታዳምጡ እንጋብዛለን።
3: ለ26ኛው ክኔሴት ለመግባት የምረጡኝ የፓርቲ ቅስቀሳ ስርጭት አሁን ያዳምጡ። ስርጭቱ የቀረበው ለምርጫ በሚወዳደሩ ፓርቲዎች ሲሆን ኃላፊነቱም የነሱ ብቻ ነው። አሁን ምልክቱ ቤትኩ ፍረሽ የሆነውን የኦሮ ተሸካር በርሹት ኒሲም ሉክ ፓርቲን የምረጡኝ ቅስቀሳ ዘመቻን ያዳምጡ።
4: We paid an incredibly high price, but this war ends without a clear victory. The old leadership is trying to bring us back to the previous illusions. Again talk about concessions. Again are afraid to win. This must come to an end. The illusion of two states is dead. To survive in the Middle East, terror must pay for the territories. The Orat Hashahar movement carries a new paradigm: offensive diplomacy, strategic independence, and zero tolerance for enemies. But it's not just the sword in our hands that we have a great vision: turn Israel into an unprecedented regional power to ensure economic prosperity and a true peace based on strength. The next government has a duty to implement the plan. Therefore, Orat Hashahar enters the political arena. We are uniting with new political forces to create a new generation of leadership, a generation that will lead the people of Israel to victory, prosperity, and peace. Don't be afraid to win. Hashahar Orat. Vote for a new generation.
3: ያዳመጣችሁት ምልክቱ ቤትኩ ፍረሽ የሆነውን የኦሮታ ሸኻር በርሹት ኒሲም ሉክ ፓርቲ የምረጡኝ ቅስቀሳ ነበር። አሁን ምልክቱ ካፍኑም ሶፊት የሆነውን ከሆላቫን በርሹት ቤኒጋንስ ፓርቲን የምረጡኝ ቅስቀሳ ዘመቻን ያዳምጡ።
5: በንግግር ብቻ የማይወሰን ትግልን ወደ ተጨባጭ ውጤት የሚለውጥ አመራር አለ። ፍኒና ታምኖ ሻታ ለአመታት በቁርጠኝነትና በድፍረት ለኛ ስትታገል ቆይታለች። ጾር እስራኤል ዘመቻን መርታ ሲጠባበቁ የነበሩ 5000 ሰዎችን ወደ እስራኤል አምጥታለች። በደም ልገሳ ላይ የነበረውን አድሎ አስወግዳለች። ከመጠን በላይ የፖሊስ እርምጃን ተቃውማ በሰልፈኞች ላይ የተከፈቱ የወንጀል መዝገቦችን ቢዘጉ ታግላለች። ከማህበረሰባችን የመጣች ሴትን ለመጀመሪያ ጊዜ ሚኒስትር አድርጎ የሾመው ቤኒ ጋንስ ነው። በጋራም የአገሪቱን በሮች ከፍተዋል። በጦርነቱ ጊዜ ወደ መንግስት ገብተው ለእስራኤል ህዝብ፣ ለተጠባባቂ ወታደሮች ባለቤቶች፣ ወዳጆቻቸውን በጦርነት ላጡ ቤተሰቦችና በጦርነት የስነ ልቦና ጉዳት ለደረሰባቸው ሰዎች ለመቆም ቀዳሚዎቹ ነበሩ። በፈለግናቸው ጊዜ ከጎናችን ነበሩ። አሁን እኛም ከጎናቸው የምንቆምበት ጊዜ ነው። በቤኒ ጋንስ የሚመራው ካሆል ላቫን።
3: ያዳመጣችሁት ምልክቱ ካፍኑም ሶፊት የሆነውን ካሆል ላቫን በርሹት ቤኒ ጋንስ ፓርቲን የምረጡኝ ቅስቀሳ ነበር። አሁን ምልክቱ ቤት ይሁድ የሆነውን ጾሜት ቤት እስራኤል ፓርቲን የምረጡኝ ቅስቀሳ ዘመቻን ያዳምጡ።
6: ጤና ይስጥልኝ። እኔ ጋዲ ባርከን ነኝ፣ የቤተ እስራኤል ፓርቲ ሊቀመንበር። በ7ኛው ቀን 10ኛው ወር የእስራኤል አገር ምርጫ በሚካሄደው ቤተ እስራኤል የሚባለው ፓርቲ እንወዳደራለን። በዚሁ ምርጫ ቤት ይሁድ የሚለውን ቃላት እንድትመርጡ ጥሪያችን እናቀርባለን። ወላጆቻችን ከ2700 ዓመት ህልምና ጸሎት እስራኤል አገር አድርሰውናል። እኛ ደግሞ ባንድ ላይ በመሆን ታሪክ ለመስራት ዝግጁ ነን። ወገናችን አንድነታችን ኃይል ነውና በዚሁ ምርጫ ሁላችሁ መጣችሁ እንድትመርጡ።
3: ያዳመጣችሁት ምልክቱ ቤት ይሁድ የሆነውን ጾሜት ቤት እስራኤል ፓርቲን የምረጡኝ ቅስቀሳ ነበር። ለ26ኛው ክኔሴት ለመግባት የምረጡኝ የፓርቲ ቅስቀሳ ስርጭትን ነበር ያዳመጣችሁት። ስርጭቱ የቀረበው ለምርጫ በሚወዳደሩ ፓርቲዎች ሲሆን ኃላፊነቱም የነሱ ብቻ ነው።

0: Осенний листопад скидок в Мааданой Мане. Колбаса домашняя докторская ГОСТ 5,90 за 100 граммов. Филе баса или окуня 34,90 за 2 килограмма. Блинчики с творогом Ирина 29,90. Торт рыжий 44,90. Только до конца недели. Согласно условиям мероприятия.
1: Эти песни на века. Ефим Александров. Билеты в кассе «Шоумен».
2: Молочный шоколад с великолепным вкусом. «Миллениум». Настоящий шоколад.
3: «Миллениум» нас, нас, «Миллениум» нас.
0: Осенний листопад скидок в Мааданой Мане. Колбаса домашняя докторская ГОСТ 5,90 за 100 граммов. Филе баса или окуня 34,90 за 2 килограмма. Блинчики с творогом Ирина 29,90. Торт рыжий 44,90. Только до конца недели. Согласно условиям мероприятия.
4: Махсаней Ашук. Сеть супермаркетов. Более 70 филиалов по всей стране. А акции? Вот это акции. Махсаней Ашук. Побеждаем любой ценой.
5: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ
6: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
5: ከምሽቱ 7 ሰዓት እስከ 8 ሰዓት
6: የሚያሰራጨው ዝግጅት እነሆ ጀመረ
7: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ የለተ ሐሙስ የምሽት ፕሮግራማችን እነሆ ጀመረ ዛሬ ለቱ እንደ ኢብራሂም ዘመን አቆጣጠር የም 5 ዳሌት በኸሽባን ታፍሽን ፔዛይን ሲሆን እንደ አውሮፓውያን ዘመን አቆጣጠር ኦክቶበር 15 ቀን 2016 ዓመተ ምህረት ነው እንደ ኢትዮጵያውያን ዘመን አቆጣጠር ደግሞ ጥቅምት 5 ቀን 2019 ዓመተ ምህረት ነው የቴክኒክ ባለማችን ዛፈር ሳሌም ሲሆን ስቱዲዮ ተረኛ አስተናጋጆች አይቸው ባየና ሰጠኝ ዘመነነን አድማጮቻችን በቅድሚያ ሰዓቱን ዜና እናቀርብና ወቅታዊ ዘገባ የወጣቶች ፕሮግራምና ቃለ ምልልሶችን እናቀርባለን ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንድትሆኑ አስቀድመን እንጋብዛለን አሁን የሰዓቱ ዜና ባይቸው ባየ ይቀርባል
8: አመሰግናለሁ ሰጠኝ አርስተ ዜና ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከሶሪያ ፕሬዚዳንት ጋር በስልክ መወያየታቸውን ይፋ አደረጉ። የክኔሴት አፈ ጉባኤ የአውሮፓ አፈ ጉባኤን ወቀሱ። የክኔሴት አባል አይመን ኡዳብ ጦርነት መፍትሄ አይመጣም ሲሉ ተናገሩ። አስረኛው የአምባሳደር ቢሮ በቅድስት ኢየሩሳሌም ተከፈተ የሚሉት የሰዓቱ ዋና ዋና ዜናዎች ናቸው ዝርዝሩን እንሆ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከሶሪያ ፕሬዚዳንት ጋር በስልክ መወያየታቸውን በትናንት ዕለት ይፋ አድርገዋል። የቀድሞው የሶሪያ ፕሬዚዳንት ባሻር አሳድ ከስልጣን እንደተገረሰሱ ወዲያውኑ አሁን ያሉት ፕሬዚዳንት ስልጣን ላይ እንደወጡተኝ በሶሪያ በሚገኙ ዱሪዝሞች ላይ ግድያ በተካሄደበት ወቅት ስልክ ደውዬ ለፕሬዚዳንት አህመድ አሻራን አነጋግሬያለሁ ሲሉ ራሳቸው ጠቅላይ ሚኒስትር ቢንያሚን ኔታንያሁ ይፋ አድርገዋል። ያም የስልክ ውይይታችን አሉ አጭርና ቀጭን ንግግር ነበር መልእክቱም በትክክል ነበር። ወንድሞቻችን ላይ የሚደረገውን ግድያ አንቀበልም ዝም ብለን አናዩም ይህ ሁኔታ መቆም አለበት አልብዛ ግን የሚሆን ሁሉ በማድረግ በግድ እንዲቆም እናደርጋለን ሲል በስልክ ነግሪያቸዋል ወጥቶ ለማለት ከእስራኤል በሚገኙ ድርጅቶች ጋር በትናንትናው በነበራቸው ግንኙነት ባናክረዋል ጠቅላይ ሚኒስትሩም። የክኔሴት አፈ ጉባኤ አሚር ኦሃና እስራኤል ህዝብ ጭፍጨፋ አይደለችም ሲሉ ተናገሩ። በእስራኤል ጄኖሳይድ ወይም ህዝብ ጭፍጨፋ ታደርጋለች ይላሉ የሚያወግዙት ሀገራትን እጅግ ወቅሰዋል። የአውሮፓ ሀገራት በእስራኤል ጎን በመሰለፍ ዘረኝነትና አብሮ መዋጋት አለባቸው ሲሉ ለአውሮፓ አፈ ጉባኤ ላይ በነበራቸው ስብሰባ ላይ ንግግር አድርገዋል። አፈ ጉባኤው ንግግራቸውን በመቀጠልም አንዳንድ የአውሮፓ ሀገራት ለግል ፖለቲካ ጥቅማቸው ሲል እስራኤል ጄኖሳይድ ጽፍጫፋ ህዝብ ጽፍጫፋ አድርጋለች በማለት ስም ያቋሽሻሉ አገር ያስጠላሉ ለዋል። ኦሃና ንግግራቸውን በመቀጠልም በንግግራቸው መሃል በይሁዳያን ላይ የደረሰውን የዘር ጽፍጫፋ መታሰቢያ መጽሐፍ በማንሳት 6 ሚሊዮን ይሁዳውያን በግፍ ተጨፍጭፈዋል በማለት መጽሐፉን ከፍ አድርገው ለአውሮፓ አፈ ጉባኤ ማህበራት በስብሰባው መሃል አሳይቷል። ይህን የዘር ጽፍጫፋ ማለት መናገራቸውን ቀራቀባያችን ዲክላ አህሮን አድርሳናለችም። የክነሴ ታባል አይመን ኡዳ በጦርነት መፍትሄ አይመጣም ሲሉ ከረሸት ቤት ጋር በነበራቸው ውይይት አስተዋወቁ። የቀድሞው የሃዲሽ ፓርቲ ሊቀመንበርና አይመን ኡዳ ከረሸት ቤት ጋር በነበራቸው ቃለ ምልልስ በእስራኤልና ፍልስጤም መካከል በጦርነት ምንም ማግኘት አይቻልም፣ ይሄው 3 አመት ተዋጉ፣ ውጤት

0: አንትነታቸው ወቅት የእስራኤል ዋና ርዕሰ ከተማ ኢየሩሳሌም ነች በማለት ተላቢም የሚገኘውን አምባሳደር ወደ ኢየሩሳሌም ማዛወራቸው ይታወሳል። ከዛን ጊዜ ወዲህ 10 የተለያዩ ሀገራት ቢሮአቸውን ወደ ኢየሩሳሌም በማዛወር ከፍተዋል። በዛሬው ዕለትም ኮሎምቢያ 10ኛውን አምባሳደር ቢሮዋን ወደ ኢየሩሳሌም በማዛወር ከፍታለች። ምርጫ 26 የእስራኤል ቤቴኑ ፓርቲ ሊቀመንበር አቪግዶር ሊበርማን የሊኩድ ፓርቲ ሊቀመንበር ጠቅላይ ሚኒስትር ቢናሚን ናታንያው በፓርቲያቸው እንደተሰናበቱ ከወይም ከተሰናበቱ ፓርቲያቸው ከፓርቲው ጋር በመሆን አንድ ሊሆን ይችላሉ ሲሉ አስተዋቁ። ጠባብ ወይም ጥቂት የክኔሴት አባል ባሉበት ፓርላማ በማቋቋም መንግስት ምስረታን እቃወማለሁ ብለዋል። ከራም ፓርቲ ከሻስ ፓርቲና ከያዱት አቶራ ፓርቲ ጋርም አብሬ መንግስት አልመሰረትም አንደግፍም ሲሉ ሊበርማን አስተውቀዋል። በየመን በሚወጡ ዜናዎች እንደተነገረ ከሆነ በየመን አንዳንድ ፍንዳታዎች እየተሰሙ መሆኑ ተነገረ። በየመን ዋና ከተማ በኤደን ወደብ ከባድ የፍንዳታ ድምፅ ተሰምቷል። በሳውድ አረቢያ ጣቢያ እንደተሰራጨውም 4 ሚሳኤል በየመን መንግስት መቀመጫ ቢሮ ላይ መወንጨፉን አስተውቀዋል። ቀላቀባያችን ዩባል አምበር እንዳደረሰችንም የየመን ጠቅላይ ሚኒስተርና ባልደረቦቻቸው ምንም እንኳ ሁቲሞች በ4 ሚሳኤል ቢሮአቸውን ቢደበድቡም እነሱ ግን በሙሉ ጤናና በሙሉ ጤንነት ላይ እንደሚገኙ አስተውቃለች። በመጨረሻም የአየር ጸባይ ሁኔታ ነገና ከነገ ወዲያ የአየሩ ጸባይ ከወትሮው ከተለመደ ይቀዘቅዛል ይላሉ የዘርፉ ባለሙያዎች። የሙቀቱ መጠን በዲግሪ ሴንቲግሬድ ኢየሩሳሌምና አካባቢዋ 21 ዲግሪ ሴንቲግሬድ፣ ተላቪና አካባቢዋ 25፣ ሃይፋና አካባቢዋ 6፣ ጽፋትና አካባቢዋ 21፣ ቤርሸባና አካባቢዋ 6፣ ኢላትና አካባቢዋ ነገ እስከ እኩለ ቀን ድረስ 31 ዲግሪ ሴንቲግሬድ ይሆናል ይላሉ የዘርፉ ባለሙያዎች። ሰጠኝ የሰዓቱ ዜና እስካሁኑ ነበር።
1: አይቸው ለዜናው እናመሰግናለን። የተከበራችሁ አድማጮቻችን ወደ ቀጣይ ዝግጅት እንሸጋገር። ሙዚቃ

0: ነይ ነይ ሙሽራ ይላል ግዛቸው ተሾመ አይቸው ሰርግ ያሰብክ እንደም ብዬ ነው ወልደ አሳለ እዚህ ሰርግ አለ
1: እንተ ሊሆን ነው እንዴ ሁ ቻላናግረ
0: ታዲያ ምን
1: ያስ ይሆንም መልካም እኮ ነው
0: እኮ ታዲያ አስደስታል
1: እንጂ እንዴ በጣም እንጂ ታዲያ አንተ ብቻ ተድርት ቀር እንዴ እኛም ያምረናል
0: ጥሩ ነው የተለያዩ ርዕሰ ጉዳዮች አሉን በተለይ ደግሞ በሰሜንም በደቡብም እስራኤል እንደነነት የሚፈትኑ

0: ማስ ጉዳይ አለ፣ የዝበላ ጉዳይ አለ እና ያልተፈቱ ናቸው። ገና በጀመሩ እንደቀሩ ናቸው። እርግጥ ብዙ ጉዳት ደርሷል። ግን እነዚህ ጠላቶች ደግሞ በተለይ ሐማስና ሂዝበላ አሁንም እየተዘጋጁ እንደሆነ ይነገራል። እንዴት ነው?
1: ነቅናቂ ካለ ማን ጥሩ ይጠጣል ይላል የሀገሬ ሰው ሲናገር።
0: እንዳንተ አይነቱ ነው እኮ
1: እኔ ነኝ በጥባጩ ማለት ነው።
0: አይ የተረቱት
1: ክብር ለእነሱ ይሁን ለተረቱልን። ይህ ማለት አዎ ሐማስ መቼም ቢሆን አርፎ አይተኛም። ሐማስ አዎ አሁን በተለይ አዛ ውስጥ ቢያንስ 40% 30%ን ነው የሚያስተዳድር ያለው። በዛ ውስጥም እንደገና ራሱን ለማደራጀት ጥረት እያደረገ ይገኛል። ምክንያቱም ምንም እንኳ አሁን የተኩስ አቁም ስምምነት ተደርጎ መሳሪያን አስረክባለሁ አወርዳለሁ ብሎ ቢናገርም የፕሬዚዳንት ዶናልድ ትራምፕ ያቋቋሙትም የሰላም ኮሚቴም በእነሱ ምክንያቱም በቃ የአሜሪካኖች የሆነ ድርጅት መጥቶ መሳሪያ እንዲያስፈታቸው ናም ቢባልም ዞሮ ዞሮ እንደኔ አመለካከት ሐማስ መሳሪያ መፍታት አይፈልግም፣ መሳሪያውን አይፈታም። እንዲህ እንዲህ እያለ ጊዜ መግደልና መጨረሻ ላይ የሚሆነውን ነገር ማየት ነው የሚፈልገው። መጨረሻ ላይ ቢሆንም መሳሪያ የመፍታት ፍላጎትም አይኖረውም፣ አይፈልግም፣ አያደርገውም። ነገር ግን አዎ ተመቷል። አዎ አሁን ያለበትኝ ከጥቅምት ሰባት በፊት የነበረው ኃይሉ ዛሬ የለም። አዎ በአብዛኛውን ቦታ አብዛኛውን መሳሪያዎቹ አብዛኛውን የምሽጎች የተቀበሩ መሳሪያዎቹ በሙሉ ተመተውበታል፣ አልቀዋል ማለት ይቻላል። ነገር ግን አሁን ባለበት አካባቢ
0: ማለት እንኳን አስቸጋሪ ነው።
1: ለነ እየነገርኩ ነው ሊያንልልህ እየመጣው ነው። አንተን ቀደም ቀደም አትበል አልቋል ለፈለኩም ነሳ። አሁን ባሉበት 30% በተለይ በፊት በነበረው ጦርነት መከላከያ እዛ አካባቢ ያልደረሰ ማለት ነው። ምክንያቱም የተጠለፉ ወገኖቻችን ስለነበሩ አብዛኛዎቹ ደግሞ እዛ አካባቢ ይኖራሉ ተብሎ ግምት ስለነበር አንዳንድ በሚደርስ ውስጥ መረጃ ያስነበር ያን አካባቢ በፍጹም አልደረሱበትም። ነገር ግን ቀላል የማይባል መሳሪያም ከዛም እንደሚኖራቸውና በተለይ ውስጥ ለውስጥ የሚተላልፉ ዋሻዎቹን የተቆፈሩ እንዳውም እንደሚባለው ከሆነ በራፊያ አድርጎ ወደ ግብጽ የሚወስድም የውስጥ መስመር እንዳለም እዛ ቦታ የሚነገርበት ሁኔታ አለና ዞሮ ዞሮ አሁን ሐማስ ነገር ግን አንድ እንደማስቡን እንደኔ ምልከታ በዚህ አሁን ባለበት ተጨባጭ ሁኔታ ምን ያህል ጊዜ ሊቆይ ይችላል? ሆን ብሎ በነገሩ አባኑ ሰዓት የሚገቡት እርዳታዎች አልተቋረጠም። የሚገቡት እርዳታዎችንም እሱ በተለያየ መንገድ እየጠለፈ ለህዝቡም በሽያጭ መልክ እያከፋፈለ ነው። ያ ማለት ደግሞ አንድ ትልቅ የገቢ ምንጭ እያገኘ እንደሆን እየተንቀሳቀሰ ይገኛል።
0: እንግዲህ የሐማስንና የሂዝበላን ጉዳይ እስራኤል በራሷ ኃላፊነቱን ወስዳ ካልተንቀሳቀሰች በአሜሪካ በኩል አሁን አሜሪካ ቅዳ ወጣች ተግባር ላይ አልዋለም። በተለይ ደግሞ ሐማስ የጦር መሳሪያ ትጥቁን መፍታት ነበረበት፣ አልፈታም። አየነ በሂዝበላ በኩልም ቢሆን የሊባኖስ መንግስት ያንን ኃላፊነት ወስዶ አካባቢውን ያስከብራል ሰላሙን ደህንነቱን ተብሎ ነበር። አሁንም አቅም የለውም ነው የተባለ። እንዳሁን በፊት እንደተነጋገርነውም የሐማስ የሂዝበላ ድርጅትን የመቋቋም አቅም የሊባኖስ መንግስት እንደሌለው ነው። በአሜሪካ ድርድር ነበር፣ በአውሮፓ አንዳንድ ሀገራት ጣሊያን ድረስ ሁሉ ሂደው ተደራድረው ነበር፣ ውጤት አላመጣም። ለማንኛውም ይህን ጉዳይ እስራኤል በኃላፊነት መውሰድ አለባት የሚል ሀሳብ
1: እሱ ልክ ነው። አሁን ለምሳሌ ወደ ሐማስ መልስና እንዴ በሐማሷን የተቋቋመ የሰላም ኮሚቴ አለ። አሁን የሰላም ኮሚቴ አሁን ቀደም ሲል እኛ ወደ አንተ እኔና ቱሪስቲን ከመግባታችን በፊትም ዘግይቶ የሚደርሱን ዜናዎች አሉ። የተወጣጡ ዓለም አቀፍ ወታደሮች መጠው አዛው አካባቢ እንዲሰብ ለመስፈር ለእነሱም ቦታ ለማዘጋጀት ከባባድ መሳሪያዎችን የመሬት መቆፈሪያ ወይም ዶዘሮችን ወደዛ አካባቢ እንዲገቡ እስራኤል አፈቀደችን በማለትም በእስራኤል ላይም ሁን ወቀሳ እየመጣ ይገኛል። ሆን ብላ ነው እስራኤል ይህን ጊዜ እየገደለቻለ የሚል ሁኔታ አለ። ዞሮ ዞሮ ግን በደቡብ ሊባኖስን ብትሄድ፣ ሂዝቧላን ብትሄድ፣ ሐማስም ቢሆን እስራኤል ራሷ እስካልሆነች ድረስ ሌሎ ክፍል መጦ እነሱን መሳሪያ ያስፈታል ማለት እኔ ያላት በዚህ
0: እኔም ያንተ ተመሳሳይ ሀሳብ ነው ያለኝ። ሌላው የሁቲ አማጽያን አሁንም እንግዲህ ኃይላቸውን እያጠናከሩ ነው። አሁን ደግሞ የራሱን የየመንን መንግስት ማለት እዛ ውስጥ ያለውን እነሱ ግማሹን ተቆጣጥረው የሚገኙ ግማሹን ደግሞ አጠቅተዋል የሚሉ ዘገባዎች እየወጡ ነው እና የሁቲ አማጽያን እንግዲህ እጃቸው የሰፋ ነው ማለት በተለያዩ ቦታዎች እየዘረጉ ነው እና ይህን ያክል የሳውዲ አረቢያንም ራሱ የየመን መንግስትንም ሊያጠቁበት የሚችሉት አቅምን የታገኙ የሚለው ብዙ አጠያቂ ነው። እንዴት ነው?
1: የመን በሁለት ተከፍላ ነው ያለች በአሁኑ ሰዓት። ሰጠይ እንደ አድማጮቻችን ትንሽ ግንዛቤ እንዲኖራቸው የመን and Saudi Arabia yemiddegfo ahun yallo mengist alle huletenywa yemen degmo hutimoch yemikotatorutin be Iran yemiddegf malatno hutimoch bahunu saat kefetenya massar yallacho ihim yemikabelut miwostut ke Iran no ihi addababay mister no Iran be jazur yaswakach wi be jazur ye Saudi Arabian yastabedebech yallechbet unitane yallem hutimoch ahunim be Yemen mengist biro lay አራት ሚሳኤል አስወንጭፈው ደብድበዋል ያው ቀድምኔ በዚህና እንደተመለከትኩት ጠቅላይ ሚኒስትሩና ያው የፓርላማ ባለቶች ደህና ደረጃ ላይ እንዳሉ የሚተገለጸበት ሁኔታ አለ። ትሮዞሮ ግን ኩቲሞችን ቀላል ናቸው ማለት አትችልም። ስታያቸው እንደው በሽርጥና በጀለብ ያየሮጡ ሲዋጉ ታያቸዋል። አንዳንድ ዞሮ ግን ትልቅ ረጅም ተምዘግዛጊ ሚሳኤሎችም ያሏቸው እኛ ቤት ድረስ እኛ ሀገራችን ድረስም የተወነጨፈበት ሁኔታ አለ።
0: አትበልጥም ግን በልብ
1: ነሱ ይበልጣሉ።
0: ልብ ካለ ሎ እነሱ የመን ሁቲ አማጽያን ምንረሰው የኢራን የቀኝ እጅ መሆናቸውን እንረሳለን ይመስለኛል። ጦር መሳሪያውን የሚያገኙት እዛ ነው። አሁን እኮ የየመን መንግስት ማስወገድ ነው የሚፈልጉ። ይሄ ደግሞ መላ የመንን ተቆጣጣሩ በጣም አስቸጋሪ ነው።
1: በጣም አስቸጋሪ ነው የሚሆነው። ለዚህም ነው ለምን አሜሪካ ዝም አለች። በጣም ትልቅ ጥያቄ ነው ሰጠኝ።
0: ከሁቲዎች ጋር ተስማምታለች። ሁቲዎች የአሜሪካን መርከቦች እንዳያጠቁ እንደውም
1: እስራኤልንም መርከቦች እንዳያጠቁ ስምምነት አለ።
0: ስለዚህ ካልነኩን አልነካም ነው አንተ ምን ይገርማል። ካልነካኛል ነካ።
1: እሺ
0: ጥሩ እሺ።
2: ከክነሰት ምርጫ ጋር በተያያዘ አስደንጋጭ ቪዲዮ አይታችኋል? ፍርሃት ወይንም ቁጣ የሚቀሰቅስ መልእክት ደርሷችኋል? እነተኛ መሆኑንስ እንዴት ማወቅ ይቻላል? ስለዚህ ጉዳይ መጠየቃችሁ ጥሩ ነው። በአሁን ጊዜ በሐሰት መረጃ የህዝብ አስተያየት ላይ ተጽዕኖ ለማሳደር የሚሞክሩ አካላት አሉ። ራሳችሁን እስቲ ጠይቁ። መረጃው ጽንፈኛ ምላሽ ለማስነሳት እየሞከረ ይሆን? ይህንን ማሰራጨት የሚፈልገውስ ማን ነው? ከዚህስ ተጠቃሚ የሚሆነው ማን ነው? የዚህን ምክንያት ተገቢ ያልሆነ ተጽዕኖ ለማሳደር የሚደረግ ሙከራ ሊሆን ይችላል። ለዚህ ነገር ተባባሪ ከመሆናችሁ በፊት ሁልጊዜ ያረጋግጡ። ኦክቶበር 27 ቀን ምርጫ የሚወሰነው በእናንተ ድምጽ ነው። የክኔሴት ማዕከላዊ ምርጫ ኮሚቴ ቦርድ የእናንተን ድምጽ ያስጠብቃል።

0: ጤና ይስጥልን ክብራትና ክብራን አድማጮቻችን፣ ይህ ሳምንታዊ የወጣቶች ፕሮግራም ነው። በዛሬው ወጣቶች ፕሮግራም የማህበራዊ ጉዳይ ሰራተኛ የቤተሰብና ትዳር አማካሪ ከሆነችው ወይዘሮ ምናሉ ተስፋውን ጋር ስለ ወጣቶች ችግርና ወላጆች ምን ማድረግ እንዳለባቸው በሚል ርዕሰ ጉዳይ እንወያያለን። እሷም በሙያዋ ምክር ልትሰጠን በስልክ መስመራችን ትገኛለች። እንደምን አለሽ ወይዘሮ ምናሉ?
1: ጤና ይስጥልኝ። ሰጠኝ።
0: ደህና ነሽ ወይ?
1: እግዚአብሔር ይመስገን።
0: እናመሰግናለን።
1: እኔም በጣም አመሰግናለሁ።
0: ጥሩ። እንግዲህ ያው እንደምታውቂው በእስራኤል ሀገር ወጣቶች በተለያየ እድሜ ደረጃ ይገኛሉ። ግን አብዛኛውን ጊዜ ችግሮች እስራኤል ውስጥ የምናየው ብኔ ኗር ከሚባለው የእድሜ ክልል ያሉትን ነው። እና እንደው የልጆች ችግር እንዴት ይታያል በእስራኤል ሀገር? እና ወላጆችም ማወቅ ያለባቸውን እንግዲህ ከእናንተ ከባለሙያዎች የግድ ብዙ ምክር ያስፈልጋል። እና በየትምህርት ቤቱም የማህበራዊ ጉዳይ ሰራተኞች እንደዚህ ስለ ልጆች ትምህርት የምትሰጡ ምክር የምትሰጡ ብዙ አላችሁ። እና እንደው አጠቃላይ የዚህ የወጣቱን ችግር እንዴት ታየዋለሽ በእስራኤል?
1: አመሰግናለሁ ሰጠኝ። በእስራኤል ሀገር በእውነት በአሁኑ ሰዓት ብዙ አጉልቶ መነጽር እንደሚያሳየው ማለት ነው፣ ጎልቶ የሚታየው ችግሩ ያለው ወጣቶች ላይ ነው ተብሎ ነው የሚታሰበው። መታሰብ ብቻም ሳይሆን ያለው ሁኔታ ነው፣ እየታየ ያለው ሁኔታ ነው። እና በተለይም በእኛ ህብረተሰብ በወጣቶች ላይ በትምህርት ቤትም ሆነ በውትድርናም ሆነ በተለያዩ ቦታዎች አሉ ችግሮች። ግን ችግሩ ለምን አለ ሳይሆን፣ ምክንያቱም በማንኛውም ህብረተሰብ ሊፈጠር የሚችል ስለሆነ ማለት ነው። በተለይም አሁን የወጣቶችን ይሄ ጊሊት ባጉሩት የሚባለውን ካነሳን መሆን ያለበት ነገር ነው። እንግዲህ መቼ ነው ከችግር የምናየው የሚለውን ነገር ትንሽ ቆይቻ አብራራዋለሁ። ግን ራሱ ጊሊት ባጉሩት ወይም ደግሞ የጉርምስና እድሜ የወጣትነት እድሜ ራሱን የቻለ በሰው ላይ በልጆች ላይ ማለት ነው የሚያስከስተው ወይም የሚያሳየው ጸባይ ለየት ያለ ጸባይ አለ። አንድ ልጅ ልጅ ሆኖ 5 ዓመት 6 ዓመት 10 ዓመት 11 ዓመት 12 ዓመት እስከሚሆን ድረስ በደረጃ የተለያዩ ጸባዮችን ያሳያል። ግን ፒክ ወይም ደግሞ በጣም ሰፋ ያለ ለየት ያለ ጸባይ የሚያሳየው ይሄ የጉርምስናውን እድሜ ሲይዝ 13 ዓመትን ሲይዝ 14 ዓመትን ሲይዝ የሆነ ሰውነቱ የሚያመነጨው ራሱን የቻለ ሆርሞን አለ ከእሱ ጋር በተያያዘ ማለት ነው። ተፈጥሯዊ የሆነ ነገር ነው ይሄ። ፈልጎት አይደለም፣ ወዶ አይደለም፣ በቃ ሰውነቱን በሙሉ የሚሞላው ሆርሞን አለ። እና ያ በተለያዩ ሁኔታዎች ጸባይን ይቀይራል፣ አስተያየትን ይቀይራል፣ አመለካከትን ይለውጣል። እና ይሄንን አንዳንድ ጊዜ ግንዛቤ ከሌለን ማለት ነው እንደ ችግር እንትንለዋለን። ምክንያቱም ለውጥ አለ። ትናንት የምታውቀው ልጅ ዛሬ ሲለወጥብህ እንደ ችግር እንወስደዋለን። ግን የተፈጥሯዊ ለውጥ ነው አብዛኛውን ጊዜ ማለት ነው።
0: በጣም በጥሩ ሁኔታ ነው የገለጽሽልን። አሁን አንዳንድ ጊዜ እኛ የምናየው ይሄንን በባህሪ ለውጥ አመጣ ነው እንጂ ተፈጥሮ ራሱ ያመጣበት ነው። አሁን ሴቶችም ወደ ኮረዳነት ሲመጡ ወይም ወንዶች ደግሞ ወደ ጉርምስናው ሲመጡ በአካልም ይለያሉ፣ በአስተሳሰብ ይለያሉ። እንዲያውም አንዳንድ ጊዜስ እኛ ወላጆችም ራሱ አይፈልጉንም። ይህን ደግሞ እኛ እንረዳቸውም። እና እንዴት ነው መረዳትና በዛ ጊዜ ያ ስሜት ቅድም ያልሽው የሆርሞን ሁኔታ አካባቢው የሚያደርግባቸውን ተጽዕኖ ተቋቁመው ወደ ተሻለ ደረጃ እንዲመጡ የምናደርገው እንዴት ነው?
1: እዚህ ላይ የቤተሰብ የወላጅ ግንዛቤ ትልቅ ሚና አለው። ምክንያቱም እንዳልከው በአይን የሚታዩ ለውጦች ያው ታየዋለህ። ወንዶች በ14 ዓመት 15 ዓመት ጺም ማብቀል፣ ጸጉር ማብቀል ይጀምራሉ በተለያዩ ቦታዎች፣ ድምፃቸው ይቀየራል። ሴቶችም እንደዚህ የጡት ማጎጥጎጥ አለ፣ የተለያዩ በአይን የሚታዩ ለውጦች ማለት ነው። ግን ብዙውን ጊዜ የማይታየው ውስጣዊው ለውጥ ነው። ይሄ በውጫዊው ያለው ለውጣቸው ውስጣዊው ያለው ስሜታቸው ወይም ጸባያቸው እንዲቀየር አንዱ ትልቅ እንትን ያለው ሚና ያለውም ይሄ ነው። ምክንያቱም በዚህ እድሜ እነሱን የመሰሉ ጓደኞቻቸውን ሲያዩ በምን አይነት ሁኔታ ያዩኛል፣ ተቀየርኩኝ፣ ተለወጥኩኝ፣ እና ድምፄ ተቀየር፣ ሌላ ሰው ሆንኩኝ፣ ትናንት የነበርኩት ልጅ ዛሬ ሌላ ሰው ሆንኩኝ፣ እንዴት አድርገው ነው የሚያዩኝ? ይሄ በጣም አይምሯቸውንም ትልቅ ቦታ ይዞ እንዲያስቡ ያደርጋቸዋል እንዲጨናነቁ ያደርጋቸዋል ድሮ ሲያዩኝ እንደነበሩ አይን ነው የሚያዩኝ በተለየ አይን ነው የሚያዩኝ ይወዱኛል ድሮ ሲወዱኝ እንደነበሩ ይወዱኛል ወይ ሳይሆን አይወዱኝም ይሄ በቃ ብዙ ጊዜያቸውን አሳባቸውን ስሜታቸውን የሚቆጣጠረው ይሄ ነው ምን ይሉኝ የሚለው ማለት ነው ሌላው በጎሌላው ጓደኞቼ አይን በኔ ድሜ ባለው ማለት ነው በወጣቱ እንዴት ነው የምታየው የሚለው ቦታ ይይዝባቸዋል ይሄን እንዲቋቋሙ ቤተሰብ ትልቅ ስራ አለው እዚህ ላይ ትልቅ ድርሻ አለው
0: በጣም አሁን እንዳልሽው የጎረመሱ ሲሄዱ የባህሪ ለውጥ ራሳቸውን የሚመለከቱበት ባለባበስ ሁሉ ሌላውን የሚመስሉበት ሌላ ከባቢ የሚያዩትን ነገር ለማድረግ የሚፈልጉበት ነው ሴቶችም ራሱ ራሳቸውን ጠብቀው ለመውጣት ብዙ ጥረት የሚያደርጉበት ነውና በዚህ ሰዓትኛ ወላጆች እንዴት ነው ልንረዳቸው የምንችል አንዳንድ ጊዜ ከመጥፎ እናያለን አሁን ቅድም ያልሽ ነገር ትልቅ ነገር የሚያስገነዝብ ነው ተፈጥሮ ያመጣባቸውን ነገር እንደ ባህሪ ለውጥ እናደርጋለን እና ይህን እንዴት ነው ተረድተን ችግር ውስጥ አሁን ለምሳሌ ያው እንደምታውቂው በእኛ ማህበረሰብ በሌላውም ቢሆን ወዳል ተፈለገ ነገር ይገባሉ ለምሳሌ ወንዶቹ በበለጠ ይሄ ሹካፎር ወደሚባለው ሁሉ እየገቡ ወላጅን ሁሉ ብዙዳ እንዲመጣበት የሚያደርጉበት ሁኔታ አለ ግን ይሄ ድሚያቸው የሚያመጣውን አካባቢው የሚያደርሰውን ጫና እንዴት ነው እኛ ተረድተን ወደዛ እንዳይሄዱ ማድረግ ምንችለው
1: እዚህ ላይ እንዳልከው አንተም ቀድመም እንደጠቀስነው የወላጅ ትልቅ ድርሻ ያለው ምንድነው ግንዛቤ ይጠይቃል መገንዘብ ማለት ነው ያለው ለውጥ መሆን ስላለበት ነው እየሆነው ያለው ኦኬ ልጆች ፈልገው አይደለም ቤተሰብን ለማስቀየም ወይም ለማስከፋት አይደለም ማዳመጥ አልፈልግ ብለው አይደለም አንዳንድ ጊዜ ወላጅህን አታድርግ ሲል ያ አልታድርግ የተባለውን ሲያደርግ የሚገኘው ፈልገውት መርጠውት ወላጅን ለማስቀየም ፈልገው አይደለም እያንዳንዱ ወላጅ ልብ ይበል ይሄ ልጁ ባለበት እድሜ በነበረበት ወቅት ማለት ነው እሱ ራሱ ወላጁ 14 አመት 15 አመት 17 አመት በነበረበት ጊዜ ምን አይነት ወጣት ነው የነበረ ወነተን ወላጆቹ ሲሉት የነበረውን ነገር ያደርግ ነበር እናልባት በኢትዮጵያ በነበረንበት ሰዓት ያው ሌላም ቀጣቶች ስላሉ ያን እየፈራን አላደረግንም ማለት ስሜቱ አልነበረም ማለት አይደለም እና እዚህ
0: ሀገር ዱላውን ፈርተን አንገታችን ደፋን እንጂ በዛ ውስጥ ስሜታችን ወነትችን ነው አሁን በዛ ድሜ በነበረንበት ጊዜ ብዙ ፍላጎት ነበረን ሳይጠበቅ እንጣላለን ከሰዎች ጋር ገጠርም ሆነ ከተማ ተጣልተን ሁሉን መጣለን
1: ልክ ነው እና ይሄን ግንዛቤ ካደረገ አንድ ወላጅ ማለት ነው ለልጁ ቀለል ያደርግለታል ምንም አይደለም ሌላ ልብስ ቢለብስ አንድ ዘፋኝ ብዙ ጊዜ ጥቁር አሜሪካዎች አሉ እኛን የሚመስሉ ማለት ነው እነሱን ራፐሮች አው እነሱን ልምሰል እያሉ ባለባበስም ባካሃድም በጸጉር አቆራረጥ በናምን እነሱን ልምሰል የሚሏሉና ብዙ ወላጆች ይሄን ነገር ይጣሉታል ምንድነው ከዱርይነት ጋር ነው የሚያያይዙትና ጊዜያዊ ነገር ነው እቺን እድሜ እቺን 2 አመት እንግዲህ በጣም የምታስቸግረው እድሜ 2 አመት ናት ያቺን ከ15 አመት እስከ 17 18 ገደማ ላይ እንዲቋቋሙ ካገዙት በግንዛቤ ማለት ነው ችግር የለም አሁን ይመለሳል ይሄ ሁሉም የሚያሳልፈው ነገር ነው ይሄ ከችግር የሚቆጠር ነገር አይደለም ማንንም እንትን የሚያደርገው ነገር ነው አይዞህ እያሉ ልጁን ያበረታቱ የሚሆነውን ተቀብለው ማለት ነው ባለባበሱ ባካሄዱ ባነጋገሩ አንዳንድ ጊዜ ሄደራቸውን ዘግተዋትና እንልም ይላሉ ኖርማል ነው ይሄ ሁሉ ኖርማል ነው
0: አንዳንዴ አሁን እንዳልሽው ቅድም ሌላው መምሰል ይፈልጋሉ አሁን ለምሳሌ ጸጉራቸውን ያሳድጋሉ አካባቢ የሚያሳድግ ከሆነ ጆሮአቸውን ሁሉ ይበሳሉ ወንዶች ያኔ ወላጆች ደግሞ እንዴት ጆሮውን ይበሳል በዚህ እድሜው ብለን ድርቅ እንላለንና እንዳልሽው እድሜው የሚያመጣባቸው ነው አካባቢው መምሰል ይፈልጋሉ ይሄኔ ተረድተን እንደው እንደሚባለው እናንተ ባለሙያዎች እንደምታስረዱት ልጆችን ማቅረብ መረዳት ለውጥ ሊያመጣ ይችላል ትላላችሁና እንዴት ነው ለናቀርባቸው ምን ይችላል ወደኛ እንደ ጓደኛ አድርገን ችግሩን ወይም ደግሞ እናየውን መጥፎ ነው ብለን እናየውን ክስተት ልናርመው ምን ይችላል
1: አዝ አንደኛ አስተሳሰባችን መቀየር ያስፈልጋል ኦኬ በዚህ እድሜ ላይ የሚከሰቱ ነገሮች በሙሉ ወጣቶች ልጆቻችን ላይ ማለት ነው ሙሉም በሙሉም እንደመጥፋ አድርገን መውሰድ የለብንም ይሄ በአሁኑ ሰዓት ራሱን ለመቋቋም የቀን ቀን ኑሮውን ማለት ነው የዛ ልጅ ትምህርት ቤት አንድ ልጅ ወጦ ሲሄድ አንድ ታዳጊ ወጣት ማለት ነው ትምህርት ሊማር ብቻ ይመስለናል የሚሄድ አይደለም አይደለም ብዙ ውጣ ወረዶች አለው ብዙ በቃ ህብረተሰባዊ የሆነ ማለት ነው እሱን መሰሎችን ለመምሰል ለመመሳሰል እንዲወደድ እንዲያዩት እሱን እንዲከተሉት ብዙ ጥረቶችን የሚያደርጋቸው ነገሮች አሉ። ኦኬ ይሄን እቤት ተመልሶ ሲመጣ ፊታችን አቆሳትረን ደሙ ሱምና አድርገህ ነው ከትምርት ቤት ዋይ ያመር ባል ጥሩ ነው ተብሎ የተባለውን ነገር ከቤት ሲመጣ እኛ ቅስሙን ስንሰብረው ምን አይነት ግጭት እንደሚፈጠር ማሰብ ያስፈልጋል። እና እንደ ይሄን እንደ መጥፎ አትቁጠሩት ግንዛቤ እንተማልከ ያስፈልጋል መውሰድ ያስፈልጋል አስተሳሰባችን መቀየር ያስፈልጋል። ለየት ያለ ጸባይ ሲያሳይ ግን ኦኬ እዛ ላይ ወነተም ትኩረታችሁን መቀየር ያስፈልጋል እርዳታ ሊያስፈልገው ይችላል ወነተም እዛ ላይ የናንተን ቁጣም ሆነ የናንተን ገደብ የማድረግም ሆነ የናንተን ለየት ያለን ከብካቤም ሆነ ሊያስፈልገው ስለሚችል ለየት ያለ ጸባዮችን ስታዩ እዛ ላይ ያው በደንብ እንት ማለት ያስፈልጋል። ግን በአጠቃላይ አብዛኛው 70% 80% ወጣቱ ግን የሚያሳየው ለውጥ ከጊዜ ከድሜ ጋር ከተፈጠሮ ጋር አብሮ የተያዘ ስለሆነ ያና ክብሮ የራሳችሁን የነበራችሁበትን እያስታወሳችሁ ወላጆች ማለት ነው አይዞ ያልፋል ይያላችሁ ያበረታታችሁ ማድነቅ ካለባችሁ ቦታ ላይ ያደነቃችሁ በጣም ቅስም ሳትሰብሩ በጣም ሳንትን ሳትሉ የሱን ስሜት እየተጠበቀ ማለት ነው ጓደኛ አድርጎ የሆነ በጎባይና የሚባል ነገር አለ አይደል? እንደዛ አይነት ወላጅ ደመሆን መሞከር ያስፈልጋል።
0: በጣም በጣም እንደው ችግር በትምርት ቤትም የመማር ፍላጎታቸው ይቀንሳል አንፈልግ ማንሄድም የማለት ፍላጎታቸውም ይጨምራልና በዚህ ጊዜ እንደው ከትምርት ቤቱ ጋርስ ተባብሮ የልጆችን ሁኔታ መከታተሉ እንዴት ታይዋለሽ?
1: ትምርት ቤት አንሄድም የሚሉ ልጆች ብዙውን ጊዜ ምናልባትም ከትምርት ቤት የሚረብሻቸው ነገር ሊኖር ይችላል። ይሄ የወላጅ ድርሻ ነው። ለምንድን ነው ምን አይነት ነገር አለ? ሁል ጊዜ ችግር ሲኖር ብቻ ሳይሆን ችግር ሳይኖር በተከታታይ ከአስተማሪ ጋር ወላጅ ክትትል ማድረግ ይሄ አላፊነታችን ነው። አስተማሪዎች እኛ ጋር የሚደርሱትኝ ልጁ ችግር ሲያጠፋ ሲያደርግ ብቻ ነው። እኛ ደግሞ የኛ ኃላፊነት ምንድነው? በቀንቀን ማለት ነው ቢያንስ በወር አንድ ጊዜ በወር አንድ ተኩል አንድ ጊዜ ደውሎ ሊሆን ይችላል ሄዳችሁ ሊሆን ይችላል መልእክት ልካችሁ ሊሆን ይችላል የልጁን ሁኔታ መጠየቅ ያስፈልጋል። አልሄድም ካለ የሆነ ችግር አለ ወይ ከትምህርት ቤቱ ወይ ከአስተማሪዋ ወይ ከጓደኞቹ ወይም ከአካባቢው የሆነ ችግር አለ መገንዘብ ያስፈልጋል። ይህንን ችግሩን መፍታት የኛ የወላጆች ኃላፊ ነው። ዝም ብሎ ሄድ ይያለን ወይም ወስደን ጠላን ዝም ብለን ዞር ብለን መሄድ ምናምን ይሄ መፍትሄ አይደለም።
0: ችግራቸው መረዳታል
1: ችግራቸው መረዳት ያስፈልጋል። እኛ ካልተረዳንላቸው ማንንም ሰው አይረዳላቸውም። አስተማሪዋ ተረዳላቸውም ማህበራዊ ጉዳይ ሰራተኛዋ ተረዳ ማንንም ሰው አይረዳላቸውም። የልጆቹን ችግር መገንዘብ ያለበት ወላጅ ብቻ ነው። ወላጅ ያቀተውና ወይም ደግሞ የሆነ የሚያስፈልገው እርዳታ ነገር ካለ ወደ የበላይ አካል ወይም ደግሞ ወደ ባለሙያ የመሄድ እንትን ይሄ ይጣበቅበታል። ከወላጅ ችግር የለም ግን የመጀመሪያውን እርዳታ የሚያቀርብ የመጀመሪያውን ሁኔታ የሚመለከት ወላጅ ነው።
0: በትክክል ጥሩ ነው ወይዘሮ ምናሉ። እንቀጥላለን። እንደዚህ አትጥፊብን በጣም ነው እናመሰግን ትልቅ ትምህርት ነው የሆነን። እንግዲህ አድማጮችም አስተያየታቸውን ሰንዝሩ ጥያቄዎችም ካሉ እናቀርባለን። ለዛሬው በዚህ እናብቃ። እጅግ በጣም እናመሰግናለን።
1: እናመሰግናለሁ። ፈጥ
0: ቻው። የተከበራችሁ አድማጮቻችን ለዛሬ ብለን ያቀረብነው የወጣቶች ፕሮግራም ይህን ይመስላል። ሳምንት ሌላ የወጣቶች ፕሮግራም ይዘን እንቀርባለን። የፕሮግራሙ አዘጋጅና አቅራቢ ሰጠኝ ዘመነ። እስከ ሳምንት ቸርን ሰንብት። በደህና ቆዩ።

0: አይቻው ደግሞ ወደ ቃለ ምልልስ ነው እናልፍ። እንግዲህ ምርጫው ሊደርስ ነው፣ ተወሰኑ ቀናት ነው የቀሩ። የፖለቲካ ፓርቲዎችም የራሳቸውን ጥረት ያደረጉ አሉ። እንግዲህ እናነጋግራለን። በካሆን ላባን ፓርቲ ሁለተኛ ቦታ የሚገኙት ወይዘሮ ፕኒና ታምኖሸቴ በስልክ መስመራችን ይገኛሉ። ጤና ይስጥልን ወይዘሮ ፕኒና።
1: ሰላም ወንድሞች፣ ሰጠኝና ይቸው እንደምናችሁ ለእናንተ ለህብረተሰቡ በምሉ አይስሚ።
0: ደህና ነን እኛ። እንዴት ነው የምርጫው ዝግጅት? የተወሰኑ ቀናት ነው የቀረ።
1: ዝግጅት ትንሽ ጊዜ ነው የቀረ። ለምን በኩል የሚሆን እግዚአብሔር እርዳታ ደግሞ በጥሩ በሰላም ይምጣልን ምርጫው። እንቅስቀሳ ብዙ እንቅስቀሳ አለ ደግሞ ያለው ህዝቡ ባለው ከተማ የደወሉ አይዞች ሲሉ ደግሞ ጥሩ ጥሩ ስብሰባ ነበረ ነበረ ሆቦት ባለው ሁላ ከተማ እንደ 450 ሰው መጥቶ ተኝ ጋር ተጎኘ ነው የቆሙ። ያስደስታል። በጣም ያስደስት ነገር ነው። እኛ በራሳችን ትንተባበር በጣም ትልቅ ነገር ነው። ይሄ ነው ውጤት የሚያመጣ። ሌላ ነገር ውጤት አይመጣም። ወገን ለወገኑ ነው። ወገን ደግሞ ያመስገን። በስራዬ በብዙ አመት መስራ ለወገናችን ለሁላው ለህብረተሰቡ በሙሉ ለልጆቻችን በፖሊስ ቢሆንም በአልያ 5000 ሰው ለእኛ ወንድሞቻችን እህቶቻችን የቀሩትን ያመጣሁት በሌላ ነገር በስራ ለወጣቶች በትምህርት ቤት በኢትዮጵያ የቀሩት በጦርነት ገዛ እና በኮሮና በብዙ
0: ስለሚቀጥለው ምርጫ አሁን
2: አሁን ያሉበት ሁኔታስ ምን ይመስላል? ፓርቲያችሁ
1: አሁን እኮ ያለንበት እንደማው ብዙ ባይሆንም እኛ አሁን በጣም በጣም የሚያስደስተኝ እንደ ባለፈው አይደለ ባለፈው ብዙ የለፋው ለሰው ሁላ ያረጉት ሁላ ተዘርዘ ተነግራቸው ዛሬ ይገርማችኋል። ብዙ ሰዎች እኛ ሳልደውል እነሱ ይደውላሉ። ፕኒና እናውቃለን መከራ ያየሽለኛ ከአንቺ ጋር ተጎንሽነን። ስለዚህ ይሄ የሚያስደስት ነገር ነው። የእኛ ህብረተሰብ የእኛ ህብረተሰብ ብሩክ ናቸው። ብሩክ ዋና ብሩክ የእኛ ደግሞ ውጤት ያምጣልና ቴክኒሰት ገብተን ወደ ከፍ ከፍ እንድንሆን ሚኒስተር ሆነን ውጤት መፍትሄ ለህብረተሰብ በሙሉ እንድናመጣ ጉልበት እንድናገኝ እኛ የኢትዮጵያ ህብረተሰብ ጉልበት እንድናገኝ በፖለቲካ መሳተፍ አለብን። ስለዚህ ነው መከራን ያየው። በአስር አመት የሚበልጥ መሳተፉ ለጊዜ ያውም በክነሰት ወጥቼ ነበር። ሁልጊዜ እታገላለሁ በሰላም አሰልፌ በሰላም ሳቢ ሆነም ነፍሴ ማር በሰለሞን ተካ ቢሆንም እናንተ እንትመጡ ነበር ራሳችሁ ያያችሁ ልጆቻችን
0: ስለአሁኑ ምርጫ ነው የምንነጋገር ነው ይዘሩ ፕሪሚየር።
1: ስለአሁኑ እኮ ምርጫ ውጤቱ ነው የሚያስፈልግ። ምርጫ እኮ ውጤት አልባ ሰጠኝ። ሰው የሚመርጥ በውጤት ነው። ሰው የሚመርጥ በሰው በልቡ በስራው የሰራው። ስለዚህ ይህን ሁላ ስራ ምን አሁን አንዳንዶች ልምረጥ አልትን ወይ አልምረጥ አልትን ቲል ይህን ደግሞ ትዝ ማድረግ አለብኝ። ያውም እንዳልኳችሁ በዚህ ጊዜ በዚህ ምርጫ ብዙዎች ነው ራሳቸው መጥተው የተሳተፉ። ፕኒና አይዞሽ የሚሉ እና እንደምታውቁት ሁለተኛ ይሽ አንድ ነገር ሁለተኛ መቀመጫኛ ነኝ ብቻ ያለሁኝ ሌሎች የሉም። እንደምታውቁት ወይ 15 ቦታ ወይ 20 ቦታ ይሰጣሉ መቀመጫ ገኛ ሁለተኛ መቀመጫ አው በኒጋን ደግተው ነው ሰጠኝ።
2: ይሄ ላይ ግን አሁን ባለፈው ምርጫ እናስተውሳለን ብዙ ደጋፊዎች ነበሯቸው ፓርቲው ሙሉ በሙሉ። አሁን ግን የናንተ ፓርቲ በግምታዊ ጥራት በሚካሄድበት ሰዓት
0: ስካሪም
2: በአው በስካሪም ስናይ ወደ ክነሴት የሚያስገባ ድምጽ የላችሁም። ምን እያደረጋችሁ ነው ያለማት?
0: አሁን እንደማታልፉ ነው የሚነገረው
1: ስካሪም አው በኒ ጋንት ለምን በስካሪም በግምገማ እንደዚህ ውጤቱ ብትጠይቁኝ አንድ ሰው አለ ተፖለቲካ በሁሉ ፓርቲ አንድነት የሚናገር አንድነት እናርግ ሚል ግራ ክንፍ ታንል ቀኝ ክንፍ ታንል አንድነት ለአም እስራኤል ያስፈልጋል ሚል በኒ ጋንት ነው። በኒ ጋንት አሁን ተጣላነ የኛ ጠላት ያጠቃሉ ብሎ ሁሌ ግዜ ሁላውን የሚጠራ ህዝብን በሚሉ አንድነት እንድናገኝ እኛ እንደምንመስል ግምገማው ግምገማ ነው ግን ዋናው ቀን በምርጫው ቀን ነው። ህዝቡ መጥቶት ይሳተፍ ይሄ ነው የሚያጠቃ። ስንቱን ጊዜ ያውን ባረት በሃያ 21 አመተ ምህረት ምርጫ ነበር አታልፉም ቢያልውና ሊያስደክሙን ነበሩ ግን ይሄ ደግተው እንሄዳለን ሩጠን እናጠቃለን አትፍሩ ብሏል ስለዚህ እንደማየው እንደማየው በመጀመሪያ ጉልበቱ እና እخمን ምሽ ያخلት ዛቲቡር
2: ሚወስነው ህዝብ ነው
1: ሚወስነው ህዝብ ነው ህዝብ ብስል ነው ህዝቡ ብስል ነው ያውም የኛ ህብረተሰብ በጣም ብስል ነው ያውቃል ማን ነው የሚሰራለት ማን ነው ችግር ትመጣበት ተዛ ጋር እተነሱ ጋር ያለ ስለዚህ በእኛ የራሴ ለሁሉ ህብረተሰቡ አይዟችሁ ጠንካራ ሁኑ ብዙ ውጤት አለ
0: አሁን ወዘሮፕኒን
1: ብዙ ውጤት አለ
0: ወዘሮፕኒን አሁን ብታልፉና ክነሴት ተመርጣችሁ ብትገቡ አሁን እንደምናየው የተለያዩ ጉሽ የሚባሉ አሉ እና የእናንተ ፓርቲ ከማንኛውም ጋር ነው መንግስት ሊመሰረት የሚችለው
1: እኛ ያልነ ግራ ክንፍ እንዳትሉ ወቀኝ ክንፍ አትበሉ አም ኢስራኤል አንድነት ያስፈልጋል ጦርነት ማጠቃት አለብን ጠላታችን ማጠቃት አለብን እንዴት ቢለው ነው አም ኢስራኤል የሚያጠቃ ኢስራኤል ማጠቃት ተፈልገ የኛን ጠላት አንድነት ያስፈልጋል መቼ ነው የሚያጠቁነ ራሳችን ትልትልት ዘለን ትንጣላ በ2023 ዓመተ ምህረት አይተናል ሐማስ ያረገነን ሁላ ልጆቻችን አርዶ ሴቶችን ደፍረው ሁላውን ያረጉትን ባዛ ገብተው አይተናል ይሄ የመጣብን አንድነት ስለላገኘነ ስለዚህ እኛ እንደማየው ጉሽ እንደዚህ ጉሽ የላ ጉሽ ትሉ ይሄ ነገር አሚስራኤል በጣም ያፈጀዋል ስለዚህ እንዳልኩቴ በኒጋንት አንድነት ያስፈልጋል ይላል ደሞ ደግሰው ነው እንዴት አርጎ ነው ኢትዮጵያን ህብረተሰብ በተሰብ የሚወድ በጣም ጀግና ነው ምብጫሞሽ ምብጫስሎሞ እሱ ራሱ ነበረ ዋና ወታደር ነው የነበረ እሱም ነበረ በምብጫሞሽ እና በምብጫስሎሞ ደሞ በስብሰባ አርገን ነበር በረሆቦት 450 ሰው እንዳልኩቴ በሁላው አገር መጥተው ሁላው
0: ተመረጡ ምንድነው መስራት የምትፈልጉ አሁን ለምሳሌ
2: እስካሁን ያላደረጉት
0: ያልሆነ ብንተመረጡ ክነሴት ገብታችሁ መንግስት ብታቋቁሙ ምንድነው ለመስራት
1: በኢትዮጵያ ጉዳይ ብትጠይቁ በእኛ ህብረተሰብ ጉዳይ ብትጠይቁ በመጀመሪያ ወንድሞቻችን እህቶቻችን በኢትዮጵያ የቀሩት ብነ አሉነ በጣም ብዙዎች አሉ እንደምናየው ብዙዎች አዛንቶች የኛም ደሞ ወጣቶችን የገንዘብ ነገር የችግር በእስራኤል መጥቷ ሁላ ውድ ሆኗል ይሄን ውድ ነገር ወደ ታች ማውረድ አለብን እንደምታውቁት አው እንደምታውቁት ደሞ የፖሊስን ባለፈው አመት ተዋግቼ ነበር በንግብርን ለምን የልጆቻችን ምታስር አሁን ባለፈው ወራት እንትን ተዘርዝሮ ነበር በጋዜጣ በጣም ተሰቅሏል ስንት ነው የሚከፍትባቸው ፋይል ይሄን ነገር እተምሞት ይሄን ነገር እታገላለሁ ለምን የኛ ልጆች እኩል ናቸው ተረፈብት ሄዱ ወይ መስባት ሄዱ ዝም ብለው ወደ እነሱ የመጡ የሚያስወባቸውን ነገር ይሄን ጨምሬ እታገላለሁ ደግሞ እንደምታውቁት ብዙዎቹ ዩኒቨርሲቲ የሚተመሩ እና ሚክላላ የሚተመሩ እነዚህን ስራ ጥሩ ስራ ያስፈልጋል የኛ ህብረተሰብ አንድነት እኛ መስራ አንድነት እንዲሆን አንድ አዲስ ገበውት ነው አንድ ደሞ ለካዳሽና ቫቲክ ማለት አንድ እንደ ትግሪ አንድ አማር ይሄ ነገር አያስፈልግም ይሄ አንድነት ሁላችን እኛ የተባበርኩ ይባለው ከተማ አንድነት ያስፈልጋል ጥንክርና በትምህርት በሁላው ነገር ስልጥነት እንዲሆንና ይሄን መስራት አለብኝ በእስራኤል ሁሉ ዓለም ብትጠይቁ በኒጋንት ራማት ካልነበረ ታርቢታ ሆነበረ ዋና ላፊ የወታደር ስለነበረ በመጀመሪያ ማጥቃት የኛን ጥላት ማጥቃት አለብን
0: ለምንድነው ግን ፓርቲያችሁ በአለፉት ጊዜያት እንደዚህ ድጋፉ የቀነሰ ለምሳሌ አኹዛሲ ማልፍም እየተባላለች ምክንያቱ ምንድነው ብላችሁ ታስባላችሁ
1: ምክንያቱ የቀኝ ስሞል ቀኝ ነው አንሆን
2: የግራ
1: ክንፍ እናጠቃለን ይላሉ አያ ገባንን ቢቢ እናጠቃለን ለምን እናንተ ተቢ ተክላን ሚኒስተር ነታንያው በጦርነት ለምን ገባችሁ ብለው ምህኛት ይዘዋል ለምን በጦርነት ገባችሁ ዛሬ የቤኒጋንት አላፊየ ምን ነው መልሱ እኛ እኮ ለእስራኤል እንገባለን። ለእስራኤል ማውጣት በከባድ ጊዜ ገብተን ተብንያሚን ነታንያው አንድነት ያስፈልጋል። ግን እነሱ ማጥቃት ነው የሚፈልጉ። ይሄ ነገር እንጃኔ ያሳዝናል። የተጣሉ በጣም በጣም እንደ ጠላት ነው የሆኑ። ግን ወንድምና ህትነን ግራ ክንፍታንል ቀኝ ክንፍታንል ሁላው አደልችን ሀገሪቱ ምን ወዳት። ስለዚህ አንድነት ያስፈልጋል ስለሚል በግምገማ እነሱ የተጣሉት ያውን በቴሌቪዥን ይጣሉታል። ግንኛ እሱ በጣም ጠንካራ ሰው ነው። የብቻ ሳይሆን ምንም እንደምታውቁት ሊኩድ ኔቭሎይ ነበር። በሌላ ደሞ በሌላ ፓርቲ ኔቭሎኛል። አንቺ በጣም ጠንካራ ነሽ ፍኒና። ግንኛ እኮ በጎ ሰው ያረገሽን በበጎ መመለስ እንደዚህ ነው የሚባል።
0: በጎ ያደረገን በበጎ መመለስ አለቀን ነው።
1: ደሞኛ ራሳችን የኛን ስም እንዳላጠ የራስን ስም ብቻ ሳይሆን የኢትዮጵያ ህብረተሰብ ስም እንዳይጠፋ።
0: ቤኔ ገልጽ ታማኝ ነኝ ነው ታማኝ ሁኛ ብሬ ቀጥል
2: ቃሌን አላጥፍም ማለት ነው።
1: ስለዚህ ነው ቴሌላ ፓርቲ ያልሄድኩኝ። ስለዚህ ነው ቴሌላ ፓርቲ ያልሄድኩኝ። ግን እንቅስቀሳ ያስፈልጋል። ደግሞ እንደምታውቁት በሌላ ፓርቲ በጣም ራቅ ራቅ ያለ ቦታ ነው የሰጧቸው። እንደዚህ ያለ ቦታ እኮ እኛን አያከብርንም ህብረተሰብ ኢትዮጵያን አያከብርም። ስለዚህ እሱ የሚያከብር ሰው ነው። በኔ ጋር በጣም ነው መከብር ውሃ ነው በጣም ያከብርና የውሃ አዎ የውሃ አማርኛ እኮ ተሻሽሏል።
2: ተሻሽለሻል በጣም ጎብዘሻል።
1: አይቼው ጎብዣለሁ በጣም በጣም ተሙላው ትደውሉልኝ በልቤ ስለምናገር አማርኛውን ተማርኩት እንደ ቆድመም አይደለ። ስለዚህ ደግሞ በዚህ አድራሻ አንድ አድራሻ ምስገናኝ ማቅረብ እፈልጋለሁ። ምስገናዬን ለሁላው ለሁላው ለሚደውልኝ በዋትሳፕ የመረቁ ማልዳ እናቶች አባቶች አዛንቶች ያውም ይገርማችኋል። የዚህ ሳምንት አንድ ሰው 90 ዓመቱ ነው። በወጠሩነት የነበረ ጊዜ ባለፈው አመት 600 አምጥቼ ነበር አየር ሰርጅ። ያን ሰው 90 ዓመት የቀዳ በድምጡ የደወለ አይዞሽ የመረቅሁሽ ጠንካራ ሁኝ በጎንሽ ነው ትለኝ። እንደዚህ የሰው የተበረከ ሰው ነው የተመረቀ ሰው። እንደዚህ እድሜው ለእኛ ብሎ የተቆረቆረ የሚደውልልኝ የሚመረቀ ያልኩ። ስለዚህ እግዚአብሔር ነው የሚፈጽመው ደግሞ በሱ በታች ህዝቡ
2: መልካም እድል እንመኛለን። ክርስቶስ
1: አሜን። ቶዳ አመሰግናለሁ። ቻው ቻው።
2: ክብራትና ክብራን መጮቻችን አሁን ደግሞ መስመር ላይ ቤት እስራኤል ጾሜት ቤት እስራኤል ፓርቲ ሊቀመንበር አቶ ጋዲ ባርከ መስመር ላይ ነው። ጋዲ ተነስተን እንደምናመሸ
3: ተናስልኝ። አቶ አይቸው አቶ ሰጠኝ እንዲሁም ለአድማጮቻችን
2: እንዴት ነህ? ደህና ነው ወይ? እንግዲህ አንተ ይያል ነው የምናወራ ካንተ ጋርም ከወዲሁ ያው ብዙማ እንደራራቅም አይደል?
0: አንተ ትመልጠዋለህ።
2: ተው ምን ነው ሳክ? በጣም ሳክ።
3: አባቶቻችን ካብሮ አደግህ ጋር አብያ ትሰደድ ይላሉ።
2: እሺ ጋር እንዴት ነው ያለ ሁኔታ? ምን ይመስላል እንቅስቃሴው? ምን ላይ ደረጃ ነው ያላችሁት አሁን?
3: በጣም በጣም ደስ የሚል ታሪካዊ ጊዜ ነው ያለንበት። እኛ እንግዲህ ይህን ቤተ እስራኤል የተባለውን ፓርቲ ስንመሰርት ምንም በምርጫው ሰዓት ሆኖ ቢቀርብም ከሁለት ዓመት ተኩል በፊት አስቀድመን የተዘጋጀንበት ከሃይማኖት አባቶቻችን ጋር ከተለያዩ ወጣቶች አዛውንቶች ጋር ተመካክረን ከተወሰኑ ሰዎች ጋር ይህን ያዘጋጀነው ዛሬ በደስ በሚል ሁኔታ ራሳችን ችለን ታሪክ ይህ ህዝብ ሁሌም ይህ ቤተ እስራኤል የሚባል ህዝብ አባቶቻችንም ድሮ ታሪክ የሰሩ አሁንም በእኛ ትውልድም ታሪክ የምንሰራው ይሄ ቤተ እስራኤል ፓርቲ የፖለቲካ ፓርቲ ብቻ ሳይሆን ለወደፊቱ ዘላቂ ከትውልድ ትውልድ የሚያልፍ ትልቅ ስራ ይዘን ስለመጣን ይህን ደግሞ ህብረተሰቡ ከእግዚአብሔር በታች ሆ ብሎ ተቀብሎት እየተንቀሳቀስን እንገኛለን። ትላንት ማታ ፍታህ ትቅባ መሸን፣ ከዛም በፊት ደግሞ ሀሬሽ፣ ኢየሩሻላይም፣ ቤት ሸሜሽ በተለያዩ ከተማዎች የተንቀሳቀስን፣ የሚመጣው ሳምንት ደግሞ ሮሆቦት ከተማ እሁድ እንገናኛለን፣ በነቲቦት ከተማ አቶ ሰጠኝ ካልሰማው ጥያቄ
0: ወደ ጥያቄ ልናልፍ ነው። ስሱን ለግላችሁ አድርጉ ለማለት ነው። ይሄን የሚቀጥለውን ዝግጅታችሁን እኛ አሁን ባላችሁ የፓርቲው እንቅስቃሴ የቀሩት ቀናት ትንሽ ናቸው። አሁን እንግዲህ ቤተ እስራኤል የሚለውን አንተ እንደመሰረትከው እናውቃለን። ጾሜት ከተባለ በኋላ እና ማናቸው አባል አብረው ያሉ
2: በጾሜት? አዎ
0: ጾሜት ቤተ እስራኤል ፓርቲ ውስጥ
3: እንግዲህ የኛ ፓርቲ የህብረተሰቡ ጾም ቤተ እስራኤል የሚባለውን ፓርቲ ስንመሰርት ከተለያዩ ቋሚ ፓርቲዎች ደግሞ በመወያየትና አብረን ለመሄድ ማለትም እንግዲህ ከሌሎች ጋርም ተደምረን ድምጽም የሚያመጡ ተወያየን በኋላ አብዛኞቹ ለምሳሌ ከነዛ ሊሃ ጋር ተነጋግረን ነበር። እነሱኛ ምን ያሉት ድምጽ አምጡና ቦታ የለም ተባል ነው። ሌሎችም እንደዛ ነው። እነዚህ ግን ጾሜት የተባለው ፓርቲ የሚመራው የህግ አማካሪ ጠበቃ ሞሼ ግሪን ይባላል። በግብርና ዙሪያ ነው የሚሰራው። እንደዚህም ሆኖም ፓርቲውን ሁሌ በሚመራው እሱ ከኔ ሁለተኛ ሆኖ ይሄዳል። ሶስተኛ ደግሞ ከህንድ የመጡ ህብረተሰቦች እንዲያውም ከአገሪቱ ስትቋቋም ጀምሮ ከኛ በፊት የመጡ ወደ 150,000 የሚሆኑ ነዋሪዎች ያላቸው ግን በፖለቲካ ጉዳይ እንደኛ ህብረተሰብ ገለልተኛ ከኛ እንዲያውም የባሱ ማለት ይቻላል። የኞቹ እኛ በዚህን 40 ዓመት እየተዋጋንም እያልንም በዚህም በዚህ እያለ ፓርላማ ደርሷል። ይህም በተመለከተ ሌሎችም ከሚሊኒኪም እና ሀገሪቱን የሚያገለግሉ ከእነሱ ጋርም አብረናለን። ይህ ፓርቲ ቤተ እስራኤል ፓርቲ ከጾሜት ጋር ስንገናኝ ስንስማማ ከአንድ እስከ አምስት ባለው 4 ወንበር የቤተ እስራኤል ፓርቲ ነው። ከእኛ የሚወዳደሩ ለምሳሌ በስጋና ልሁፍ ታሚረ ላዛር 5ኛ ደረጃ ይዟል። ወንድማችን አቶ አስማማው በላይ ደግሞ ከዚሁ ፓርቲ ከቤተ እስራኤል ፓርቲ ያለንበት በእኛ አመራር ሆኖ ነው። እንግዲህ ይህም ምርጫ አንዳንድ ወገኖቻችን እንዴት ነው ድምፅ በቂ ድምፅ የለም ይላሉ። አንደኛ ብቻችን አይደለም እንወዳደረው፣ ሁለተኛ በቂ ድምፅ የሚመጣው ህብረተሰቡ መጥቶ ሲመርጥ ነው። የእኛሁም መወዳደራችን የፖለቲካ ብቻ ሳይሆን ማንነትና ለወደፊቱ ታምር የምንሰራበት ነው። አሁን ለምሳሌ የእኛ ልጆች የቤተ እስራኤል ልጆች እዚህ የተወለዱት ወደ ኤሮፕ ታሪክ ለማንበብ ይሄዳሉ፣ በጀርመን በፖሊን ይሄዳሉ። ለምን መሄዳቸው ጥሩ ነው። ለምን እዚህ የተወለዱት ህጻናቶች ልጆች የኛ ወደ ኢትዮጵያ አያት ቅድመ አያቶቻቸው ምን እንዳሳለፉ ቤት እንደነበሩ እንደ ተለያዩ ሙዚየም ማስቀመጫም ሄደው ለምን አያዩትም? ይህን ማድረግ አለብን። ራሱ አማርኛ ቋንቋን ለማበረታታት በሩሲዎቹ ከዚህ የተወለዱ የእነሱ ልጆች ኪታ አለፍ ሲደርሱ የራሻን ቋንቋ እየተናገሩ ነው የሚገቡት። የእኛ ልጆችም እዚህ መማር አለባቸው። ይህን ይቅርና ለወጣቱ ማሽካንታ ዛሬ አብዛኛው አግብቶ ከወላጁ ቤት ወይም በቤት ክራይ በጣም ተቸግሮ የሚኖር ነው። አገሪቱ ሀብታም ናት፣ ብዙ ድሃ ህዝብ አላት። ይህ ሀብት ደግሞ ለተወሰኑ ነው የሚከፋፈለው። የእኛ ህብረተሰብ ደግሞ ራሳችን ችለን መከፋፈል አለብን። ኢትዮጵያ የቀሩትን ወገኖቻችን በተመለከተ በግማሽ ዓመት ውስጥ ባጀት አስመድበን በሚመጣው መንግስት እኛ ራሳችን መወሰን ስለምንችል ሁላቸው መንግስት የፈረመላቸው ተፈርሞላቸው ምስራ ዳፍኒም የሚጠብቁትን ለማምጣት ሁላችን ዝግጁት ነን። ይሄ ደግሞ በማንኛውም እንደገና ልመን አይደለም። አሁን የተለመደው በዚህን 40 ዓመት የእኛ ኢትዮጵያኖች ቤተ እስራኤል የፖለቲካ ሰዎች ህደን ተለፍጠን ነው። ከእኔ ጀምሮም እስካሁን ድረስ ነበርኩበት እኔም ብቻ ሳይሆን ህብረተሰቡን ለመጣቱ ለማገልገል ስንል ራሳችን እስኪ አንድ ቀን እንችላለን እንምራ ጅራት ከመሆን ራሳችን በማለት ያቋቋም ነው።
0: ግን አሁን በማፓታስ ጋሬም ብዙ አናያችሁም። በተለይ ትንንሽ ፓርቲዎች እንዴት ነው ታዲያ
2: የእነሱ ውስጥ ግምገማ ታደርጋላችሁ እናንተ?
3: በጣም ጥሩ። ለምሳሌ እኛ ሴኬር በሴኬሩ ብቻ ሳይሆን በቴሌቪዥን ሁሉ እንዳንቀርብ የተደረገብኝን ሚና ጨዋታ ተናግረናል። የማይቀርብበት አንደኛ እኛ የቀኝ ክንፍ በሙሉ ካሩጽ 40 ስለ ጀምሮ ሌሎቹ በሙሉ እኔ የእኛ ፓርቲ ቦታ እንዳይቀበል ተደርጎ ከላይ መመሪያ ተቀብለው
0: መመሪያውን ሰጠ።
3: እንግዲህ ያው የምርጫ ጊዜ ስለሆነ የሌላ ጉዳይ እንዳንገባ ምን ተደረገ፣ ራሱ ስገባ 2-3 ጊዜ ከኡልፓኑ ገብቼ ተመለስኩ። አይ ዛሬ አንተ ልትቀርባችን በሌላ ቀን ብለው መለሱኝ። ሌሎቹ ደግሞ የግራ ክንፍ ደግሞ ናታንያውን ካልተሳደብኩ በድምጻቸውን ላይ የላኩልኝ ከፈለጋችሁ በግላችሁ ለሁለታችሁ አሰማችኋለሁ ኋላ በግላችሁ። በሌላ ቆጥር አንተ ጠቅላይ ሚኒስትር ናታንያውን ካልተሳደብክ ክፉ ነገር ካልተናገር ካናቀርብህም አሉ። እኔ ደግሞ ለምን አደርጋለሁ? እኛ የቀኝ ክንፍ ነን። ይህ ፓርቲ ከነሴቱ ከገባ በኋላ ጠቅላይ ሚኒስትር ናታንያውን ነው ወደ ጠቅላይ ሚኒስትር የሚሾመው። ምናቀርበው
0: እንደምትደግፉ እንደምትደግፉ እስራኤል ካሁኑን አስቀድማችሁ አቋም ያዛችሁ
3: አረንዲ ለምን የኛ ህብረተሰብ እኮ በሙሉ የቀኝ ክንፍ ደጋፊ ነው ሀገር ወዳድ ነው ማንኛውንም
0: ሌላ ካል መንግስት ቢያቋቁምስ እንደው
3: እኛ በመጀመሪያ ደረጃ በዚሁ ምርጫ ራሳችን አልፈን ከተክላይ ሚኒስተር ናታንያው ጋር ነው ሆጎን ነው የምንቆመው ጎጆ ነው ወጣን እንጂ ከሌላ ቤት አይደለም እናልፈውኛ እኛ ራሳችን ችለን ግን በህብረተሰባችን ለማገልገል ወገናችን ለማገልገል ልንገራችሁ አቶ አይቾና አቶ ሰጠኝ እቺን ሀገር እንደኛ በተሳይል የሚወዳት አለ ተብሎ እስራኤል ሀገር ንፉካከርንም የለም ያቃሉ የኛ ወገኖቻችን እኮ መንገድ በሰማይ ቢገዝ በአየር ቢዘጋባቸው ወላጆቻችን አባቶቻችን በአንድ ትውልድ እንኳን ከኛ ጋር ቆመው ይሄዱ በሱዳን ብቻማ አልባ አልፈውት ነው የመጡት 4000 ህዝብ ገብረው እና ለዚህ ሀገር እንወዳታለን አንወዳትም ብሎ ጽዮናዊን ለኛ ትምህርት ሊያስተምርና አይችልም እና ከዚህ ከኛ የበለጠ እቺን ሀገር የሚቆቆረላትና የሚወዳት እንደሌለ ሁሉም ያውቃል ግን እኛን የቤተሳ የበታችነት ሁሉ ግዜ ቁልቁል አድርገው አሁን የኛ ችግር ምን መሰላችሁ አቶ አይቸው ተሰጠ ለወገኖቻችን አድማጫችን ይሄ ቤተሳ ለሚባለው ፓርቲ እንዳይወጣ ራሱን እንዳይቻል እንዴት ነው የሚልኩብን የኛን ሰዎች ነው የሚልኩብን ያውቀው አሁን በገንዘብ ተመድበው በስንትን ሺ ያንዳንዱ ተቀብሎ ህብረተሰቡ የድኩ ድልብ ታፍለብሰው ህብሩ እንዳይመረጥ እየተዘጋጀ መሆኑ ነው ህብረተሰቡ ያውቃል እኔ
0: እንግዲህ ምናውቀው የለም ገንዘብ ተከፍሎ እንቅስቃሴ የሚያደርግ
3: ያካል ቆይ እኔ የምናገረውን እኔ ያውቃለሁ እናንተ ናችሁ ያልኩት እኔ ነው የምናገረውን ጥያቄ ካለ ወደ እኔ የሚመጣው እና ግን አስጨርሱ ሀሳቤ እኔ የምናገረው ምንድነው እንዳንድ መሪ ወገኔን ዛሬ ተለፍቼ አይደለም አንድ ቁጥሩኛ ነው መራ አላፍነት አለ ለዚህ ህብረተሰብ ለማሳለፍ የኛ መመረጥና መግባት አይደለም ይሄ ህብረተሰብ ከ40 አመት በኋላ ውሃ ቀጅና እንጨት ፈላጭ ሆኖ ሊቀመጥ አይችልም ይሄን እናንተም በዚህ ሚዲያ ማሳለፍ አለባችሁ የፖለቲካ ጉዳይ አይደለም ይሄ ህብረተሰብ በገንዘብ የሚሸጥ አይደለም አሁን ላውቃለሁ ከካብሬ ሟጣ ጀምሮ በተለያዩ ሰዎች በሙሉ ስንት ገዘብ እንደተቀበሉ አሁን ልብሳቸውን ልብሰው ከፊት ህብረተሰቡን እያጭበርበሩ እንደሚቆም ይታያል።
0: እስከስለምርጫ
3: እንቋወምም ጠቅላይ ሚኒስትራችን መስተመስ የቀኝ ክንፍነን ሁሉም መልካም እድል ይህን ህዝብ ግን ከሁለት ትውልድ በኋላ እንደ ማንኛውም የገበያ ቃ እንደሚሸጥ አድርጎ በገንዘብ የሚያቀርቡት ህብረተሰቡ ማወቅ አለበት።
0: እሺ ከተመረጣችሁ እናንተ
2: ምን ማድረግ ትችላላችሁ ሐሳባችሁ ምንድነው?
0: ምንድነው ምታስፈጽማቸው 2 3 4 ነገሮች ምን ሊሆኑ ይችላሉ?
3: አንደኛ አለያም በተመለከተ መንግስት የፈረምላቸውን እህት ወንድሞቻችን ኢትዮጵያ ከህብረተሰባቸው ጋር እንዲመጡ ምን አልከኝ?
0: ያልተፈረመላቸው ማይጠባበቁ ፋይል የሌላቸው አሉ።
3: መጀመሪያ የተፈረመላቸው ላልተፈረመላቸው ደግሞ ሄራሱ መንግስት አጣርቶ የሚመጣው ዩዲ ሆነው ይመጣል። አሁን እኮ ያልተፈረመላቸው እኮ 140 ሚሊዮን ኢትዮጵያውያን አሉ ኢትዮጵያ ውስጥ።
2: ታዲ ሁሉም ኢትዮጵያዊ ቤተሰብ ነው ያልከና?
3: በደንብ ነው። የኢትዮጵያ ህዝብ በሙሉ እኮ ዘሩ እስራኤል ነው የሚል። አይ ቆይ ከዚህ ታሪክ ልንገራችሁ የኢትዮጵያ መንግስታት በሙሉ ከኃይለ ከመጀመሪያው ምኒልክ እስከ መጨረሻው ኃይለ ስላሴ አንደኛው ንጉስ የእስራኤል ዘም ደር ከለለበት ንግስ አይችልም።
0: ማስተዋቂያ ስላለ ክርስትና
3: ሃይማኖት ከመጣቱ በፊት የእስራኤል ሃይማኖት ስለነበረ ማንኛውም ዘሬ ነው ሊል ይችላል ማለት ነው።
0: እሺ እቀደችን ሌላ አንድ አለያ ብለህና ሌሎችስ?
3: ሁለተኛው ደግሞ ወጣቱን በተመለከተ ማስካንታ እንግዲህ ባለፈው እኔ እንደራሱ ፓርላማ ሳልገባ ለማንኛውም ወጣት ለተዳረ 600 ሺህ ሸቀል መንግስት ዋስትና ሰጥቶት ቤት እንዲገዙ ከዚህን ከ11 ሺህ የተመዘገቡት 1500 ቤት ገዝተዋል። በ2020 ቆመ ይሄ ይታደስ ብዬ ታገልኩኝ መንግስት አልሰማኝም እኔን ከክነሰ ወጣው ብገባ ይሄን ነገር እናደርጋለን። ሁለተኛ ደግሞ የሹብ ብለው እናቋቁማለን ራሳችን ቦታ እንፈልግ እንወስዳለን። ሶስተኛ ለወጣቱ ትምህርት እንዲማር መንግስት የሚያዘጋጀውን የስኮላርሺፕ ድጎማ ማሳደግ እንችላለን። ይህ ብቻ ሳይሆን የፖለቲካውን ተውትና በዳር የራሳችን ኩራት አርማችን ራሳችን ቤተ እስራኤል መጥተው እስራኤል አገር ገብተው ራሳችን የፖለቲካ ፓርቲ አቋቁመው ከሌሎቹ ጋርም አንድ ሆነ ብለን ታሪክና ሞራል እናሳይበት ነው። አንድነት ከ40 አመት በኋላ ራሳችን ችለን ምንንቀሳቀስበት ህብረተሰቡ አዲስ ነው ነባር ነው አዲስ ገቢ ነው ትግሬ ነው ጎንደሬ ነው ሳይል ሆብሎ ተነስተው ራስን እንዲደራጅ ጥሪ እናቀርባለን። አሁን ጀምረን
2: እናመሰግናለን። እንግዲህ መልካም እድልን እንመኛለን።
3: እናመሰግናችኋለን።
0: መልካም ምሽት። ቻው ቻው። አይቸው እንግዲህ ጠየቅነው ሌሎችንም እንጠይቃለን
2: ሌሎችንም ያው ቀርበው ሐሳባቸውን
0: አንጻር ነው
2: ለማህበረሰቡ እንዲያስረዱ እናደርጋለን። ያው ሁሉም እንግዲህ መሳተፍ መብት እንዳላቸው በዚህ አጋጣሚ ልንነግራቸው እንችላለን። ማንኛውም ተወዳዳሪ በየትኛውም ፓርቲ ያለ ወደ ቢሮአችን በመደወል መቅረብ ይችላል።
0: አዎ እና እንግዲህ ያለን አንድ 3 ደቂቃ ነው የሚቀሩ። ያው ወደ ፖለቲካው እንነጋገርበትና ምርጫው ባንድ በኩል አዲስ ነገር ለመፍጠር የሚጥሩ አካላት አሉ፣ ሌሎችም ደግሞ በዛው መቀጠል የሚፈልጉ የሚወዳደሩትና ምን ሊሆን ይችላል ባንተ ግምት?
2: ይኸውልህ ምን አለ መሰለህ፣ አሁን እንግዲህ እኛ እንዲህ ነው ልንገምት እንችላለን። በአሁኑ ሰዓት በምርጫ ላይ ነው ያሉ። እኛም ከዚህም ቢሆን አንዳንድ ጊዜ የምንናገረው ነገር እኛም ትንሽ ሚዛናዊ የሆነ መነጋገር ማለት ያስፈልጋል። ምክንያቱም እዚህ ላይ አሁን ብዙ ነገሮች አሉ። ቀደም ሲል ፒኒናን ማነጋግረናል፣ ጋዲንም አሁን ማነጋግረናል። እንዲንሰራለን እንዲናደርጋለን ይላሉ። አድማጮቻችን ማሁን ለኛ ባይጠይቁን እነሱም ጠይቋቸው ስስ ካሁን ድረስስ በዛ በነበራችሁበት ሰዓት ምን እየሰራችሁት ነገር አለ ብሎ ሊጠይቅ ይችላል። ለምን ካሁን እንደዚህ ተብላችሁ ቢል ብዙ ነገሮች አሉና፣ ዞሮ ዞሮ ማን ነው ወሳኙ? መጨረሻ ላይ ወሳኝ የሚሰጠው ህዝቡ ነው። ህዝቡ ይሄኛው ፓርቲ ይመራኛል፣ የኔን አጀንዳ ያንጸባርቅልኛል፣ እኔን ተክቶ ችግሬን የኔን ስል ያው በማህበረሰብ ደረጃ የማህበረሰቡን ድርጃ ችግር ሊያቃልል ይችላል የሚለውን መጨረሻ ላይ
0: የመምረጥ
2: ያለው እኛ መድረክ ላይ መድረኩን መስጠት ሐሳባቸውን እንዲናገሩ ከህዝብ ጋር እንዲገናኙ እንዲያጸባርቁ የኛ ስራ ነው።
0: ተመቸ ነው ሬዲዮ ለቀህ ወደ ክኔሴት ምትገባ
2: አንድ ቀን ጠብቀኝ። በኋላ ግን ደግሞ አንተና ናስቀርም እንዳትለኝ እሺ? ጠብቀኝ። አይቀር
0: እንግዲህ ለሁሉም መልካም እድል እንላለን። በሁሉም ለሚወዳደሩት የቀረን ጊዜ መሰናበት ነው።
2: ለቴክኒክ ማለማችን ለሁሉም
0: ያይር ኒውማን እናመሰግናለን። እንግዲህ ነገ ጧት ደግሞ 6 ሰዓት እንገናኛለን አድማጮቻችን። በተረፈ እንግዲህ መልካም የሳምንቱ መጨረሻ ቀናት እንዲሆኑ እንመኛለን። አይቻው
2: መልካም ጊዜ
0: ለነበረን ወይታ ለትግስት ዛሬ ትግስተኛ ሆናል።
2: እሺ
0: እሺ ምራትንስተ